0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ ለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

ክቡራትና ክቡራን አድማጮቻችን ስርጭታችን እንደቀጠለ ነው። አሁን አንዳንድ ወቅታዊ ዘገባዎችን እናቀርባለን። እንግዲህ ሰሞኑን ተፈጥሯል ውጥረት በአሜሪካና ኢራን መካከል ነው። ኢራን በሆርሙዝ የባህር ወሽመጥ አካባቢ የመርከቦችን እንቅስቃሴ ለማስተጓጎል እርምጃ ከወሰደች ወይም ተኩስ ከከፈተች በኋላ የአሜሪካ መከላከያ ሰራዊት በኢራን አንዳንድ ወታደራዊ ይዞታዎች ላይ የተጠናከረ እርምጃ ሲያደርግ መሰንበቱ ይታወቃል። ይህ ጉዳይ በአካባቢው ውጥረት መፍጠሩ ይታወቃል። ኢራን መከላከያ ሰራዊት ለአሜሪካ የአጸፋ መልስ ሰጣለሁ እያለ የዛተበትን ሁኔታ ሰምተናል እና ይህ እንግዲህ የአካባቢው የአስቸጋሪ ሁኔታ ያመጣል ተብሎ የሚታሰብ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እያበቃ ይመስለኛል ያሉበት ሁኔታ አለ። አሜሪካና ኢራን እንግዲህ በፓኪስታንና ሌሎች የአረብ ሀገራት አደራዳሪነት ከዘላቂ ስምምነት ይደርሳሉ ተብሎ ብዙ ጊዜ ተጠብቆ ነበረ። ነገር ግን ኢራን የአሜሪካን ጥያቄዎች ለመቀበል ፈቃደኛ ባለመሆኗና ነገሮችን በማራዘም የኒውክሌር ተቋማንም ሆነ ሌሎችን አሜሪካ የምትጠይቃቸውን ነገሮች በቀላሉ ለመፈጸም ፈቃደኛ አልሆነችም። የሆርሙዝን የባህር ወሽመጥም ነጻ እንቅስቃሴ ለማድረግ ነበር ተስማምቶ የነበረው። ሆኖም ግን ኢራን ይህንን ባለማክበር ችግር በመፍጠሯ ምክንያት አሜሪካ እንግዲህ ሰሞኑን ጥቃት የፈጸመችበትን ሁኔታ እናስታውሳለን። በዚህ ምክንያትም እንግዲህ የአካባቢው አንጻራዊ ሰላም ይደፈርሳል የሚል ከፍተኛ ስጋት ተፈጥሮ ሰንብቷል። ይህ ጉዳይም እንግዲህ በአካባቢው ያው እንደሚታወቀው ኢራን በዚህ ከአሜሪካ ጋር ባላት ግጭት አካባቢውን ለማጥቃት የምታደርገውም ጥረት አለና በፋርስ ባህረ ሰላጤው ሀገራትም ሚሳኤሎች የተተኮሱበት ሁኔታን ሰምተናል። ከዚህ አንጻር አካባቢው እንደገና ጦርነት እንዳይነሳበት የሚል ስጋት አለ። ነገር ግን ሁኔታውን ደግሞ ለማብረድ ብዙ አካላት ጥረት እያደረጉ ነው። በአጠቃላይ ግን ያለው ሁኔታ ስጋት ውስጥ የጣለ ነው። የአሜሪካና የኢራን ድርድር ውጤታማ አልሆነም። ገና በቀጠሮ የተያዘው ነገር እንዳይደፈርስ፣ አንጻራዊ ሰላም እንዳይናጋ ብዙዎች ሰግተዋል። ይሄ በጣም በአካባቢያችን በስፋት እየተነገረ ያለ ነው። ከዓለም ዋንጫ አንጻር አካባቢው አንጻራዊ መረጋጋት የነበረበት ቢሆንም አሁን ግጭቶች በዚህ በአካባቢው በመካከለኛው ምስራቅ የበለጠ መጠናከራቸው ለወደፊት ችግር ይፈጥራል የሚል አንደምታ እንዳለው ይነገራል። ኢራን እንግዲህ ለአሜሪካ ጥያቄዎች ተገዥ ካልሆነች፣ ስምምነት ላይ ካልደረሱ፣ በአካባቢው ሰላም ለማስፈን ሁሉም እንግዲህ በድርድር ሰጡ መቀበል ለውና ያንን ካላደረጉ አካባቢ እንደገና የጦርነት ቀጠና የሚሆንበት ሁኔታው ሰፊ ነው እና ኢራን እጇ ረዥም ነው። ጸረ እስራኤልና ጸረ አሜሪካ አቋም ላላቸው አካላት ሁሉ ታግዛለች። በዚህ በመካከለኛው ምስራቅ የራሷን የበላይነት ለማስፈንና እስራኤልን ከምድረ ገጽ ለማጥፋት ጥረት የምታደርግ ሀገር መሆኗም ይታወቃል። ከዚህ አንጻር እስራኤልም ሆነች አሜሪካ ይህን እድሉ እንደማይሰጧት፣ ኢራን የኒውክሌር ጦር ባለቤት እንድትሆን እድሉ እንደማይሰጧት ደጋግሞ መሪዎች ተናግረዋል። ይህንም እያደረጉ እንዳሉ ፕሬዚዳንት ትራምፕ ይናገራሉ። ጠቅላይ ሚኒስትር ናታንያሁም በተመሳሳይ ሁኔታ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ ይህን እድሉን አንሰጣትም እያሉ በተደጋጋሚ ጊዜ የተናገሩበት ሁኔታ አለ። በወታደራዊ ኃይል ኢራንን ለማዳከምና የኒውክሌር ተቋሞቿን ለመደምሰስ የተደረገው ጥረትም ያው ሙሉ በሙሉ ስኬታማ ባለመሆኑ ምክንያት የተብላላውን ወይም ዝግጁ የሆነውን የኡራኒየም ማዕድን የኡራኒየም ንጥረ ነገር ወደ ሌላ ሀገር የማስተላለፉ ሁኔታ ተግባር ላይ ይውላል ተብሎ ተጠብቆ ነበር። ነገር ግን ካለው ነባራዊ ሁኔታ ኢራንም አካባቢውም ለማስፈተሽ ፈቃደኛ ባለመሆኗ ምክንያት እስካሁን ተግባር ላይ አልዋለም። ሁለቱ ሀገራት አሜሪካና ኢራን ከሰላም ስምምነት የደረሱበትም ሁኔታ እንዲሁ አንዴ ሲጋጩ፣ አንዴ ደግሞ አንጻራዊ ሰላም ሲሰፍን በመሆኑ የአካባቢውን ሰላም እንደገና እንዳያደፈርስ፣ ጸጥታ እንዳያደፈርስ የሚል ስጋት አለ። የኢራን ጉዳይ ሲነሳ እንግዲህ ከሂዝበላ ጋርም የተያያዘ ነው። ሂዝበላ የኢራንን ሀሳብ ተግባር ላይ ለመዋል የኢራን ተልእኮን ለመፈጸም ነው እዚህ ጸረ እስራኤል እንቅስቃሴ የሚያደርገው እና ይህም በአካባቢው ሰላም የሚነሳው የሂዝበላ ጉዳይም ትልቅ ችግር ነው። ምንም እንኳ ሊባኖስና እስራኤል ከሰላም ስምምነት ለመድረስ ጥሩ ግንኙነትን ለመፍጠር ሰላማዊ ግንኙነት በሁለቱ ሀገራት መካከል እንዲኖር መሪዎች ጥረት እያደረጉ ቢሆንም ሂዝበላ ፍቃደኛ አይደለም። ኢራን የምትልከውን ለመፈጸም ጥረት የሚያደርገው
ስለዚህም በአካባቢያችን ተፈጥሮ ያለው ችግር ከፍተኛ በመሆኑ ይህንን ለመፍታት እንግዲህ ጥረቶች እየተደረጉ ነው በአሜሪካ አማካኝነት። ነገር ግን ቀላል ነው ተብሎ የሚታሰብ ነገር አይደለም። ይህ ሁኔታ በመካከለኛው ምስራቅ ያለው አጠቃላይ የአሜሪካና የኢራን ግንኙነት ካማረ ምናልባት የሂዝቦላ ድርጅትም እርምጃ ከሚወስድበት ሁኔታ መቆጠብ አይቀርም። ነገር ግን የሂዝቦላ ድርጅት በኢራን ድጋፍ የሚንቀሳቀስ ስለሆነ አሜሪካና ኢራን ካልተስማሙ በአካባቢው ሱም የራሱን ችግር የሚፈጥርበት ሁኔታ ያለ መሆኑ ይታወቃል። አድማጮቻችን ፕሮግራማችን ይቀጥላል። አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። አሁን አንድ ዜማ እንጋብዛችኋለን። አስቴር አወቀ ሰሞኑን የነባር ዜማዎቿን ለቃለች። ከሱ ውስጥ አንዱን እንጋብዛችኋለን። ቆይታችሁ አብሮኒውን አይለየን። መልካም ሰንበት እያልን ዜማው እነሆ።

የተከበራችሁ አድማጮቻችን እንግዲህ ሌላው በሀገራችን ትልቁ መነጋገሪያ የሆነው አሁን የፖለቲካ ፓርቲዎች እንቅስቃሴ ነው። ምርጫው እየተቃረበ ነው። አዳዲስ ፖለቲካ ፓርቲዎች መሆኑ ነበር። የፖለቲካ ፓርቲዎች ራሳቸውን በመጪው የክነሴት ምርጫ ወይም የፓርላማ ምርጫ ጥሩ ውጤት ለማግኘት ጥረት እያደረጉ ነው። አንዳንዶቹ ውህደትን ፈጥረዋል፣ አንዳንዶቹ ደግሞ አዳዲስ አባላትን አስገብተዋል። በአጠቃላይ የፖለቲካው እንቅስቃሴ በጣም የጨመረ የሄደበት ሁኔታን ሰምተናል። እያየን ነው። አዳዲስ ፓርቲዎች ተቋቁመዋል፣ አዳዲስ ውህደት ተፈጥሯል። ነባር የፖለቲካ ፓርቲዎችም እንዲሁ ራሳቸውን ለማጠናከር እርምጃዎችን እየወሰዱ ነው ያለው። እንግዲህ የ2026 ዓመተ ምህረት በሚካሄደው የክኔሴት ምርጫ በጥቅምት ወር ይካሄዳል ተብሎ ይጠበቃል። በዛ ውጤታማ ለመሆን የተሻለ ወንበሮችን፣ መቀመጫዎችን ለማግኘት ፓርቲዎች ጥረታቸውን እያካሄዱ ነው። አብረው እስካሁን የሰሩ ፓርቲዎችም ጥምረታቸውን ለመቀጠል ጥረት እያደረጉ እንደሆነ ይነገራል። አዳዲሶችም ደግሞ እንዲሁ ከሌሎች ጋር በመዋሃድ ውጤታማ ለመሆን ጥረታቸው እንደዚህ በተመሳሳይ ሁኔታ የቀጠሉበት ሁኔታ አለ። የእስራኤል ፖለቲካ እንግዲህ ምርጫ ሲደርስ በጣም ነው የሚሟሟቀውና ይሄ ትልቅ አጀንዳ ሆኖ የተነጋገሩበት ሁሉም እየተወያየበት ያለ ጉዳይ መሆኑ ይታወቃል። ሌላው እንግዲህ የጥምሩ መንግስት አንዳንድ ህጎችን ለማጽደቅ የሚያደርገው ጥረትም ይህም መነጋገሪያ የሆነ ነው። ምንም እንኳ መንግስት እንግዲህ ባለው ስልጣን እስከ መጨረሻው ድረስ መብቱ ቢሆንም ህጎችን የማጽደቅ ህጎች ሲጸድቁ ከህግ አንጻር እንዴት ነው የሚታየው የሚለው ብዙ ትችት እየቀረበበት፣ በተለይ ደግሞ የኦሪት ትምህርት እንደ መሰረታዊ ህግ ሆኖ መጽደቁ ብዙ ትችቶችን ያመጣበት ሁኔታ አለ። የሃሬዲም ፓርቲዎች ደግሞ የኦሪት ትምህርት አስፈላጊ ነው፣ ተገቢ ነው፣ እንደ መሰረታዊ ህግ መቆጠር አለበት ያሉበት ሁኔታ አለ። ይህን የማጽደቁ ሁኔታ ሌሎችንም የጥምር መንግስቱ ለማጽደቅ የሚያደርጋቸው ጥረቶች በተቃዋሚዎች በኩል የሚያቀርቡበት ትችት አለ። በሌላ በኩል ደግሞ መንግስት እንደ መንግስትነቱ ወይም ደግሞ እንደተሰጠው ስልጣን የራሱን ህጎችን በማጽደቅ ለመጪውም ራሱን የማመቻቸት ሁኔታ እንዳለ ይነገራል። በአጠቃላይ የፖለቲካው ሁኔታ በእስራኤል ሀገር ተሟሙቋል። ይህም እንግዲህ ከምርጫ ዋዜማ ትልቅ ፉክክር እየታየበት ያለ ነው። በመጪው ጥቅምት ወር በሚካሄደው 26ኛው የክኔሴት ምርጫ ውጤታማ ለመሆን ሁሉም ፓርቲዎች የራሳቸውን እርምጃ እየወሰዱ ያለበት ሁኔታን እናያለን። በጥምሩ መንግስት ውስጥ ያሉ ፓርቲዎችም አሁን ያላቸውን ወዳጅነት ለማስቀጠል ጥረት ያደርጋሉ። የተቀናቃኝ ፓርቲዎችም ውጤት ያመጣልናል ያሉትን እርምጃ እየወሰዱ ነው ያለው። በአጠቃላይ ተቃውሞችም ድጋፎችም ቢኖሩም የፖለቲካው የመሟሟቅ ሁኔታ ግን በቀኝም በግራም በማዕከልም ያለ እና የቀጠለ ሆኖ እናያለን። ይህም ደግሞ ሀገራችን ትልቁ መነጋገሪያ ሆኖ ያለ አጀንዳ ነው። የሚበርድም አይደለም፣ ምክንያቱም ምርጫው እየተቃረበ በሄደ ቁጥር ብዙ የሚነሱ ነገሮች አሉ። ሌላው ከምርጫው ጋር በተያያዘ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫውን ተጽዕኖ የሚያሳድሩ አካላት በውጭ እንደ ኢራን ያሉ ጠላት ሀገራትም በማህበራዊ መገናኛ አውታሮች የሐሰት ወሬዎችን የሚነዙ አካላት ስለሚኖሩ ለዚህ አስፈላጊው ዝግጅት አልተደረገም እስካሁን እያሉ በሪፖርታቸው የጠቆሙበት ሁኔታ አለ። አንድም የመንግስት አካል ይህንን በማህበራዊ መገናኛ አውታሮችም ሆነ በውጭ ጠላት በኩል የሚሰነዘሩ የመረጃ ማዛባት ሁኔታዎችን ለመቋቋም ጥረት እያደረገ ያለ እንደሌለ ነው ባለፈው ሳምንት እንግዲህ በሪፖርታቸው የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይፋ ያደረጉት። ለወደፊት ይታሰብበታል ብለን እናስባለን። ምርጫው ውጤታማ እንዲሆንና በዚህም ስኬታማ ታማኝና እንዲሁም ሁሉንም ያካተተ እንዲሆን የሚመለከታቸው ክፍሎች ወይም ደግሞ የምርጫ ቦርድና ሌሎች የሚመለከታቸው አካላት ጥረት ያደርጋሉ የሚል ተስፋ አለ። ይሄ እንግዲህ ከምርጫው ጋር በተያያዘ የቀረበ ሪፖርት መሆኑ ይታወቃል። አድማጮቻችን፣ አሁንም ፕሮግራማችን እንደቀጠለ ነው። ቆይታችሁ አብሮን ይሁን። ፕሮግራማችን ይቀጥላል። ቆይታችሁ ከኛ ጋር እንዲሆን እንጋብዛለን።

የተከበራችሁ አድማጮቻችን አሁን ደግሞ የምናቀርብላችሁ እንግዲህ ስፖርት ነው። 23ኛው የዓለም ዋንጫ ወይም ደግሞ በ2026 ዓመተ ምህረት እየተካሄደ ያለው ሰኔ 11 ቀን 2026 ዓመተ ምህረት የተጀመረው የዓለም ዋንጫ እዚህ ደረጃ ደርሷል። የሩብ ፍጻሜ ጨዋታዎች እንግዲህ ያው ሐሙስ ለተጀምሯል። ትላንት አረብም እንዲሁ በተመሳሳይ ሁኔታ የተካሄደበት ሁኔታ አለ። ቀሪ ጨዋታዎች ደግሞ እሁድ ለሊት የሚካሄዱ ናቸው እና እንግዲህ ወደ ግማሽ ፍጻሜ የምናልፍበት ሁኔታ ነው እያየን ያለውና የዓለም ዋንጫ ብዙ ክስተቶች አሉበት። የሜሲ መጠናከር እንዲሁም ደግሞ ከሜሲ ባሻገር ደግሞ የሮናልዶ ከውድድር ውጪ መሆን፣ የብራዚል፣ የጀርመን እና ሌሎች የተጠበቁ ሀገራት ከውድድር ውጪ መሆናቸው፣ እንደ ግብጽ ያሉ ሀገራት ደግሞ አርጀንቲናን ብሔራዊ ቡድን እንደዛ መፈተናቸው በጣም መነጋገሪያ የሆኑ ጉዳዮች ናቸው። የዓለም ዋንጫ እንግዲህ ዓለምን ያካተተ በተለያዩ አህጉራት የሚገኙ ሀገራት እየተሳተፉበት ያለ በመሆኑ የሁሉንም ቀልብ የሳበ ውድድር መሆኑ ይታወቃል። ብዙ ገንዘብ ነው የሚወጣበት፣ እንዲሁም ደግሞ ሽልማቱም የዛን ያክል ብዙ ስለሆነ ከዚህ አንጻር በጣም ከፍተኛ ፉክክር እየታየበት ይገኛል። በዓለም ዋንጫ ውስጥ ፖለቲካም እየገባ ነው የሚሉ ብዙ ቅሬታዎች ይቀርባሉ። በተለይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለአንድ ተጫዋቻቸው የቀይ ካርድ እንዲሰረዝላቸው ጠይቀዋል። ያም ተፈጻሚ ሆኗል የሚለው ብዙ መከራከሪያ ሆኖ የቆየ መሆኑ ይታወሳል። ነገር ግን ፊፋ እኛ በሚዛናዊ ነው የሰራንበት ያለበትን ሁኔታ ሰምተናል እና ከዚህ አንጻር ትንሽ ያው የዓለም ዋንጫ ጉዳይ አነጋጋሪ ሆኖ ቆይቷል። በአርጀንቲና እና ግብጽ መካከል በነበረው ጨዋታም እንግዲህ ለአርጀንቲና አድሎ ተደርጓል። ግብጽ የፍጹም ቅጣት ምት መሰጠት ነበረባት የሚሉ ቅሬታዎችም አሉ። በዚህ ጉዳይም የተለያዩ ምርመራዎች፣ ፍተሻዎች እየተካሄዱ እንደሆነ ይነገራል። ያም ሆነ ይህ ግን የዓለም ዋንጫ ውድድሩን ቀጥሏል። እንግዲህ የመጨረሻዎቹ የተወሰኑ ጨዋታዎች ነው የሚቀሩን። ከዛ በኋላ እንግዲህ የዓለም ዋንጫ ሐምሌ 19 ቀን 2026 ዓ.ም የሚጠናቀቅ መሆኑ ይታወቃል። ከዛ በኋላ ደግሞ እንግዲህ የክለቦች ጨዋታ ይጀምራል። እንግዲህ በዓለም ላይ ያሉ የተለያዩ ፕሪሚየር ሊጎች ጨዋታቸውን ይጀምራሉ። ስፖርት አፍቃሪያን ከስፖርት ወደ ስፖርት ነው የሚያልፉትና ብዙም የሚቸገሩበት ነገር አይኖርም። ነገር ግን በተለይ በዚህ በዓለም ዋንጫ ላይ የሚሳተፉ ሀገራት ዜጎች በትኩረት ሲከታተሉት የነበረው ሁኔታ ረገብ የሚልበት ነገር አለ። እንግዲህ በዓለም ዋንጫ የሚሳተፉ ሀገራት እንግዲህ ወደ ቀጣዩ ዙር ለበቁ ሁሉ መልካም እድልን እንመኛለን። ስፖርት አፍቃሪያንም በካን የ11ኛው ቴሌቪዥን ጣቢያ ካን ቦክስ እና ረሸት ቤት መከታተል ይቻላል። እንግዲህ የዓለም ዋንጫ በጣም አጓጊ ነው፣ ሽልማቱም ብዙ ነው፣ እንዲሁም ደግሞ ለሀገር የሚያስገኘው ገቢም በጣም ከፍተኛ ስለሆነ ለዛ ነው እንግዲህ ብዙዎች ትኩረት ሰጥተው የሚከታተሉት። እና እንግዲህ ስፖርት ለምትወዱ ሰዎች ያለውን ሁኔታ ያለውን ጊዜ የጨዋታውን ሁኔታ እንድትከታተሉ እንጋብዛለን። ፕሮግራማችን ይቀጥላል። ቆይታችሁ አሁንም አብሮን ይሁን።

0: ክብራትና ክብራን የባህልና ኪነጥበብ ፕሮግራም ተከታታዮቻችን ነው። ሳምንታዊ የባህልና ኪነጥበብ ፕሮግራማችን ማቅረብ ጀምረናል። በዛሬው የባህልና ኪነጥበብ ፕሮግራማችን የጋበዝናት ድምጻዊት እንቡጥ ፍሳን ነው። ሷም እዚህ ስቱዲዮአችን ትገኛለች። እንቡጥ እንደምናለሽ?
1: እግዚአብሔር ይመስገን ሰጠኝ። እንደምናለህ?
0: እኔ ደህና ነኝ። እናመሰግናለን።
1: እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁኝ። እጅግ አመሰግናለሁ።
0: በጣም ነው እናመሰግን። እስኪ እንግዲህ ስቱዲዮአችን አይተሻል። ለመጀመሪያ ጊዜ ነው በስቱዲዮ ስንገናኝ። እንዴት ነው? እንዴት አየሽው?
1: አዎ፣ በእውነት የመጀመሪያ ጊዜ ነው። ለዚህም ነው ምስጋና ያቀረብኩት። በጣም ነው የሚያምር፣ በጣም ነው ደስ የሚል። እውነት እያንዳንዶችም እዚህ እየመጡ ቃለ ምልልስ ቢያደርጉ ደስ ይለኛል። ከምር ነው የምልህ፣ ያልጠበቅኩት ነገር ነው ያየሁት።
0: በጣም ጥሩ፣ እናመሰግናለን። እንግዲህ የተለያዩ ጥያቄዎች አሉን። ከአሁን በፊት እርግጥ በስልክ ቃለ ምልልሶች እናደርገናል፣ እንግዲህ በአካል ብዙ አልተገናኘንም ነበር። እንቡጥ ፍሳ ማናት ለሚሉን እስኪ ራስሽን አስተዋውቂልን።
1: እሺ፣ ያው በማህበራዊ ሚዲያም እንደሚታወቀው እንቡጥ ነኝ። እንቡጥ ፍስሐ በሚል ነው በደንብ የምታወቀው። እንቡጥ ማለት ያው የሙዚቃ ሰው ነኝ። በጣም ሙዚቃ ወዳለው። በጣም በደስታዬም በሀዘኔም ጊዜ ሙዚቃ ነው ለእኔ እንደ መድኃኒት። ሐኪም ብዬ የምጠራው ነገር ቢኖር ሙዚቃ ነው። እና ከጀመርኩም ያው ትንሽ ቆይቻለሁ። እስኪ በሚቀጥሉ ጥያቄዎች እያየሁ
0: ጥሩ ነው። ትንሽ ቆየት ብያለሁ ብለሽናል። መቼ ነው ኪነ ጥበቡን የተቀላቀልሽው? በሙዚቃው ተሰጦስ እንዳለሽ የተገነዘብሽ?
1: ተሰጦ እንዳለኝ የተገነዘብኩት ገና ህፃን እያለሁ ነው። እውነት ለመናገር ከመዋለ ህፃናት ወደ አንደኛ ክፍል ሁለተኛ ሶስተኛ ስዛወር ልጆቹ ነን ምንዘፍነው ዘፈን አለ በሰፈር በትምህርት ቤት እና የእንቡጥ ድምፅ እንቡጢጣ የሚሉኛሉ። የእንቡጢጣ ድምፅ እኮ አንደኛ ነው፣ እንደዚህ እያልኩ ነው ያደግኩት። ቆንጆ ድምፅ እንዳለ እየተነገረ ማለት ነው። ከዛም ወደዚህ ሀገር መጣሁኝ። ወደ ጓደኞች ምናምን አገኘሁ። ያው በየቦታው ጓደኛ የመፍራት ችግር የለብኝም። በጣም ከሰዎች ጋር በጣም ልዩ የሆነ እንትን አለኝ እና ወደን አርቲስት ዘመነ፣ ወደን አርቲስት አባተ፣ ወደን አርቲስት አበባ ደረሱኝ። ከዛ እንግዲህ ያለ ደግሞ የሚቀጥል ይኖራል በሂደት።
0: ጥሩ ነው። በስንት እድሜሽ ነው መዝፈን የጀመርሽ?
1: ከዚህ መጥቼ ፒኒሚያ ነበርኩኝ አዳር ትምህርት ቤት። ከዛ ያሉ ልጆች ድምፅ እንዳለኝ ሲረዱ ከኔ በፊት የመጡ ነበሩ እና ከዛ ከነ አርቲስት ዘመነ ጋር ከነ አርቲስት አበታ ጋር አገናኙኝ። እረፍት ስወጣ በተለይ አርቲስት አባተ በሪሁን በጣም ከልጅነት ጀምሮ በሙዚቃ ያሳደገኝ ሰው ነው ብል ሌሎችም አሉ፣ ግን በእረፍት ሰዓቴ ቤቱ ድረስ እየሄድኩኝ ነበር። በተለይ ያስቴርን ነው እሷ ያስቴር ድምፅን ያላት ብለው ያምናሉ ብዙዎች። እና ቅጥቅጥ አድርጎ በደንብ ከዚህ ያደረሰኝ
0: አባተ በመስገን አለበት።
1: በጣም ሌሎችም አሉ በእርግጥ እኔ እና አርቲስት አበ መለሰ አርቲስት ዘመነ መለሰ ባለውለታዎቼ ናቸው። በሙዚቃው ዓለም በጣም በጣም ትልቅ ቦታ አለኝ ለነሱ።
0: እንግዲህ ቅድም ሙዚቃ ህይወቴ ነው ብለሻል እና ሐኪምሽ ነው እንዳልሽን

0: እንቡጥ እንግዲህ ቀደም ያስቴርን ነው የበለጠ ስጫወት ደስ የሚላቸው ሰዎች ብለሽናልና ካሁን በፊት ምን እንዳየውሽ ያስቴር በጣም ይመችሻልና እስኪ አንዱን ያስቴርን ተጫውችልን።
1: እሺ እንግዲህ ያው ብዙዎች የሚወዷታለች በተደጋጋሚም እችን ነው ተጫውችልን የሚሉኝ እሱን ሞከራለሁኝ።
0: ጥሩ

0: በጣም ደስ ይላል። በጣም ጥሩ ነው።
1: አመሰግናለሁ።
0: በቃትሽን እኔ የተለያዩ መድረኮች ማይቸሻለሁ። በስልክም ስንነጋገር በጣም ቆንጆ ነው። እንዲህ ያልሽ እንግዲህ ገፍተሻል እስካሁን። ለምንድን ነው እስካሁን የራስሽ የሆነ ዜማ የሌለሽ የሚሉ ሰዎች አሉና አለ ወይ?
1: እሺ፣ እውነት ይሄ ጥያቄ በጣም የብዙዎች ነው። እኔም እንደ እዳ ነው እየተሰማኝ ያለው። እባክሽ አንድ የሚሉኝ ብዙ ናቸው። ቢያንስ አንድ በነጻ ሁሉ እንስራልሽ ያሉ የሀገር ሙዚቃ የሚልኩልኝ ያሉ፣ ክሊፑንም በነጻ እንስራ የሚሉኝ ያሉ። እውነት ለመናገር እንደ ሸክም ነው የሆነብኝ ለእኔ። ግን በዚህ አጋጣሚ ሙዚቃ አለኝ፣ ሰርቻለሁ። ችግሩ ምንድን ነው? 100% የሚያስደስተኝ ነገር እስካሁን አላገኘውም። ይውጣ ብዬ ልፈቅድ የቻልኩት ሙዚቃ የለም። ምንም ቢሆን የሚያረካኝ ነገር የለም። በጣም ትልልቅ ታዋቂ የተባሉ ሙዚቀኞች ነው ሙዚቃ የሚልኩልኝ ምናምን፣ ግን እስካሁን በጣም የሚያረካኝ ነገር ስለሌለ ላለማውጣት ተገድጃለሁ። የተሰሩም አሉ በእርግጥ። እስኪ አንድ ቀን ግን ይሳካል፣ እኔ ቃል ገብቻለሁ።
0: ይሳካል። ምናልባት አንድ ሁለት ብትሞክሪ ቀለል የሚልበት ሁኔታ ሊኖር ይችላል የሚል እምነት አለኝ። ይህን የመሰለ ድምጽ እያለሽ መሰለ ተሰጦ ያለ በራሴ ስራ ለመምጣትሽ ደግሞ እንግዲህ የብዙዎች ጥያቄም ለዛ ነው የሚሆን ይመስለኝ።
1: ትክክል ነው። አንድ ቀን ይመጣል
0: ይመጣል። እዚህ ሀገር ያው የቴክኖሎጂውም ሁኔታ አለ፣ በመድረክ የማግኘቱም ሁኔታ ያ ያስፈራሽ ይሆን ወይስ እንደው በስራዎች ብቻ ባለመርካት ነው?
1: በስራው ባለመርካት ብቻ ነው። በጣም ተጨንቀው ተጠበው ነው የሚሰሩልኝ። ግን እኔ በቃ 100% ይሄ ነው ብዬ የረካሁበት ነገር የለም እስካሁን። ያገርማት ነው በነገራችን ላይ በሚገርም ሁኔታ። ግን በቃ
0: ይሳካል።
1: አዎ
0: ይመጣል።
1: አንድ ቀን የሚያረካኝ

0: አገኛለሁ ብዬ ገምታለሁ። እንግዲህ
1: አዎ ያው የራስሽን ስራ ሰርተሽ ለአድማጭ ለተመልካች ባታቀርቢም በሌሎች ስራዎች ትታወቂያለሽ። ግን እዚህ ሀገር አሁን በተለይ ደግሞ በእስራኤል ሀገር ቤተ እስራኤላውያን ድምጻውያን ተገቢውን ቦታ አግኝተዋል ብለሽ ታስቢያለሽ ወይ? ተገቢው መድረክስ ታገኛላችሁ ወይ? እንዴት ነው እስካሁን ካለሽ ልምድና እውቀት እስኪ?
0: እውነት ለምናገር እስራኤል ሀገር የሙዚቃ ኢንዱስትሪው በጣም የሚያሳዝን ነው። በእውነት ምንም አንደኛ እኛን ሚረዳና የሚያግዝ ተቋም የለም። ይሄም በጣም ትልቅ ችግር ነው። ከኑሮ አንጻር፣ ከስራው አንጻር፣ ከሁኔታዎች አንጻር በጣም ከባድ ነው። ግን የሆነ ተቋም እንኳን ቢኖር እኛን ሰፖርት የሚያደርግ ብዙ አሉ። ድምጽ ያላቸው ልጆች ቤት ቁጭ አሉ ነው የማውቃቸው። መድረክ መስራት የማይፈልጉ እንደኛ ግን የራሳቸውን ስራ የሚሰሩ ግን የሆነ የሚያግዝ ተቋም ስለሌለ ብቻ ሁሉ ነገር ደብዝዞ ነው የሚታይ። ሁሌም እንደ ደበዘዘ ነው። ይሄ ሁሉም ያውቀዋል። እና በዚህ ላይ በጣም ቅር ይለኛል። አንድ እስራኤል ሀገር ወጣ ያለ የሆነ ነገር እንኳን የሚታይበት ሁኔታ አይደለም ያለውና እዚህ ላይ ትንሽ ቅሬታ አለኝ።
1: እኔም እንደዚህ እንዳንቺ ድምፃውያንን ቃለ ምልልስ ስናደርግ ከተገነዘብኩት ነገር ብዙ መድረክ እንደማይሰጣችሁ ነው። አሁን ለምሳሌ ኢትዮጵያ ብዙ ድምፃውያን ይመጣሉ ለስራ፣ እነሱ ጋር ስራውን የማግኘት አብራችሁ መሳተፍ እንኳን ብዙ እድል የለም። ለምንድን ነው
0: የለም? በሚገርም ሁኔታ እንዲሁም የሆነ ትዝታ ቀሰቀስክብኝ። ሚኒሊክ የሚባል ቦታ እየሰራን ከዛ ዘፋኞች በወር አንዴ ይመጡ ነበር እና እኔ ሌላ ቦታ ነበር የምሰራው። ከዛ የሚሰሩ ግልጆች ነበሩ። ልክ እነዛ ከኢትዮጵያ ሲመጡ የቤቱ ዘፋኞች በዛን ቀን አይቀርቡም። እጅግ በጣም የሚያሳዝነኝ ነበር እና እኔ ወደዛ ስራ እንድሰራ ስጠየቅ ግን ምንድን ያልኳቸው ከኢትዮጵያ ዘፋኝ ሲመጣ ሴትም ሆነ ወንድ አብሬ ነው የምሰራ። በዚህ ውል ምናደርግ ከሆነ እናድርግ፣ ካልሆነ አልቀመጥም ቤት። እኔም ከማንም የሚያንስ ብቃት አይደለም ያለኝ፣ እኩል ነኝ። መድረክ ስራ ከሚመጣው ዘፋኝ ሁሉ እኩል ነኝ ብዬ ማምን ሰው ነው። ሌላ ራሴ እንግዲህ ሰው የሚለውን ባላቅም በዚህ ውል ገብተን ከኢትዮጵያ ሲመጡ አብሬ የሰራሁበት ሁኔታ አለ። ሴቶችም ወንዶችም ዘፋኝ ሲመጡና እኛም ራሳችን ወደኋላ እንትን ማለት የለብንም፣ ባሉን መሄድ የለብንም። እዚህ ላይ የራሳችን ጥንካሬ ማሳየት አለብንና
1: ተደራጅታችሁ ደግሞ ብትንቀሳቀሱ ምናልባት እድሉን የማግኘት ሁኔታ ይኖራል። እዚህ ሀገር ያላችሁ በርካታ አርቲስቶች አላችሁ።
0: በእርግጥ አሁን በዛ ልክ ነው እየተንቀሳቀስን ያለ ነው። እንዲያውም አርባርብ ጦርነቱ ከመጀመሩ በፊት በደንብ እየተገናኘን ልምምዶችን ስናደርግ ቆይተናል። እግዚአብሔር ይመስገን ኦርጋኒስቶች አሉ፣ ክራር፣ ማሲንቆ፣ እያንዳንዱ መሳሪያ ባለሙያ ያለው እዚህ ሀገር በጣም በሚገርም ሁኔታና እንዲያውም አንድ ቀን ሙሉ ባንዱ እዚህ ትጋብዙናላችሁ ብዬ ገምታለሁ።
1: አይደለም በጋራ
0: አዎ አንድ ቀን እንጋበዛለን።
1: አዎ እንግዲህ ተነጋግረናል፣ አንድ ቀን እንመጣለን ብላችኋል። እስከዛ እየጠበቅን ነው።
0: እሺ፣ ደስ ይለኛል።
1: ጥሩ። የበለጠ እንቡጥ እንደው አንቺ የምትሳቢው ባህላዊ ሙዚቃ ነው ወይስ ዘመናዊው ላይ ነው የበለጠ ትኩረት ሰጥተሽ የምትጫወቺው?
0: እኔ ዘመናዊ ሙዚቃ ላይ ነኝ። በጣም የሚስበኝም የምችለውም ዘመናዊ ሙዚቃ ላይ ነኝ። ባህላዊ ደግሞ አሉ እህት ወንድሞች በደንብ የሚሰሩ።
1: ከአስቴር ባሻገር ብዙ ድምፃውያንን አድናቂ ልትሆኝ ትችያለሽ። ብዙ ድምፃውያንን እንደው ከአስቴር ውጭ የነማንን ስራ ትሰሪያለሽ?
0: ከአስቴር ውጭ የነ አበባ ላቀውን፣ የነ ሄለን በርሄን፣ አመልማልን አሉ። ከወንዶችም እጫወታለሁ። የሚገርመው የነ ብዙአየሁ ደምሴን እጫወታለሁ፣ ማዲንጎን። እንደዚህ አይነት አርቲስቶችን ዘፋኞችን ወዳለሁኝ።
1: በጣም ጥሩ።
0: አስቴር እንዳለችው ነው ማለት ነው።
1: ጥሩ። አስቴር ያው አንደኛ
0: ኮመን ነው፣ ቋሚ ነው።
1: ጥሩ። እስኪ ደግሞ አንድ ዜማ ተጫወችልን።
0: አንድ ዜማ አሁን መጫወት የምፈልገው የማን እንደሆን ታውቃለህ? ሰጠኝ። ሁሌ ትንሽ ኢሞሽናል ሊያደርገኝ ይችላል ግን በሞት የተለየችን አርቲስት ሳባ አለችና በተለይ አንድ ሙዚቃ አላት። በክለብ ደረጃ እንድሰራው እንነጋገር ነበር ሁሌ በስልክ ማለት ነው። እና አንዳንድ ቦታ ላይ ቡጥዬ እንደዚህ ነው ያለች ታስተካክለኝ ነበር። ለመስራት ዝግጅት ላይ ነበርኩ። የሚገርመው ና እኔ በሁሉ ልብ ውስጥ ነው ያለች። እስካሁን የምትረሳም አይደለችም። እንተም እንደምታውቀው የእሷን በሞክረው ደስ ይለኛል ለማስታወሻነት። አዎ
1: ሳባ እንግዲህ የሁላችን እህት ነበረች። ብዙ የመስራት አቅም ነበራት። ብዙ እንዳንችን እኔ ጋም ብዙ እናወራ ነበር እና በዚህ አጋጣሚ እኔ በጣም ትልቅ እህቴን ነው ያጣሁኝ። ምልሽ መካሪ ነበረች። ብዙ ነገር በስራም ቢሆን በተለያዩ ነገሮች እናወራ ነበር እንዳንች

0: እንደምንነጋገረው ከሌሎችም ጋርና ሁላችንም አሳዝኖናል። ሳባየን ይሁን እንግዲህ ነፍሷን ይማር።
1: አሜን አሜን።
0: እስቲ እንግዲህ የሷን ዜማ
1: አለምድም አለምድም አለምድም

0: እንግዲህ ድምጻዊት እንቡጥ ፍስሃ በጣም እናመሰግናለን። ሳባ የኔሁንን ለማስተዋወስ ያደረክሽው ጥረት በጣም ከፍተኛ ነው፣ የሚደነቅ ነው። እንዲህ ነው ሰርተው ያለፉ ሰዎችን ሁላችንም እንግዲህ ማስተዋወስ አለብን፣ መርሳት መዘንጋት የለብንም። በጣም ነው እናመሰግነው። ስላልበም ምን ትያለሽ?
1: እውነት ለመናገር አልበም የመስራት እቅድ የለኝም። ነጠላ ዜማዎችን ግን ሞክራለሁ። ምክንያቱም በነጠላ ዜማ እንኳን የሚያረካኝ ያጣሁ። አልበም ሲታሰብ ደግሞ አስቡት፣ 10 ዘፈን ምናምን ከባድ ነው የሚሆነው ለእኔ። 100% እኔ ማመን አለብኝ፣ ማለት እርግጠኛ መሆን አለብኝ ለመልቀቅ። ቅሬታ ያለኝ ምናምን ብለቀው ሰውም በእኔ ስሜት ልክ ነው ይወስደዋል ብዬ ማስብ እና ለዛ ነው ምሰጋው እንጂ ጠፍቶ አይደለም።
0: አሁን ባለሙያዎች እንግዲህ
1: ባለሙያዎች ብቅ በሉ
0: አሉ ብዙ እዚህ ሀገርም አሉ እና ቢሁሉ አሉ መስጠት አለባቸው ላንቺ እና
1: ሁለት ሰጠዋል የቻሉት።
0: ጥሩ ነው። እስኪ አንድ ከምትወጁ ሌላ ዜማ ተጫዋችልን
1: ከራሴ ከሰራሁት ለምን እሱን ለምን
0: ጥሩ
1: ኦኬ

0: በጣም ጥሩ ነው። እንብጥ ኪነ ጥበብ ለህይወት ትልቅ ፋይዳ እንዳለው ይነገራልና የሙዚቃው ዘርፍ ህይወቴ ነው ሐኪሜ ነው ብለሻልና እንደው በአጠቃላይ ኪነ ጥበብ ዘርፍ እንዴት ተጠቅሻለሽ?
1: ሙዚቃ ማለት ምን ይላሉ የጭንቅላት ጋራጅ ነው። በደስታም በሐዘንም ነው በነገራችን።
0: ተገናል ጭንቅላት
1: ጋራጅ ነው ነው የሚባል እውነትም ነው። አንዳንዶች ሐዘን ላይ ሁኜ ወይም የሆነ ነገር ተከስቶ መጥፎ ሁኔታ ሆኖ ሁኔታው ምናምን ስዘፍን ምን አስደስቶች ነው ይላሉ፣ ግን አልተረዱኝም። ማለት በሐዘንም በደስታም ነው ሙዚቃ፣ ለደስታ ብቻ አይደለም። ምናልባት እንደኔ ብዙ ሰዎች ይኖራሉ ሐዘናቸውን በእንጉርጉሮ የሚገልጹ። ብዙ ጊዜ የሆነ ችግር ሲፈጠር የሆነ ዜማ ወስድና በተከሰተው ሁኔታ ልክ ግጥሙን በራሴ አድርጌ ማንጎራጉርበት ጊዜዎችም አሉ። እና እዚህ ላይ መታወቅ ያለበት ሙዚቃ የደስታ ብቻ አይደለም፣ የሐዘንም መግለጫ ነው ማለት እወዳለሁ።
0: በጣም ትልቅ ነገር ነው ያልሽው። በሙዚቃ እንግዲህ ስሜቶቻችንን እንገልጻለን፣ አንዳንዴ እንደውም ሳናስበው ሁሉ ይወስደናል።
1: አዎ በጣም
0: ትዝታንም ቢሆን ያሳለፍነውን ጊዜም ቢሆን ብዙ ነው ሙዚቃ ጥቅሙ፣ ኪነ ጥበብ ጥቅሙ ከፍተኛ ነው። ጥሩ እስኪ ደግሞ አንድ ዜማ ተጫወችልን።
1: አሁን ቀጣይ ማቅረብ የምፈልገው ሙዚቃ ነፍሱን ይማረው የማዲንጎ አፈወርቅ ነው። በእውነት ባጭር የተቀጨብን ወንድም ነው ባልታሰበ ሁኔታና እሱንም አንጎራጉራለሁ የሱ ሙዚቃዎችን። እሱን እስኪ ለአድማጮች ያው በዛ መታሰቢያ እንዲሆን
0: ተመልካቾችም በፌስቡክ ያሉ

0: ማስተዋሻን ነው ተለ ማዲንጎ ፎርቅ ሆነልኝ
1: እነሱ ማዲንጎም ታላ ሰው ነበር ግን በስራዎቹ እንዲህ ዘላለም ሲታወስ ይኖራል ልክ እንደ ሳባ በጣም ነው እናመሰግንስም ስላስተዋወሽን ጥሩ ነው እንደው እንቡጥ ግጥምና ዜማ ተመክሪያለሽ
0: እኔ ያው እንደው ሲጨንቀኝ የሰጡኝ ሁሉ አላርካኝ ሲል ራሴን መጻፍና ዜማ እንት ማለት ጀመርኩኝ እጽፋለሁ በብዛት ለሊት ነው ዜማ ቅላጼዎች የሚመጡና አቅም ካለኝ ተነስቼ በው ያስነሳኛል በጣም
1: ዜማው አባዜ
0: አዎ አንዳንዴ መጀመሪያ አካባቢ አይ ነገ ትዝ ይለኛል ብዬ እየተውኩት ከዛ ለካ ተዛይልም ለሊት የሚመጡ ዜማዎች ተዛይሉም ቀላይና ሞባይሌን አንስቼ እቀረጻለሁ ለሊት ሰብስባለሁ ግጥም መጽፋለሁ ምናልባት ራሴ ብሰራው ልረካችላለሁ በሚል ማለት ነው እና ስከም በዛ ሂደት ነኝ ብዙ አለኝ ብዙ
1: በጣም ጥሩ ነው ግን ያንዴ የኪነ ጥበብ ሰው እንዲህ እንቅልፍ የሚያስነሳው ከሆነ የሆነ ቦታ ሲሄድ አድርግ የሚለው ከሆነ ኪነ ጥበቡ ላይ በቃ ያ ነው እና ተከክለኛ ተሰጥቶ ያለሽ እንግዲህ ባለሙያዎች እንደሚሉት
0: በጣም
1: ቆንጆ ነው ሌላስ ሴት ድምጻውያን የማንን ነው የምትሞክሪ
0: ያው ሄለን በርሄ ነው ዳታለው እነት ለምንናገር ይሷል መሞከር ፈልጋለሁ
1: እስኪ እንስማ
0: ሰራታለሁ ያው አንድ መድረኮች ላይ የም

0: እንጂ እድሜና ጤና አንተን አጥቼ አልሞትምና አታስፈራራኝ አታስፈራራኝ አታስፈራራኝ ከበቃ ይብቃኝ።
1: ቴንኪው ሄለን በርሄ።
2: አዎ ጥሩ ነው፣ በጣም ደስ ይላል።
1: አመሰግናለሁ ሰጠኝ።
2: አሪፍ ነው በእውነት፣ በብቃት ነው የምትጫወቻቸው፣ በጣም ጥሩ ነው። እንደው እንግዲህ ሙዚቃ ኪነ ጥበብ ውስጥ ብዙ ገጠመኞች ይኖራሉና የምታካፊን አለ ወይ? የሚያሳዝንም የሚያስደስትም ወይም ልዩ የምትዩ ገጠመኝ ካለ
1: እስኪ። ከሚያስደስተው የሚያስቅ ነው። አሁን ዘመናዊ ባህላዊ በሚለው ጥያቄ ነው ትዝ ብሎኝ የነበረ። ቅድም የሆነ ጊዜ አቢላቀው አዲስ እንዳወጣች ነበር ሙዚቃዋንና መድረክ ላይ ልሰራው አዲስ ነው ገና በደንብ እንትን አላለም። መድረክ ላይ እየሰራሁት ማን አለ የሚል ሙዚቃ አላት። በጣም ሪትሙ ክላሲካሉ ሁሉ በጣም ለየት ወጣ ያለ ነው። እሱን እየተጫወትኩ የሆነ ልጅ መጣና እንቡጥ እንቡጥ ብሎ እንደዚህ ዝቅ ብዬ እንዳዳምጠው አደረገኝና አማርኛ ትዝፈኝልኝ አለኝ። ትዝ አማርኛ ሙዚቃ ዝፈኝ። እውነት በጣም እንትን ነው ወጣ ያለ ነበር። ያ ቢላቀው እስከምንለምደው
2: ትንሽ ለማስታወስ
1: ለማስታወስ ማን አለ ማን አለ እንዳንተ ያለ ማንንም አላገኘሁም። ኡህ ኡህ እንደዚህ ነውና በጣም ገና ሊያዝ ነው። ሙዚቃውን ራሱ ከባድ ነበረ። ይሄ ነው
2: የአማርኛ ዝፈኝልን።
1: አሁን ቡት አማርኛ ዝፈኝልን እንጂ ምናምን አለኝ። አዛ ቋርጨ ሳኩኝና እንደገና ቀጠልኩ ማለት ነው።
2: አዎ በጣም ጥሩ ነው። ሌላስ እንደው ከወንዶች የምትጫወቻቸው? ቅድም የማዲንጎን ተጫውተሻል። ሌላ የብዙአየሁ እንደምትሞክሬ ነው የነገርሽና እንዴት ነው ብዙአየሁ ላይ?
1: ብዙአየሁ ላይ ዘቢባ ግርማም ዘፍነዋለች እና እስኪ እሷ በዘፈነችው አድርጌ ልሂድ።

0: ቴንኪው በጣም ነው ወደደው
1: በጣም በጣም በእውነት
0: አመሰግናለሁ።
1: አንቺ ስትጫወቺው ዘቪቫም ስትጫወተው ራሱ ብዙ ይም ሲጫወተው በጣም ደስ የሚል ዜማ ነው።
0: በጣም
1: መልክቱም ትልቅ ነው።
0: በጣም
1: ቴንኪው በጣም እና አመሰግናለሁ።
0: እኔም በጣም ነው ማመሰግናለሁ።
1: እስኪ መጨረሻ እንግዲህ ምታስተላልፊው መልእክት ካለ ለኪነ ጥበብ አፍቃሪውም ለህብረተሰቡም ሊሆን ይችላል።
0: እሺ እንግዲህ የአማርኛ ሙዚቃ ኢንዱስትሪ በጣም እየቀዘቀዘ ነው። ለምን እንደሆነ አልገባኝም። እውነት ለመናገር ብዙ ቦታዎችም የሉም እንሰራበት ብዙ እድል እየተገኘ አይደለም። እያንዳንዱ ናይት ክለብ ሲከፈት እንኳን በዚህ ሰዓት ዲጄ ነገር ሆኗልና ለምንድን ነው ከኛ ምን የጎደለ ነገር አለ? ከሙዚቀኞች እንዴት እንዳለፉት ጊዜያቶች አርባር ወይም ሐሙስ ሐሙስና አርብ እንዴት ዘፋኞች እየወጡ አይዘፉንም? እንዴት ሰውስ ከአማርኛ ሙዚቃ በዚህ ልክ ሊሸሽ ቻለ? ትንሽ አጠያቂ ነው በጣም። በዚህ ሰዓት የሚገርመው እኛ ብቻ ነው እየሰራን ያለ ነው ራስታ ክለብ አርባር አማርኛ ሙዚቃ እኛ ብቻ ነን በቃና በጣም ይገርማል። ትንሽ ከፍ ቢልና ወደ ቀድሞ ቢመለስ ደስ ይለኛል። እኛም ከድሮም ከአዲሱም ራሳችን ያሻሻል ህዝቡን ለማስደሰት ዝግጁ ነን። ሁሉ ሙዚቀኛ ዝግጁ ነው እና ግን እንደዚህ አይነት ነገር መመለስ አለብን ብዬ ነው ማስበው። ትንሽ አማርኛ ሙዚቃ ጭራሽ ሊረሳ የመሰለ የመጣበት ሁኔታ ነው ያለ። በተለይ እዚህ ሀገር ያለ ነው አርቲስቶች
1: መረሳት የለበትም። አሁን እንዳልሽው ብዙ ስራዎች በዲጄ ብቻ ሆነዋል። እንግዲህ አርቲስቱም እየተጎዳ ነው ሊታሰብበት ይገባል። እናንተም መጠናከር አለባችሁ ብዬ አስባለሁ።
0: በትክክል ምናልባት ድክመት ከኛ ካለ አስተያየት ለመቀበልም ዝግጁ ነን። ከአድማጭ ከህዝብ ምንም ችግር የለም አስተያየት ለመቀበል። ግን ወደ ቀድሞ መመለስ አለበት ብዬ አምናለሁ። ብቃት ያላቸው ብዙ አርቲስት ጓደኞች እንዳሉ ስለማውቅ ነው።
1: በጣም በጣም ነው እናመሰግን እዚህ ስቱዲዮአችን ድረስ መጥተሽ ስለተጫወትሽልን የሙዚቃ ህይወትሽን ስላካፈልሽን በጣም ነው እናመሰግን። ግን ስራዎችን እንጠብቃለን በቅርቡ።
0: እሺ ሰጠኝ። በጣም ነው ማመሰግን። እኔም ይሄን ከመሰለ ቦታ አክብራችሁ ጠራችሁኝ እኔም አክብሬ መጣሁ። በጣም ደስ ነው ያለኝ ያየሁት ነገር ሁሉ በጣም ያስደስታል። ሌሎችም እየመጡ እዚች ጋር አንተ ጋር ቃለ ምልልስ እንዲያደርጉ ጥሪ ያደረኩላቸው ነው ለስራ ባልደረቦቼ። አመሰግናለሁኝ።
1: የተከበራችሁ አድማጮቻችን ዛሬ ጠዋት ያቀረብነው ፕሮግራም ይህን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሜ እንዲሆን እንመኛለን። የዛሬው የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍ ባብ ታሙዝ ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጣር ጁላይ 11 2026 እንደ ኢትዮጵያውያን ዘመን አቆጣጣር ሐምሌ 4 2018 ሲሆን የቴክኒክ ባለሙያችን ታል ቬንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ የሰዓቱ ዜና ይቀርባል። ከሰዓቱ ዜና ቀጥሎ ስለ ወቅታዊ ጉዳዮች ከእንግዶች ጋር እንወያያለን። ሳምንታዊ የመዝናኛና የቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። በእስራኤል መከላከያ ሰራዊት የተዋጊ ወታደር ጥረት እየተከሰተ መሆኑን በመከላከያ ሰራዊቱ የሚገኙ የጦር መኮንኖች ተናግረዋል። በአሜሪካ የእስራኤል አምባሳደር የነበሩት ዳንያ ያሎን ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎት የላቸውም ብለዋል። የእስራኤሉ የደህንነት መሳሪያ አምራች ፋብሪካ ራፋኤል በህንድ ፋብሪካ ለማቋቋም እያሰበ መሆኑ ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቷል ሲሉ ተናግረዋል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ጦርነት ሊጀምሩ ይችላሉ ብላ እንደምትሰጋ ተነገረ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በእስራኤል መከላከያ ሰራዊት የሚገኙ ከፍተኛ ወታደራዊ መኮንኖች በመከላከያ ሰራዊቱ የተዋጊ ወታደር ጥረት መኖሩን ተናግረዋል። ወደ 40 የሚጠጉ ተዋጊ ወታደሮችን ይዞ የጀመረ በመከላከያ ሰራዊቱ አንድ የጦር ክፍል በተለያዩ ምክንያቶች የተነሳ ወታደሮች ሲወጡና ሲርቁ 40 ከሚሆኑ ወታደሮች 5 ወታደሮች ብቻ መቅረታቸውን ለሚዲያ ተናግረዋል። በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩ በጉልህ እየታየ ያለው አዲስ ምልምሎች ባለመቀላቀላቸው ብቻ ሳይሆን በተለያዩ ምክንያቶች ተዋጊ ወታደሮች ቦታቸውን እየለቀቁ በመሄዳቸውም ጭምር ነው። መኮንኖቹ በተለያዩ ተዋጊ ወታደሮች በሚገኙባቸው ክፍሎች መታየት የሚኖርበት የተዋጊ ወታደር ቁጥር እየታየ አለመሆኑን ገልጸዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ያደረገ ባለው እንቅስቃሴ ጉልህ የሚሆኑ ተጽዕኖዎችን መፍጠር የሚችሉ እርምጃዎችን እንዳያደርግ አሜሪካ የእስራኤልን መንግስት በመጠየቋ የተነሳ የእስራኤል መንግስት የአሜሪካን መንግስት ጥያቄ በመቀበል ታቅደው የነበሩ ወታደራዊ እርምጃዎችን ለመሰረዝ ተገዷል ተብሏል። ሰሞኑን አሜሪካና ኢራን የጀመሩት ወታደራዊ ግጭት ወደ ለየለት አቅጣጫ እስኪሄድ ድረስ እስራኤልና ሊባኖስ የደረሱበት ስምምነት ወደ መተርጎሙ በመተላለፍ በቅርቡ የእስራኤል መከላከያ ሰራዊት በሊባኖስ የያዛቸውን ቦታዎች ጥሎ በመውጣት ለሊባኖስ መከላከያ ሰራዊት ሊያስረክብ መሆኑ ተዘግቧል። የፍልስጤማውያን የዜና ምንጮች ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ በይሁዳና ሰማርያ ቀበሌ ቤታ በሚባለው ሰፈር አክራሪ ይሁዲዎች 2 የፍልስጤማውያን ንብረት የሆኑ መኪናዎችን አጋይተዋል ሲሉ ዘግበዋል። እንዲሁም በራማላ አካባቢ ሚትናሃሊም የሚባሉት ይሁዲዎችና ፍልስጤማውያን ሲጋጩ የሚያሳይ ቪዲዮ ወጥቷል። ቪዲዮው እንደሚያሳየው ተሆነ አንድ እስራኤላዊ ሽጉጥ ሲመዝ መታየቱን አጋልጧል ተብሏል። በአሜሪካ የእስራኤል አምባሳደር የነበሩት ዳኒ አያሎን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎትና እቅድ የላቸው፣ ምናልባት የተቋረጠውን ጦርነት ለመቀጠል የሚገደዱት ኢራን ሆርሙዝ ሰርጥን ዘግታ ማንም አያልፍም የምትል ተሆነ ብቻ ነው ብለዋል። ምንም እንኳ ኢራን የተለያዩ ችግሮችን መፍጠሯን ብትቀጥልም ሆርሙዝ ሰርጥን ዘግታ መተንፈሻ የምታሳጣ ታልሆነ በቀር በህዳር ወር በኮንግረሱ የሚያደርጉትን ምርጫ እስከሚያጠናቅቁ ድረስ ፕሬዝዳንቱ ወደ ጦርነት የመመለስ ፍላጎት የላቸውም ታሉ በኋላ የአሜሪካና የቱርክ መቀራረብ እስራኤል በመካከለኛው ምስራቅ ያላትን የበላይነትና ተቀባይነት ሊያሳጣት ይችላል የሚል ስጋት መኖራቸውን ገልጸዋል። በቴክኖሎጂ የተደገፉ ዘመናዊ የጦር መሳሪያዎችን በማምረቱ የሚታወቀው እስራኤሉ ራፋኤል ካምፓኒ በህንድ የኪፓት ባርዜል ተተኳሾቹን ለማምረት እያሰበ መሆኑ ተዘግቧል። ራፋኤል በህንድ የማምረቻ ፋብሪካዎችን ለማቋቋም በህንድ ተሚገኙ ጦር መሳሪያ አምራች ኩባንያዎች ጋር እየተነጋገረ መሆኑን ኤንዲ ቲቪ የሚባለው ቴሌቪዥን ጣቢያ ዘግቧል። ራፋኤል በህንድ ይሄን ለማድረግ እየተዘጋጀ ያለው የመሳሪያ ማምረቻ ዋጋዎችን ዝቅ በማድረግ በአካባቢው ለሚገኙ ለሌላ ሀገራት መሸጥ እንዲችል የገበያ አድማሱን ለማስፋት እንደሆነ ተጠቅሷል። መረጃዎችን ይፋ አደረገው ቴሌቪዥን ጣቢያ ጋር ንግግር ያደረጉ ሰዎች እንዳሉት ተሆነ ራፋኤል በህንድ ፋብሪካ በመክፈት ማምረት የሚፈልገው መሳሪያ ታሚር የሚባለውን የኪፓት ባርዜል ተተኳሽ መሆኑን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቷል ሲሉ ተናግረዋል። ፕሬዝዳንቱ ከኢራን ጋር የነበረው የተኩስ አቁም ስምምነት ቢያበቃለትም ኢራኖች ድርድሩን መቀጠል እንደሚፈልጉ አሜሪካን በመጠየቃቸው የተነሳ ድርድሩ እንዲቀጥል ተስማምተናል ሲሉ ተናግረዋል። የአሜሪካና ኢራን ፍላጎታቸውን ለማስጠበቅ ጦርነቱን ለማስቀጠል እየሰሩ ባሉበት ሰዓት ነገሮችን ለማረጋጋትና የተጀመሩ ጉዳዮች በዲፕሎማሲው መንገድ ቀጥለው እንዲጠናቀቁ ለማድረግ የኳታር አሸማጋይ አካላት ወደ ኢራን አቅንተዋል። የኳታር የልዑካን ቡድን በኢራን የሚያደርገውን የማሸማገል ሂደት ለአሜሪካውያን ማሳወቁም ተጠቅሷል። አንድ የኢራን ባለስልጣን አሜሪካን ለመጉዳት በሚያደርጓቸው ዘመቻዎች እስራኤልም ተጠቂ እንደምትሆን ተናግረዋል። ኢራን እስራኤልን ጭምር ለማጥቃት በግልጽ እየዛተች ባለችበት ሰዓት በእስራኤል የነበሩ የአሜሪካ የውጊያ አውሮፕላኖች እስራኤልን እየለቀቁ መሆናቸው መረጃዎች እየወጡ ነው። ተዚሁ ከአሜሪካና ተያያዥ ጉዳዮች ሳንወጣ አሜሪካ ኢራን ሆርሙዝ ሰርጥን ለተጠቃሚዎች ክፍት አድርጋለው ስትል በይፋ መግለጫ እንድትሰጥ ጠይቃለች። አሜሪካውያን ባለስልጣናት ኢራን ሆርሙዝ ሰርጥን የሚጠቀሙ መርከቦችን አልጎዳም ስትል ቃል እንድትገባና እንድትገደድ ሲሉ አማራጭ የሌለው ጥያቄ አቅርባለች። ኤፒ ማቅረባቸውን ኤፒ የሚባለው የሚዲያ ተቋም ዘግቧል። የአሜሪካና የኢራን ባለስልጣናት ሰሞኑን በሆርሙዝ ሰርጥ የሚታየውን ግጭት አስመልክተው ሲናገሩ በመርከቦች ላይ ጥቃቶችን እያደረሱ ያሉት የኢራን መንግስት ኃይሎች ሳይሆኑ በአሜሪካና በኢራን መካከል እየተደረጉ ያሉ ድርድሮችን የማይፈልጉ አካላት መሆናቸውን ተናግረዋል። ኢራኖች ፕሬዝዳንት ዶናልድ ትራምፕን ለመጉዳት በተለየ ሁኔታ የሚያደርጉት እንቅስቃሴ አለ መባሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራኖችን ለመጉዳት የሚሞክሩ ተሆነ አሉ። በሺዎች የሚቆጠሩ ሚሳኤሎች ወደ ኢራን አቅጣጫ ተጠምደዋል። ከዚህ በተጨማሪ የአሜሪካ መከላከያ ሰራዊት ኢራንን ተምድረ ገጽ ለማጥፋት ዝግጁ ነው ሲሉ ተናግረዋል። ግብጽ እስራኤል በቅርቡ ከምታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ ሰርጥ ጦርነቱን ሊቀጥሉ ይችላሉ ብላ እንደምትሰጋ የሳውዲ አረቢያው አሻርክ አልአውሳት ጋዜጣ ይፋ አድርጓል። የእስራኤል ከፍተኛ ወታደራዊ አመራሮች ሐማስ እምቢታውን እያጠናከረ በሄደ ቁጥር እስራኤል ወደ ማታቋርጠው ጦርነት ልትገባ እንደምትችል የግብጽ አቻቸውን አስጠንቅቀዋል ብሏል። አንድ የግብጽ ከፍተኛ ባለስልጣን የእስራኤልና የግብጽ ከፍተኛ ባለስልጣናት በተለየ ሁኔታ ከትናንት በስቲያ በግብጽ ዋና ከተማ ካይሮ ተገናኝተው መወያየታቸውን ለአሻርክ አልአውሳት ጋዜጣ ገልጿል። የግንኙነታቸው አንዱ ክፍል በጋዛ በአሁኑ ሰዓት የሚታየው አንጻራዊ መረጋጋት እንዲቀጥል ለማድረግ ሲሆን በዚህ ጉዳይ ላይ ለመወያየትም አሜሪካውያን ከግብጽ ጋር ለመቀራረብ በቅርቡ ወደ ግብጽ ዋና ከተማ ካይሮ ያመራሉ ብለዋል። የግብጽ ባለስልጣናት ከእስራኤል መንግስት አንደበት የተነገረ ነው በማለት ለሚዲያ ይፋ እያደረጉት እንዳለው እስራኤልና አሜሪካ ሐማስ የተስማማበትን የሃያ ነጥቦች ሰነድ ስምምነት ሁለተኛውን ዙር ተግባራዊ በማድረግ መሳሪያ መፍታት እንዲጀምር እየተናገሩ ነው ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: Yeah, ተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን ከመምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ እንደምናረፈር ሻባት ሻሎም።
1: ገብርኤል ሻባት ሻሎም ለአንተም ለአድማጮችም ሰላም።
0: ሁሉ ሰላም እንዴት ነህ?
1: ሰላም ነው እግዚአብሔር ይመስገን አለን አለን።
0: መልካም። እንደውም መምህር ዮሴፍ ጦርነቶች በዚህም በዛም እየቀጠሉ ባሉበት ሁኔታ በመከላከያ ሰራዊቱ በከፍተኛ አመራር የሚያገለግሉ የጦር መኮንኖች የተዋጊ ወታደር ጥረት አለ ብለው ሰሞኑን እየተናገሩ ነው። በእርግጥ ይሄ ነገር አዲስ አይደለምና ጦርነቶች እንደሚመጡ እየታወቀ ሀገሪቱ ያለችበት የደህንነት ሁኔታ እየታየ ባለበት ሁኔታ እንዴት ቢሰራ ነው? ምን ቢደረግ ነው የተዋጊ ወታደሮች ጥረት እንዳይኖር? እንደው እንደ ሀገር እንደ መንግስት እንደው እንደ ግለሰብ ምን መደረግ አለበት? ሀገሪቱ ለሚጋረጥባት የደህንነት ችግር ብቁ የሆኑ ቢያንስ በቁጥር በመከላከያ ሰራዊቱ የተዋጊ ወታደር እንትን እንዲኖር ቁጥር በርከት ያለ እንዲሆን?
1: አዎ እንግዲህ በመጀመሪያ ደረጃ ያው እንደምናውቀው ሁላችንም ይሄ ጦርነት ከተጀመረ ብዙ ጊዜ አልፏል፣ አመታት አልፏል፣ ወደ 3 አመት መሆኑ ነው። እንግዲህ ይሄ ሆኖ እያለ ደግሞ ያው ብዙ ሟቾች ቋስዋዮች እንዳሉ ይታወቃል። ያም ሆኖ ግን እነዚህ አዲስ ምልምል ወታደሮች ሳዲር የሚባለው በየጊዜው ግዳጃቸውን እየተወጡ ይመለሳሉ። አዲስ ምልምሎችም እንዲሁ ይደረጋሉ። ከዚህ ባሻገር ደግሞ ያው የኸሪዲ ማህበረሰብ የሚባለው የማያገለግለው አለ። ይሄን አንድ ልባት ደርሰው ሁሉንም ከማለት አልፈው ማገልገል የሚችሉት ብቻ እንዲያገለግሉ ተደርጎ ወደዚህ ቢገቡና ያው የወታደሩ የቁጥር ብዛት ቢሆን ጥሩ ይሆናል። ያለዛ ግን ያው እንደምታውቀው ሁላችንም ከጦርነቱ በፊት ጀምሮ በካፕላን ሰላማዊ ሰልፍ ያደርጉ የነበሩ ማገልገል ያቁም እስከሚባል ደረጃ ተደርሶ ነበር። አሁን እያንዳንዱን ዜጋ ይሄ ልቡን ማዳከም የሚሆን ነገር ይሆናል። ምክንያቱም እነዚህ አዲስ ተመልማይ ወይ ደግሞ በትክክል አገልግሎት ገብተው የሚሰጡ ወጣቶችን ይሸረሽራቸዋል፣ ያባባል ማለት ነው። እና እስካሁንም እግዚአብሔር የተመሰገነ ይሁን፣ በእርግጥ ብዙ ብዙ ጦርነቶች ተደርገው ብዙ ድሎችን ተቀዳጅተናል። ሆኖም ግን የሚመለመለውን ማበረታታት እንደገና ደግሞ እንደነገርኩህ እነዚህን ኻሪዲሞችን ብዙ ብዙ ብዙ ማገልገል የሚችል ሰው አለ። ይህም ደግሞ ያው ምልመላ ማድረግ አስፈላጊ ነው። ያለዛ ግን ያለው እንዲቀጥል እንዳይሆን ከቀደም ብሎ የተቀመጠ ነገር አለ። አታገልግሉ ለቢንያሚንና ተኔው እንደሚያገለግሉ ሁሉ ወይም ደግሞ ለዚህ መንግስት ብቻ እንደሚያገለግሉ ሁሉ በኋላ ላይ እንደው ሌላው ቀርቶ ድል ገጥሟቸው እንኳን ግራ ክንፍ እንትን ስልጣን ላይ ቢወጡ ይህን ነገር ይደግሙታል የሚል ነገር ሁልጊዜ በአእምሮ ይጭራል። እና ትክክል ያልሆኑ ነገሮችን አዛብተው በዚህ ደረጃ አደርሰውናል። ያም ሆነ አዲስ ነገር አይደለም፣ ወይም ደግሞ እንዴት ሆነ የሚባል ነገር ያሉ ቁጥራችን ትንሽ ያው እዚህ አንጻር ያው የወታደሩም ሁኔታ አናሳ ሊሆን ይችላል።
0: ግን መምህር ዮሴፍ እነዚህ ካፕላን እየወጡ መንግስት የሚያደርገውን እንቅስቃሴ ሲቋወሙ የነበሩ ሰዎች እናቃለን፣ የዲሞክራሲ ሀገር ነው፣ መብታቸው ነው። ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ አትስሙ ማለት አሁን ያለውን መንግስት በእሳቸው ስለሚመራ ብዬ ነው አትስሙ አትዝመቱ ሲሉ መንግስትን ለመጣል በዲሞክራሲ መንገድ መታገል መብታቸው ነው፣ መሆን ያለበት ነገር ነው ማለት ይሄ መንግስት የሚሰራው ነገር ካልተዋጠላቸው ግን ያለችበትን የሀገሪቱን የደህንነት ሁኔታ አይረዱም እንዳልል እነዚህ ሰዎች በጣም የተማሩና የሀገሪቱን ጠንቅቀው የሚያውቁ ናቸው። አይደለም ሀገራቸውን በዓለም አቀፍ ደረጃ የሚያውቁ ናቸው። ግን ጠቅላይ ሚኒስትሩን ይጠቅማል ብቻ በሚል ግንዛቤ እንዳትዘምቱ ሲሉ የሀገሪቱ ደህንነት ጨረቃ ላይ መውደቁን ተገንዝበው አደል አልተገነዘቡም ወይ? እንዴት ነው ችግሩ?
1: እዚህ ላይ ነው እንደጠቀስከው በጣም ምሁራን ናቸው፣ በጣም ያወቁ ናቸው፣ የሃይቴክ ሰዎች ናቸው፣ ባለሀብት ናቸው። ሆኖም ግን አንዳንድ ጊዜ እንዴት ነው በአገረኛ አባባል የብስል ሞኝነት የሚባል ነገር አለ። እንደዛ ሆኖባቸው መሰለኝ ነገ የኔ የሚለውን ነገር ትተው አሁን ፎከስ የሆነው በጠቅላይ ሚኒስትሩ እና በአገዛዛቸው ላይ ያጠነጠነ ስለሆነ ይሄ ነገር ደግሞ ወርዶ ወደ ህዝቡ ወይም ደግሞ አንዳንድ የመሰላቸት ወይ ደግሞ ምን አገባኝ የሚል አንዳንዱን ተመልማይ ወደዛ ሊያደርሰው ይችላል። እንደዚህ አይነቱ በጣም አደገኛ ነው። እኛ የምናውቀው ያው በሀገርና በሚስት ዋዛ የለም የሚባል ነገር ነው። እዚህ ሀገር ግን እንዳልከው ዲሞክራሲ እያንዳንዱ እንደፈለገ የፈለገውን ያስቀምጣል። በኋላ ላይ ያለንበት ችግር ተደርሷል። በእርግጥ ወታደሩ እስከ መጨረሻ ተለጥጦ እየሰራ ያለበት ሁኔታ ነው እና ይህን ደግሞ ምናልባት እነዚህ ሰዎች እንትናቸውን አቋማቸውን ቀይረው ለአገር በሚል ደረጃ አባባላቸውን ቢያስተካክሉ ነገሮች ጥሩ ሊሆን ይችላሉ። ያለዛ ግን ያው ጥረት ሁልጊዜም አለ። ከጦርነቱ በፊትም ጥረት አለ፣ የወታደር ጥረት። ምክንያቱም ከቁጥሩ አንጻር ከቁጥራችን አንጻር ብዙ የሚያስፈልጉን ቦታዎች ስላሉ ይሄ የማይቀር ነው። እንግዲህ
0: በትክክል ሌላው ወደ ሊባኖስ ልውሰድ እና ሊባኖስና እስራኤል ስምምነት ላይ ደርሰው የእስራኤል መከላከያ ሰራዊት ቀስ እያለ የሚለቃቸው ቦታዎች አሉ ተብሏል። በቅርብ ይጀምራል ተብሏል። ሌላው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ቦታዎች ራጊሽ የሚባሉ ቁልፍ ቁልፍ ቦታዎችን ሊመታ የተዘጋጁ ቦታዎችን ለመመታት የአሜሪካ መንግስት እነዚህ ቦታዎች እንዳይመቱ ይቆዩ የሚል ውሳኔ ለእስራኤል መንግስት በማስተላለፉ እየተወ ነው የሚባል ነገር አለና እነዚህ ነገሮች እንዴት ናቸው ለማለት ነው።
1: አዎ፣ እነዚህ ነገሮች በተለይ እስራኤል በአሁን በቅርብ ጊዜ የያዘችው አንድ ዋሻ ነገር አለ። በዛ ዋሻ ውስጥ ደግሞ ብዙ የሂዝቦላ ታጣቂዎች ተከበው እንዳሉ እየተነገረ ያለበት ሁኔታ ነው። በእነሱ መካከል ደግሞ ያው የኢራን ነገረ ፈጆች አብረው እንዳሉ ይነገራል እና ኢራን አሁንም በእጅ አዙር እየጠየቀች ያለችው ያው ኢራናውያን እዛ ውስጥ ስላሉ አብረው እንዳይመቱ የሚለውን ነገር ለመውሰድ ይሆናል። በአንጻሩ ግን እስራኤል ከሊባኖስ ምድር ምንም ቅንጣት ያህል ነገር የለባትም። ሂዝቦላ ትጥቁን ይፍታ፣ እስራኤል ወደ ድንበሮቿ ትመለሳለች። ይሄ ያለ ነው። ነገር ግን አንዳንድ ጊዜ እንዴት ነው በሊባኖስ ምድር ሂዝቦላ በተመታ ቁጥር ኢራን ታለቅሳለች። ባለፈው ጊዜ ነግሬያለሁ። የኢራንና የሂዝቦላ እትብት እስካልተቆረጠ ድረስ በዚህ ቀጠና ሰላም አናገኝም። ለእኛም ለሊባኖስም ሁሉም ሰላም አያገኝም እና አሜሪካ ይሄን የምታደርገው ያው ድርድሩን በተመለከተ ነው። ድርድሩን በተመለከተ ደግሞ ብዙ ጊዜ እስራኤል ታይናለች፣ አሜሪካን ተቀብላለች። አሁንም ቢሆን ደግሞ ነገሮች የሚሳኩ ከሆነ ትቀበላለች። እስራኤል እዛ ሊባኖስ ምድር ምንም የምታደርገው ነገር የለም። ጥያቄው ሂዝቦላ ትጥቁን ይፍታ፣ ጥሩ አልፈታም። ግን ምናልባት አሁን የምንላቸው ነገሮች እንደገና ሊመቱ ይችላሉ። ያለዛ ደግሞ ሰላም የሚሆን እርቅ የሚሆንና ሂዝቦላ ትጥቁን የሚፈታ ከሆነ ምንም ማድረግ አይቻልም። እስራኤል እንደገና ወደ ግዛቷ ትመለሳለች ማለት ነው። ያ ካልሆነ ግን ምናልባት ያሉትን ይበሉ የሚባል አባባል አለ። እስራኤልም እዛ ውስጥ መቆየቷን አትተውም፣ ታጣቂ ባገኘች መጠንም መምታቷን አትተውም። ግን አንድ የተያዘ ቦታ አለ። ይህ ይዞታ እንዳይደበደብ ኢራን ትልቅ ጥረት እያደረገች በዚህ አማካኝነት እንግዲህ በእጅ አዙር ካታርና አደራዳሪዎች አሜሪካን በመጠየቅ አሜሪካ ደግሞ ካታር የምትላትን ሁሉ እየፈጸመች ያለችበት ሁኔታ ነው ያለው።
0: እንኳን ወደ ካታር ህድክ መምህር ዮሴፍ፣ ለምንድን ነው አሜሪካ ኢራን በሆርሙዝ ሰርጥ የምታደርሰውን ጥቃት ታቁም በቀር በመካከላችን ያለው የተኩስ አቁም ስምምነት ተቋርጧል፣ አልቋል ስትል የኳታር አሸማጋይ አካላት ወደ ኢራን እያቀኑ ነው። አሁን አሜሪካ ጦርነት እንደማትፈልግ እያየን ነው። ኢራኖች ደግሞ ማስከበር የሚፈልጉት ጥቅም አለ። ጥቅማቸውን ለማስከበር በዛ የሚያልፉ መርከቦችን ይጎዳሉ። ከአሜሪካና ጉዳዩ የአሜሪካና የኢራን ሆኖ እያለ በጣም አንገብግቧቸው የሚሰሩት ግን በሽምግልና ረገድ ኳታሮች ናቸው። ምንድን ነው የኳታሮች እዚህ ጋር ሚና? ምን እንዳያጡ ነው መምህር ዮሴፍ?
1: ምን እንደያዙ ነው የኢኮኖሚ ትስስር ነው። ይሄ የኢኮኖሚ ትስስር ደግሞ በዛ በባህረ ሰላጤ ያሉ ሀገሮች በተለይ ኳታር እና ሌሎችም ከኢራን ጋር የጠበቀ ግንኙነት እንደነበራቸው እና አሁንም እንዳላቸው የሚያሳይ ነው። ይሄ ጥቅም ደግሞ የኢኮኖሚው ጥቅም ከሆነ ድረስ ኢራን ሁልጊዜ ከአሜሪካም ከኢራንም ጋር ከፍተኛ ጥቅም አላት። ይህን ጥቅም ላለማጣት ስትል ወደ አሜሪካ፣ አሜሪካ ደግሞ ከኳታር ከፍተኛ ጥቅም ስላላት ጓደኝነቷን ወይ ደግሞ ወዳጅነቷን ወይ ደግሞ የኢኮኖሚ ትስስሯን ላለማጣት ስትል እሽ ትላለች። እዛውም በመሰረቱ አሁን እያየን ያለ ነው። ግን ይሄ እንኳን የሁለቱ ቀን የተደረገው የጦርነት ድብደባ የሚቀጥል መስሎ ይታይ ነበር። አሁን ግን በዚህ መሀል እንደገና ገቡና ነገሩን እያደበሰበሱት ያሉበት ሁኔታ ነው። ይሄ ጦርነት ቢቀጥል ለአሜሪካ ማይበጅም ለኢራን ማይበጅም። በእርግጥ አሜሪካ ተወጥራ ነው ያለች በአሁኑ ሰዓት። በተለይ ይህ ሞንዲያል አለ፣ በቅርብ ጊዜ ምርጫ አለ፣ ጦርነቱን አይፈልጉትም። ግን አንዳንድ ትንኮሳ በሚፈጠር ጊዜ አሁን እንደተፈጠረው አሜሪካ ከመምታት ወደኋላ አትልም። እንደገና ደግሞ አደራዳሪዎች እነ ኳታር ቶሎ ብለው ይነሳሉ። እንዴት ነው አፍንጫ ሲመታ እያለቅሳል ምን እንደሚባለው ነገር ይህን ለማደራደር እና ጥቅምን ለማስከበር የሚደረግ ሩጫ ነው።
0: መልካም። እንደው አሁን የጠቀስካቸው ነገሮችም ሌላ ተንታኞችም ሲሏቸው ሰማለሁ። ዶናልድ ትራምፕ ህዳር ወር አካባቢ ምርጫ ባይኖራቸው ኑሮ በኮንግረሱ ኤምጻ የሚባለው ምርጫ ባይኖራቸው ኑሮ ይሄ በሀገራቸው የሚከሰተው እየተካሄደ ያለ እግር ኳስ ጨዋታ ባይኖር ኑሮ እነዚህ ነገሮች ባይኖር ኑሮ ኢራንን ይሄን ያክል አይታገሷቸውም ነበር የሚባል ነገር አለና እውነት እነዚህ ነገሮች ናቸው ያሰሯቸው ፕሬዚዳንቱን? ወይስ እንደው ጦርነት በቃኝ እንደው ውጤቱ ጥሩ ባይሆንም በዲፕሎማሲ መንገድ ልከተላቸው የሚል እንትን ነው? ምንድን ነው እዟቸው ያለው መምህር ዮሴፍ?
1: ይህም አለ፣ የዲፕሎማሲው መንገድም አለ፣ በጠቀስካቸው ነገሮች መወጠርም አለ። ሌሎች ደግሞ ወርዶ ለእኛ በስልጣን ላይ ወይ ደግሞ በስራ ድርሻ ላለው የማይደርሱ ነገሮችም ሊኖሩ ይችላሉ። ይሄን አናውቅም፣ እሳቸው ነው የሚያውቁት። በእርግጥ ግን በተለይ በኮንግረስ በኩል ትልቅ ጫና እንዳላቸው ይታወቃል። ይሄ ሞንዴል እንዳለ ይታወቃል። እንደገና ደግሞ በጎንን የነ ካታር መጨቅጨቅ አለ እንደምታውቀው፣ ጦርነቱ እንዲቆይ አሁን ያሉት የተኩስ አቁሙ ውል ፈርሷል።
0: እንደዛ ብለዋል።
1: ይሄ የለም ማለት ከሆነ ደግሞ በየጊዜው ለሚደረጉ አንዳንድ ትንኮሳዎች በቀጥታ አጸፋዊ ምላሽ ይሰጣል ማለት ነው። አሁን እዚህ ላይ የምታየው ምንድን ነው? እነሱ በእነሱ ለሚያደርጉት ነገር እስራኤል ምን ቤት ናት? እዚህ ውስጥ ገብታ ይሄን አድርጊ ይሄን አታድርጊ የምትባለው ያ ትንሽ ቅር የሚል ነገር አለ። ምክንያቱም በአደራዳሪዎች ከኢራን ወደ አደራዳሪዎች፣ አደራዳሪዎች ከአደራዳሪዎች ወደ አሜሪካ፣ ከአሜሪካ ወደ እስራኤል የሚመጣ ሊባኖስን ዳኪያ አተኩሱ፣ ይሄን ቦታ አትምቱ፣ ምንድን አይነት ነገር ነው? በእርግጥ ይሄን እኛ መቋቋም እንችላለን፣ እስራኤል መቋቋም ትችላለች። ጊዜው ሲደርስ ደግሞ ድምጥማጡ የሚጠፋ ይሆናል። እንግዲህ መልስ ዲፕሎማሲያዊ መልስ ካልተገኘለት ማለት ነው።
0: በጣም እሺ። መምህር ዮሴፍ እንደው የምንጨምረው ነገር ካለ ካለን ጊዜ አንጻር
1: የምጨምረው ነገር ይኸው እንደጠቀስከው በአዛም በሊባኖስም በኢራንም ያሉ ነገሮች በሙሉ አልተቋጩም። የተዘጋ የተፈጸመ የተፈረመ ነገር የለም። ሁልጊዜ እስራኤል ራሷን ዝግጁ አድርጋ መኖር አለባት። ከእስራኤልም አልፎ እኛ ዜጎች ራሳችን ዝግጁ አድርገን ለማስጠንቀቂያ ሳይሆን ዝግጁ አድርገን መቆየት አለብን።
0: ማስፈራራት ሳይሆን
1: አይደለም፣ ግን የተዘጋ ነገር ስለሌለ ራሳችን መጠበቅ ራሳችን ነቅተን መቆየት ያስፈልገናል። ምክንያቱም እንደ በዜና ላይ የተጠቀስከው ግብጽ የምትለውን ትላለች፣ ኢራን የምትለውን ትላለች፣ በሊባኖስ የምናየው ነገር አለ። ይሄ ሁሉ አንድ ላይ ተደምሮ ትንሽ የተረጋጋ ነገር ላይሆን ይችላል። ነገር ግን የየቀን ተግባራችን እየፈጸምን መንቃት አለብን።
0: መልካም። እጅግ አድርገን እናመሰግናለን መምህር ዮሴፍ። ሻባት ሻሎም። እግዚአብሔር ይስጥልን።
1: ሻባት ሻሎም።
0: እሺ፣ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከጋዜጠኛና የስፖርት መምህር ተሆነው ኤረዝ ዮሴፍ አትክልት ጋር እንወያያለን። እሱም በስልክ መስመራችን አለ። ኤረዝ እንደምን ዋልክ? ሻባት ሻሎም።
2: ሻባ ሻለም ገብረ እንደንተም ለማጨካችን ደማላችሁ መልካም ከዳን ይሁንልን።
0: በተለየ ሁኔታ እናንተ ስፖርት የምታፈቅሩ ሰዎች በተለይ እግር ኳስ ሞንዲያል ለእናንተ ልዩ ነውና ይሄ የዓለም ዋንጫ እንዴት እየሄደ ነው? ኤርኤስ
2: እንግዲህ ባለም አቀፍ ደረጃ ስናየው እኛ ብቻ ሳይሆን ከሚሊያርድ በላይ የሚሆኑ ህዝቦች የሚመለከቱት ነው። ባለም አቀፍ ተወዳጅ ሆነውና አንድ ጊዜ እንግዲህ በአራት ዓመት የሚገኙ የስፖርት መድረኮች አንደኛው ኦሎምፒክ ነው። ከዚያም ባሻገር እንግዲህ የዓለም አቀፍ እግር ኳስ ጨዋታ ሞንዲያል ተብሎ የሚጠራው ነው። ይህ ጨዋታ ብዙ አፍቃሪ ያሉት፣ ብዙ ተመልካቾች ያሉት ከፍተኛ የሆነ ቲያትር የሚታይበት ነገር ነው። ብዙ ነገሮችን እየታዩበት የሚገኝ ነገር እና በጣም የሚያስገርም ነው። በዚህ ጨዋታ ላይ ብርቱ የሆኑ ተጫዋቾች እንዳየነው ከሆነ ሰሞኑን ፈረንሳይ 2-0 ሞሮኮን ወደ ራባት ከተማ አሸኝታለች። ስፔን ደግሞ 2-1 በልጅግን ወደ ብራሲል፣ ከዚህም ስዊዘርላንድ 4-3 ኮሎምቢያን በመሸኝ ወደ ካራካስ ተዷታል። አርጀንቲና 3-2 ግብፅን በማሸነፍ ወደ ካይሮ እንዲመለሱ አድርጓቸዋል። እንግዲህ በአጠቃላይ ያሉት የቀሩታይ እንግዲህ 6 ቡድኖች ናቸው። እነዚህም ፈረንሳይ፣ ስፔን፣ ኖርዌይ፣ አርጀንቲና፣ እንግሊዝ እና ኒውዘርላንድ ናቸው። እንግዲህ የሚቀጥለው ጨዋታ በነዚህ ላይ የተመረኮዘ እና በዓለም አቀፍ የሚስል ይሆናል። እንግዲህ ማን ይወድቃል ማን ያልፋል የሚለው እንግዲህ ከባድ የሆነ ጥሎ ማለፍ ጨዋታዎች የሚካሄዱበት ነው። በዚህ ጨዋታ ላይ ዳግመኛ መጫወት አይቻልም። ከተጠቃህ ተጠቃህ ነው፣ ካሸነፍ ወደሚቀጥለው የምትራመድበት ጨዋታ ነው የሚሆነው እና በጣም የሚያስገርም ጨዋታ ነው የሚሆነው ማለት ነው።
0: ወደ ግማሽ ፍጻሜ ያለፉ ሀገራት አሉ።
2: አሁን በቅድም እንደገለጽኩት ፈረንሳይ፣ ስፔን፣ ኖርዌይ እና አርጀንቲና፣ እንግሊዝ እና ስዊድን እነዚህ የቀሩ ሀገሮች ናቸው። እንግዲህ በነገው የሚደረገው ጨዋታ አለ። ለምሳሌ እንግሊዝ ከኖርዌይ ጋር ትጫወታለች ማለት ነው። በሚቀጥለው ጊዜያቶች ደግሞ ያው ፈረንሳይ ከስፔን ጋር ትጫወታለች ማክሰኞ ማለት ነው። ደግሞ በሌላው በኩል ደግሞ በአራት ሰዓት ከቀትር ላይ ማለት ነው አርጀንቲና ከሲዲ ኒውዘርላንድ ጋር ትጫወታለች ማለት ነው። እንግዲህ ይህ ጨዋታ የሚካሄደው አንድም ጎል ገባ ሁለት ጎል ገባ እኩል ለእኩል መለያየት አይቻልም። መጨረሻ አንዱ ቡድን ከዚህ ጨዋታ መሰናበት አለበት። እንግዲህ የተጀመረው
0: ስለዚህ ወሳኝ ነው ማለት ወሳኝ ነው
2: የሚቀመባለው ጨዋታ ነው። አሁን ያለው ጨዋታ የመጨረሻ ርህራህ የሌለው ጨዋታ ማለት ይቻላል። በጣም ወሳኝ ጨዋታ ነው። በዚህ ጨዋታ እኩል ለእኩል መለያየት አይቻልም። ግዴታ አንድ ሀገር ማሸነፍ አለበት አንደኛው ነገር ማለት ነው።
0: እንደ ረዝ እንደው ብዙዎች እንደው ልብ ያሉት ነገር አለና በተለይ በአሁን በያዝ ነው ሞንዲያል የአፍሪካ ብሔራዊ ቡድኖች ጨዋታው እንደተጀመረ የሚያሳዩ ጥንካሬ ግብጽን ውሰድ ከነ ሜሲ ጋር ሲጫወቱ፣ አርጀንቲና ጋር ነ ሞሮኮን ውሰድ ከነ ፈረንሳይ ጋር ሲጫወቱ የሚያሳዩት መጀመሪያ ላይ ጨዋታ አይደለም ማሸነፍ ያኛውን ብሔራዊ ቡድን በቃ ለመደምሰስ የመጡ ይመስላሉና ጥሩ ይሄዱ ያሉ ሁለተኛው ግማሽ ጨዋታ ረፍት ወጣው ከተመለሱ በኋላ እየቀዘቀዙ ለማሸነፍ ጎል እንኳን አስገብተው በደንብ የመጡ ቡድኖችም የሚሸነፉባት የሚደክሙበት ሁኔታ እና ያለና ለምንድን ነው እንደዚህ የምናየው? ኤሬዝ
2: በጣም የሚገርም ጥሩ ጥያቄ ነው የጠየቀ። ይህ ጥያቄ በእውነት በዓለም አቀፍ ደረጃ ላይ የተሰራጨ የሚገኝ ነገር ነው። ብዙ የአፍሪካ ቡድኖች መጀመሪያ ጨዋታቸውን ያፋፍማሉ፣ አጥቂም ሆነው ብዙ ጎልም ያስገባሉ መጀመሪያ ድረስ። ከዚያ በኋላ ግን ከሰባ ደቂቃ በኋላ የሚቆሙበት ሁኔታ አለ። እነዚያኞች ግን ሌሎች ቡድኖች ግን የመጡት ለምሳሌ አርጀንቲና፣ ፈረንሳይ እነዚያ ሲታይ እንደገናውም እንደ አዲስ እንደጀመሩ አድርገው ይጫወታሉ። የሚያሳየው የሳይኮሎጂ የአእምሮ ጥንካሬ ነው የሚያሳየው ማለት ነው። እነዚያ

0: እስራኤልን የሚያገባ ሆኖም አዋዛጋቢ ሆኗል ማለት ነው። ግብጽ መርታ ነበረች። ከዚያም በኋላ ግን ያው የአርጀንቲና በመከታተል ሶስት ጎሎች ሊያስቆጥቻቸው ትሏል ነበር ነው። አሁን ግብጽ ላይ የተደረገው ምንድን ነው መሰለ የሚደር የሚዲያ ዘመቻ የተያዘው እስራኤል አርጀንቲና ስለምትደግፍ ነው። ሜሲም የይሁዲ ዘረኝነት አለበት ሆቴል ላይ ማረቤት ላይ ፊት አድርጎ ጭኖ አይተናል በማለት ከባድ ውዝግብ አስከትለዋል። ይህ ምንድን ነው? ይህም ብር የከፈተላቸው ለውዝግብ ዶናልድ ትራምፕ ነው። ለምሳሌ አንዱ ቀይ ካርቴ የተቀበል እንዲመለስ በማድረግ ለፊፋ ደውለዋል። አሁን ደግሞ ምንድን ነው ግብጽ ቢያንስ ቢያንስ ይህን ነገር የግብጽ አሰልጣኝ ሁሳም ሀሰን ይህን አቅርቧል። ከዚህ በተረፈ እንግዲህ ፕሬዚደንቱ አብደል ፋታ ሲሲ ወይም ሼህ ሁሴፍ ካርዳዊ ላይ ምናልባት እነዚህ አቤቱታ ያቀርባሉ ተብሎ ይጠይቃል። እና የሚገርም ነገር ነው። እና ግብጽ ዋናው መንሸራሸር ያደረጉተኛ አሁን እስራኤል በዚህ ውስጥ ጣልቃ ገብታለች የሚል ንግግርም አምጥተዋለች። በተለያዩ ሜዲያ ላይም እየተናገሩ በሀገሪቱ ትልቁ ሜዲያ ላይም እያሰራቸው ይገኛሉ።
1: አሁን እስራኤል እዚህ ላይ እንደው ለማስገባት ፈልገው ካልሆነ የእስራኤል ሚና ምን ሊሆን ይችላል ብለው ነው።
0: ምናልባት እስራኤል እንደመኮንን የሚያደርጉበት ሁኔታ ነው። እና ይህን ያዛመዱ ጠይ ሜሲ ኪፓ ጭኖ አብዛኛውን አዝማሚያው ለምሳሌ ሮላንዶ ስታይ በተለያዩ የአረቦች ካምፔን ውስጥ ወይም ማስታወቂያ ላይ ይካፈላል። ሜሲ ናታ በዚህ ሁኔታ እና አብዛኛውን የሚጠረጥሩት አርጀንቲና ጠበቅ ያለ ደግሞ በሀገሪቱ ፕሬዚደንት ጠበቅ ያለ ግንኙነት ስላለ ይህን በመመርኮዝ እንደምታስታውሰው ደግሞ ባለፈው በነፃነት በዓል የተገኙት የአርጀንቲናው
1: ነበሩ። ብዙ የተቆራረጡ ነገሮችን በማያያዝ ማለት ነው ትችታቸውን የሚያዘጋጁ
0: ይህን ነገር በማያያዝ እስራኤል ሊሆን እጅ ቢያንስ ቢያንስ ግን የግብጽ ብሔራዊ ቡድን እንደምታየው በጣም ከባድ ከአፍሪካ ከሚጫወቱት ሞሮኮና የግብጽ ብሔራዊ ቡድኖች ነበሩ። እነዚህን ያው ሊሰናበቱ ችለዋለኝ። እንግዲህ አፍሪካ ማንም እንግዲህ ተወካይ የላትም ማለት ነው። እንግዲህ ጨዋታው የሄደ ካንድ እንግዲህ በደቡብ አሜሪካ የተለያዩ ግን የአውሮፓ ቡድኖች ነው ቀርቷል ማለት ነው። ፈረንሳይ እነዚህ
1: እስካሁን በተደረጉ ጨዋታዎች ኤሬዝ መሌካ ሻሪ ወይም ብዙ ጎል ያስገባ የሚባሉ ተጫዋቾች አሉ። ማንና ማን ነው እየመሩ ያሉ?
0: እስካሁን ድረስ የሚመራው ሊዮን ሜሲ ነው። 8 ጎሎች አሉ። ከዚያም የፈረንሳዊ ካፌ ነው። ከዚያም የኖሮይ ተጫዋች ኩሬል ነው። መሪዎቹ ነው ተገልጸዋል። እንግዲህ የሚገርም ነው። እኛ ዞር ብለን ስናይ ለምሳሌ ለምን እስራኤል ከዚህ ቡድን አልተካፈለችም በሞንዲያል ስንል ራሳችን መወንጀል ይሆናል። ምክንያቱም የእስራኤል አምበሉ የእግር ኳስ ዋና ሸክተኑ ማን ነው? ኤሊ ደሴ ነው። ራዚያራይ ቡድን እና እሱንም መጠየቅ አስፈላጊ ይመስለኛል። በዚህ ሚዲያ
1: በጣም ጥሩ እንትን
0: አስፈላጊ ነው። ምክንያቱም የእስራኤል አሁን የሚገኘው ሆላንድ ውስጥ ምናልባት በረፍት መጥተሎ እንችላል። ፊት ዲናሞ ሞስክባ ውስጥ ሲጫወት ነበር። አሁን ግን ሮተርዳም ውስጥ አልፏል። እዚያ ነው የሚጫወተው። ምናልባት የእስራኤልን ብሔራዊ ቡድን የሚወክለው ዋናው አምበሉ ወይም ኬፕተኑ እንግዲህ ሊደሴ ነው። እንዴት እንዳልደረሰ ደግሞ በእኛም እሱም ደስ ይለዋል።
1: አይ ይጠየቃል። ደግሞ አሁን የእግር ኳስ አመት ባል አይደለ? ይጠየቃል። ምንቸው ከሆነ
0: መጠየቅ አስፈላጊ ነው። ምክንያቱም እንግዲህ እኛ ብንጫጫ ለመጫጭ ያለመሆነማነው ነው ያቸው ማነው የእስራኤል ቡድን የሚመራው ተብሎ ጥያቄ ለ ይህ መድረሱ ትልቅ ደረጃ ነው። ይህ ብሔራዊ ቡድን መምራት ማለት የእስራኤልን እንዳንድ ትልቅ የፕራይም ሚኒስተር ማለት ነው በተለያዩ ሀገሮች የሚያስተዋውቅና በተለይ የሚናገረው እንግሊዘኛም ጥራት ያለው በዓለም አቀፍ ደረጃ ጥራት ያለው እንግሊዘኛ ተናጋሪ ነው። ብዙ ቋንቋቸው እንደሚናገር ሩሲያ ውስጥ ብዙ ጊዜ ስለቆየ ምናልባት ራሻው ቋንቋም ሊናገር ስለሚችል እና እስራኤል ሀገር በእግር ኳስ ካፕተን ሆኖ እስራኤል ሀገር መወከል ማለት አንዱን ሀገር መወከል ማለት ትልቅ ቦታ ያለው ነው። ብዙ አፍቃሪ ያሉበት ብዙ ፈለግ የሚይዙ ልጆችን የሚያውተውና እና እሱ መልካም ይመስለኛል። እና ያለው ጨዋታ እንግዲህ በነገው ዕለት ጥሩ ጨዋታዎች ይካሄዳሉ። እኛም በትዕግስትና በሰላማዊ በተረጋጋ ሁኔታ እንድንመለከታቸው እላለሁ።
1: መልካም ኤሬዝ ዮሴፍ አትክልት፣ ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ጋዜጠኛና የስፖርት መምህር ሻባሽ ሻሎም፣ መልካም ጨዋታ ይሆንልን። እንግዲህ
0: እኔም ሳላመሰግናላልትም ላዳመጡትም ምስጋና ይከብያለ። አመሰግናል። መልካም ዋሉ።
1: አመሰግናለሁ።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ እናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን ከዚህ ቀጥለን 101 የጥበብ ጠብታዎች ከተሰኘው የዶክተር ወዳጀነህ ማህረነ መጽሐፍ ላይ ስናነብ ያገኘናቸውንና ለህይወት ጠቃሚ ናቸውናቸውን ጽሑፎች እናቀርባለን። ኑሮህን ቀለል አድርገው። እኔ በህይወቴ ኑሮዬ ማጣፈጫ ቅመሞች የምላቸው መርሆች አሉኝ። ከነዚህ አንደኛው ራስንም አኗኗርንም ቀለል አድርጎ ማየት ነው። ሰው ራሱን በጣም ማካብዶ ካየ ችግር ውስጥ ይገባል በያምናለሁ። ለኔ ይገባኛል የሚለውን ቀይ ምንጣፍና እጅ መንሳት ፍለጋ አይኑ ይንከራተታል። ያንን ካገኘ ደስ ይለዋል፣ ካጣው ደግሞ ይበሳጫል። ኑሮውን አካብዶ ከያዘው ራሱ ባመጣው ጣጣ የሚመጥነው ቦታ ፍለጋ ይንከራተታል። ለኔ ስጋም ሆነ ሽሮ ብዙ ልዩነት የላቸውም። እዛኛው ጋር መግባት ከፍ ያለ ያስገኘናል፣ እዚኛው ደግሞ ዝቅ ያለ ነገር ያስገኘናል። ግሮሰሪ ገብቼ እቃ ገዝቼ ወጣለሁ። ጠባቂም ፕሮቶኮልም የለኝም። ማን ምን አድርገው ምን ሊያደርገኝ ይፈልጋልና ራስን ለማካበድ ተብሎ ዩኒፎርም የለበሱ ሰዎችን ከፊት ማንጋጋት፣ ግርግር መፍጠር አስፈላጊ አይደለም። ኑሮን ቀለል እናድርገው። ይቅር ማለት ለራስ ውለታ መዋል ነው። ይቅርታ ማድረግ መፈታት ነው። ያሰርነውንም ሰው መፍታት ነው። ይቅር አለ ማለት ግን እስራት ነው፣ ህመም ነው፣ ስቃይ ነው። ይቅር አለ ማለት የተለያዩ የአእምሮና የአካል ህመሞችን እንደሚያስከትል ይታወቃል። ቂም ወይም ይቅር አለ ማለት ጭንቀትን፣ ድብርትን፣ እንቅልፍ ማጣትን ያስከትላል። በአካላችን ላይ የሚያስከትለው ችግር ብዙ ነው። ይቅር አለ ማለት ወይም ቂም የተባለውን ጫና ወይም ውጥረት ያመጣል። የጭንቀት ሆርሞን እንዲጨምር ያደርጋል። የመከላከያ አቅማችን ቀንሶ ለተለያዩ ችግሮች ያጋልጠናል። የሚሻለን ይቅር ማለት ነው። ይቅር ማለት ትልቅ ዋጋ አለው ይላሉ ዶክተር ወዳጀነህ። ሌላው ትህትና ይኑረን። ትህትና ማለት ራስን ዝቅ አድርጎ ሌላውን ደግሞ ከፍ አድርጎ ማየት ነው። ትህትና በራስ መተማመንን ማጣት ወይም ለራስ ክብር ማሳነስ አይደለም፣ ነገር ግን ራስን በደንብ አውቆ የሌላውን ስብዕና ማክበር ነው። ሁሉም ሰው በውስጡ የሚከበርበት ነገር አለው። ጊዜ ሰጥተን ካየነው የሰው ልጅ ሁሉ የከበረ ማንነት በውስጡ እንዳለን እንረዳለን። እኔ ሰውን ለማክበር ስፈልግ ምክንያት አላጣም። የሚከበር ማንነቱን ለይቼ አከብርለታለሁ። ራሴን ደግሞ በሰውም በፈጣሪም ፊት ዝቅ አደርጋለሁ። ይልቁን የሚጎዳው ትዕቢት ነው። ከሁሉ ሰው እሻላለሁ፣ እኔ አዋቂ ነኝ፣ እኔን የሚያክለኝ የለም ብሎ ማሰብ ትዕቢት ነው። ውድቀት ደግሞ ትዕቢትን ተከትሎ እንደሚመጣ የታወቀ ነው። ስለዚህ ራስን ከማክበር ይልቅ ራስን ዝቅ ማድረግ፣ ከትዕቢት ደግሞ ትህትናን መምረጥ ይኖርብናል። ሌላው እውነተኛነት ነው። ዋጋ ሊያስከፍል ቢችልም እውነተኛነት መድኃኒት ነው። ሽንገላ የሌለበት ህይወት ደስ ይላል። ማስመሰል የሌለበት ኑሮ፣ ሐሰት የሌለበት ንግግር ነው እውነተኛነት። የምናደርገውን ሁሉ የምናደርገው ከልባችን ነው። የልብ ሐሳብ የምናደርገውን ነገር ሊገነባ ወይም ሊንድብን ይችላል። ገንዘብ በአደባባይ ወይም በሚዲያ ፊት ለግሰን የሰጠንበት ምክንያት ወይም የልብ ሐሳብ ስማችንን ለማስጠራት ከነበረ ከስረናል። እውነተኛነት በውስጣችን ካለ የምንሰጠው በተስተካከለ የልብ ሐሳብ ብቻ ነው። እኔ ሰዎችን ማድነቅ ወዳለሁ፣ ግን ሳደንቅ በእውነትነት የሚደነቅ ማንነታቸውን ስራቸውን ለይቼ ነው እንጂ ደስ ለማሰኘት ብዬ የሌለ ነገር ወስጄ አላደንቅም። ሰዎች እውነተኛነታችንን ካወቁልን ያከብሩናል። እንደማንዋሽ እንደማንሸነግል ካወቁ እምነት ይጥሉብናል። እውነተኛነትን ብንጠብቅ እናተርፋለን እንጂ አንከስርም ይላሉ ዶክተር ወዳጀነህ። ሌላው ደግነት ነው። ያለ መስጠት ሰው ደስተኛ መሆን የሚችል አይመስለኝም። ከሰማይ ሲሰጠን ሁልጊዜም ቢሆን የተወሰነውን እኛ እንድንጠቀምበት የቀረውን ደግሞ እንድናካፍለው ነው። ለዚህ ደግሞ ደግነት ያስፈልጋል። ሰው ከማያስፈልገው ብቻ ሳይሆን ከሚያስፈልገውም ቆርሶ ይሰጣል። ከትርፉ ብቻ ሳይሆን
ከዋናውም ያካፍላል ደግነት ገንዘብን በመስጠት ብቻ ይለካም ጊዜ መስጠት ፍቅር መስጠት ፈገግታ መስጠት ጥሩ አስተያየት መስጠትም ደግነት ናቸው በመንፈሳዊው ዓለም ስጡ ይሰጣችኋል የሚለው ቃል የታመነ ነው የሚሰጥ ሰው የሚቀበለው የሰጠውን ብቻ አይደለም በስቶ ተባስቶ ብዙ ጥፍ ሆኖ ይመለስለታል የኛ እጅ ሲከፈት እጃችንን ከፍተን ለሌላው ስናደርግ ፈጣሪ ደግሞ ለኛ ይለግሰናል ስለዚህ ደግነትን የህይወታችን ማጣፈጫ እናደርገው ለባሹ ከሌለ ጥበብ እየበዛ ለባሹ ከሌለ እንዴት ምን ያለፋል አጎዛው ምን አለ ድሮ የሚለብሱት ጥጥፈት ለው ነበር የተንቆጠቆጠ ተወቦ ያማረ ቅርሴን ለትውልዴ ብሎ የዘከረ ዘመን የወለደው ሳይንስ ቴክኖሎጂ እያሽቀረቀረ ሙያ የሚባል ጠፋ ይኸው ዛሬ ቀረ በሰው ሰራሽ ተግባር ሁሉም ሰው ልጠፋ እንኳንስ የሚጽፍ የሚያዳምጥ ጠፋ እንኳንስ የሚጽፍ የሚያዳምጥ ጠፋ ደራሲ ሀና

ዛሬም በመጠበቅ ይመጣል ይያልኩኝ የተሻለ ጊዜ ዛሬን አልፈዋለሁ በተስፋ ተካዜ በሁለት ስሜት ስልት በቀነ ቀጠሮ ተስፋና ተካዜ አብሮ ተደምሮ እየወዘወዘኝ አዲስ ቀን ፍለጋ አለሁኝ እንዲሁ በተመስገን ጸጋ ይመጣል ያልኩት ቀን መምጫው ይራቀ እድሜም እንደዋዛ ፈጥኖ እየዘለቀ በማመስገን ዜማ በስጋት ቅልቅል በተስፋ ተካዜ ያነሳው ስጥል ዛሬም በመጠበቅ የተሻለን ዘመን የለንም ማንልም ይሄው ዛሬም ማለን ድራሲ ስንታየው ሀብታሙ የተከበራችሁ አድማጮቻችን ከዚህ ቀጥለን አንድ ዜማ እንጋብዛችኋለን ሰሞኑን አስቴር አወቀ ነባር ዘፈኖቿን እንደ አዲስ ተጫውታለች ከሱ መካከል አንዱን እንጋብዛችኋለን ቆይታችሁ አብሮን ይሁን እነሆ ዜማው

የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የታዋቂው ፈላስፋ የኦሾን አባባሎች እናቀርባለን። ፍቅር የልጅነት ስሜት ነው። ልጅነት ሁነት ነው። ስሜት ደግሞ የማይዙትና የማይቆጣጠሩት ፍቅር የማይዙት የማይቆጣጠሩት ሁነት ነው። ከተሰማ ሊክዱት የማይችል ከሌለም ሊፈጥሩትና ሊያስመስሉት የማይችሉት ሁነት ነው። ፍቅር ለምን ተፈጠረ? ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመናን እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖርን እውነት እንዲመስል ነው። ከጥቂት አመታት በኋላ እንደማንኖር ከጥቂት አመታት በፊትም እንዳልነበርን ያወቅን አሁን መኖራችን እውነት ነው ብሎ ለመቀበል ማፍቀር አንዱ አስፈልጊ ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመጸኛ ነው። በምክንያት የማይገዛ ለውይይት የማይመች የማስሩት የማይጋልቡት ልጓም የሌለው ፈረስ ከፊት ቀዳሚ ጋላቢ ወሳጅ እንቢባይ ይቅርብህ አይሆንህም የማውቅ የፈለገውን እስኪያገኝ የማይተኛ የልቡን ሳደርስ የማርፍ ነው። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይጠይቅም። የግድ መፈቀርም አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱን በመልካም ህልም ያሳርፋል። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዥ መሆን ማለት ነው። ፍቅር ከምክንያት ውጪ ሆኖ መቀበል ነው። ፍቅር ከራስ ቁጥጥር ውጪ መሆን ነው። ፍቅር እኮ ታላቅ የደስታ ስሜት ነው። ፍጹም አስደናቂ ተሞክሮ ነው። ፍቅር ታላቅ ዋጋና ምስጢር አለው። ፍቅር በዚህ ምድር ላይ ልታሳካቸው ከምትችላቸው ነገሮች ሁሉ እጅግ ከባዱ ነገር የሆነውም ለዚሁ ነው። ይሁንና ይህንን ፍጹም አንድነት በሕይወት ዘመን ሁሉ ለአንድ አፍታ ለአንድ ቅጽበት እንኳ ቢሆን ማሳካት ከቻልክ ያንን ማድረጉ ብቻውን በራሱ ትልቅ ዋጋ አለው። በመላው የሕይወት ዘመን ውስጥ ለአንድ አፍታ እንኳ ቢሆን ከአንድ ሰው ጋር ይህንን ታላቅ አንድነት መፍጠር ከቻልክ ይህ አንድነት ወደ መለኮታዊ ዓለም የምትገባበት እውነተኛ በር ይሆንልሃል። እውነተኛ ስኬት ላይ የደረሰ ፍቅር ወደ መለኮት መግቢያ ታላቅ በር የሚሆነው ለዚህ ነው። ምክንያቱም ያኔ ይህ ሰፊ አጽናፈ ዓለም እንዴት በብዙ አይነት የተለያዩ ፍጥረታት ውስጥ እየኖረ ነገር ግን እንዴት አንድ ሆኖ እንደሚቀጥል በጥልቀት መገንዘብና መስማት ትጀምራለህ። ምንጭ ካለመኖር መጽሐፍ የተወሰደ። ያንድ ምሽት ሐሳብ በሺህ ፈረስ ጉልበት በሺህ ግመላቅም ሺህ ጊዜ ቢራመድ ሰው ከቤቱ አይረቅም። ስጥል ዋልኩኝና ስወድቅ አመሸሁ። ትግሉ ሲበረታ ወደ ቤቴ ሸሸሁ። ሌቱ ጣሪያ ላይ እንደ እንጀራ ሰፋ። እፍ አልኩት ኮከቡን እንደ ኩራዝ ጠፋ። እንግዲህ ምን ቀረኝ? ምንድን ነው ያማረኝ? ወገግ ፈገግ ልበል ፊትሽን አስቤ አልጋ ላይ ልንበልበል እንቅልፍን ከጎሬው እንደ ጋኔል ስቤ ወዲህ ውብ ትውስታ ወዲህ ንጹሕ አልጋ የቱ ይመረጣል ያም ተድላ ያም ጸጋ። ገላ ሲስለመልም ልብ ይቀሰቀሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ገጣሚ በእውቀቱ ስዩም። የቀጠረሽኝ ዕለት በጉጉት ስታጠር አይሸሽም ዕለቱ። ሐሳብ ጥበቱ ነው ይረዝማል ሰዓቱ። እንኳን ሰዓቱ ሙት ነው ልኬቱ። የቀጠረሽኝ ዕለት ይረዝማል ለሊቱ። ስፍራ ሳደላድል ዓለም አጠብና ለፍቅራችን አድባር ስመርጥ መዲና። ሐሳብ ሳፍተለትል ንጋት እስኪበሰር ቀጠሮ ነውና ለዚያውም ባንቺ ፍቅር። የቀጠረሽኝ ዕለት ምኞቴ ተስፋፍቶ ይመኛል መለኮት ትደነቅ እያለ ባልተገፋው ሌት ሲያስመኘኝ ምትሃት። የርቃት ሐሳቤ ጥፍ ነው ለሌሊት። ከሰፈሬ ርቄ ለደስታሽ ሰዋት ይቀናል መሰለኝ ይናፍቃል ንጋት። አይነጋም ይረዝማል ሌሊቱ። አይቆጥርም ልኬቱ ይቆማል ሰዓቱ። የቀጠርሽኝ ዕለት ድርብ ዓመት ጨለማ ነው። ጉጉት ያጨመተው ምልጃ የማይገፋው እጥፍ ጨለማ ነው። ቀጠሮ ብርቅ ነው። ደራሲ ዳንኤል በቀለም።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የዛሬውን ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸር እንሰንብት። በደህና ቆዩልን።

የተከበራችሁ አድማጮቻችን ባልደረባችን ሰጠኝ ዘመነ ባዘጋጀው የመዝናኛና ቁም ነገር ማስጨበጫ ፕሮግራም ከልብ እንደተዝናናችሁ ጥቅም እንዳገኛችሁበት ባለሙሉ ተስፋ ነን። እኔ ራሴ ተምሬበታለሁ፣ ተዝናንቼበታለሁ። ባልደረባችን ሰጠኝ ዘመነ እንደዚህ አይነት ነገሮችን ለማምራት ቀጥልበት እንላለን። ከዚህ ቀጥለን የተከበራችሁ አድማጮቻችን አዳዲስ ነገሮችን ወደ እናንተ እናደርስ። አሜሪካ ኢራን ሆርሙዝ ሰርጽን ለተጠቃሚዎች ክፍት አድርጊያለሁ ስትል በይፋ እንድትናገር ጠይቃለች። ዶናልድ ትራምፕ እስራኤል በሊባኖስ የሚገኙ ቁልፍ ቦታዎችን ማጥቃቷን እንድታቆም መጠየቃቸው ይፋ ሆኗል። ኢራን አሜሪካ አሁን ያዘችውን አቋም እስካልተወች ድረስ ወደ ድርድሩ እንደማትመለስ አንድ የኢራን ባለስልጣናት ተናግረዋል። በቅርቡ እስራኤልና ሊባኖስ በደረሱበት ስምምነት መሰረት በቅርቡ በሊባኖስ የሚገኘው የእስራኤል መከላከያ ሰራዊት የተወሰኑ ቦታዎችን እየለቀቀ ለሊባኖስ መከላከያ ሰራዊት እንደለማስረከብ እየተዘጋጀ እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር የነበሩት ዳኒ አያሎን ምናልባት ኢራን ሆርሙዝ ሰርጽን ዘግታ ዓለምን ማስተንፈሻ እስካላሳጣች ድረስ ዶናልድ ትራምፕ ወደ ጦርነት የመመለስ ፍላጎት የላቸውም ብሏል። የተከበራችሁ አድማጮቻችን ፕሮግራማችን እየተጠናቀቀ ነው። ለቴክኒክ ባለሙያችን ታል ቬንግ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። ፕሮግራማችን ወደ እናንተ እንዲደርሱ በስፖርቱ ዘርፍ ኤሬዝ ዮሴፍ አትክልት፣ በፖለቲካውና በሀገር አቀፍ ትንተናዎች ደግሞ መምህር ዮሴፍ ረዳይ ነበሩ። እነሱን እጅግ አድርጌ አመሰግናለሁ። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። ማታ በተመሳሳይ ሰዓትና ቦታ እንገናኛለን። ሰላም ሁኑ። ሰላም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍ ቫቭ በታሙዝ ተፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጣር ጁላይ 11 2026 እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሐምሌ 4 2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የእስራኤል የጸጥታ አባላት ራማላ አካባቢ አንድ ግለሰብን በቁጥጥር ስር ለማድረግ በጣሩበት ሰዓት በተፈጠረ ግርግር 9 ፍልስጤማውያን መቁሰላቸው ተዘግቧል። በደቡብ ሊባኖስ የሚገኘው እስራኤል መከላከያ ሰራዊት ቁልፍ ቁልፍ የሆኑ ቦታዎችን እንዳይመታ ከበላይ አካል መመሪያ ተሰጥቷል። በአሜሪካ እስራኤል አምባሳደር የነበሩት ዳኒ አያሎን ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎት የላቸውም ብለዋል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ሰርጥ ጦርነት ሊጀምሩ ይችላሉ ብላ እንደምትሰጋ ተዘግቧል። በአሜሪካና በኢራን መካከል የሚታየው ውጥረት ከቀን ወደ ቀን እየተባባሰ መጥቷል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የእስራኤል የጸጥታ አባላትና እስራኤላውያን ራማላ አካባቢ በሚገኝ ሰፈር ኗሪ የሆነን ሞሐመድ አቡ ኡሊያ የሚባል ግለሰብን በቁጥጥር ስር ለማድረግ በፈጠሩት ግርግር 9 ፍልስጤማውያን መቁሰላቸውን የፍልስጤማውያን የዜና ምንጮች ዘግበዋል። ግርግሩ የተፈጠረው የጸጥታ አባላትና እስራኤላውያን ግለሰቡን በቁጥጥር ስር ለማድረግ ወደ ሰፈሩ ለመግባት ሲሞክሩ በአካባቢው ኗሪዎችና በግለሰቡ ቤተሰቦች አትገቡም ተብለው በመከልከላቸው የተነሳው አምባጓሮ የእስራኤል የጸጥታ አባላት በተኮሱት ጥይት 9 ፍልስጤማውያን አቁስሎ ግለሰቡን በቁጥጥር ስር ታደረጉ በኋላ እስራኤሎች ወደ ግለሰቡ መኖሪያ ቤት ቅጥር ግቢ እንዲገቡ ፈቅደውላቸዋል ብሏል። የእስራኤል መከላከያ ሰራዊት በሊባኖስ እያደረገ ባለው የሂዝባላን ኃይል የማዳከም እንቅስቃሴ በደቡብ ሊባኖስ በተለያዩ አካባቢዎች የድሮን ጥቃቶችን አካሂዷል ሲሉ የሊባኖስ ሚዲያዎች ዘግበዋል። በትናንትናው ዕለት የእስራኤል መከላከያ ሰራዊት በወሰደው ጥቃት አንድ የሂዝባላ አሸባሪ መገደሉን የአካባቢው የዜና ምንጮች ጠቁመዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እያደረገ ባለው እንቅስቃሴ ጉልህ የሆኑ ተጽዕኖዎችን መፍጠር የሚችሉ እርምጃዎችን እንዳያደርግ አሜሪካ የእስራኤልን መንግስት በመጠየቋ የተነሳ የእስራኤል መንግስት የአሜሪካን ጥያቄ በመቀበል ታቅደው የነበሩ ወታደራዊ እርምጃዎችን ለመሰረዝ ተገዷል ተብሏል። ሰሞኑን አሜሪካና ኢራን የጀመሩት ወታደራዊ ግጭት ወደ ለየለት አቅጣጫ እስኪሄድ ድረስ እስራኤልና ሊባኖስ የደረሱበት ስምምነት ወደ መተርጎሙ በመተላለፍ በቅርቡ የእስራኤል መከላከያ ሰራዊት በሊባኖስ የያዛቸውን ቦታዎች ጥሎ በመውጣት ለሊባኖስ መከላከያ ሰራዊት ሊያስረክብ የሚችልበት ጊዜ እየተቃረበ መሆኑ ተዘግቧል። በእስራኤል መከላከያ ሰራዊት የሚገኙ ከፍተኛ ወታደራዊ መኮንኖች በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩን ተናግረዋል። ወደ 40 የሚጠጉ ተዋጊ ወታደሮችን ይዞ የጀመረው በመከላከያ ሰራዊቱ አንድ የጦር ክፍል በተለያዩ ምክንያቶች የተነሳ ወታደሮች ሲወጡና ሲርቁ 40 ከሚሆኑ ወታደሮች መካከል 5 ወታደሮች ብቻ መቅረታቸውን ለሚዲያ ተናግረዋል። በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩ በጉልህ እየታየ ያለው አዲስ ምልምሎች ባለመቀላቀላቸው ብቻ ሳይሆን በተለያዩ ምክንያቶች ተዋጊ ወታደሮች ቦታቸውን እየለቀቁ በመሄዳቸው ጭምርም ነው ተብሏል። መኮንኖቹ በተለያዩ ተዋጊ ወታደሮች በሚገኙባቸው ክፍሎች መታየት የሚኖርበት የተዋጊ ወታደር ቁጥር እየታየ አለመሆኑን ገልጸዋል። ጎዳና ቁጥር 35 ብሎ በሚጠራው ክራትካት ከተማ አቅራቢያ በተከሰተ የመኪና አደጋ በ30ዎቹ እድሜ ክልል የምትገኝ አንዲት ሴት ህይወቷ አልፏል። አደጋው የተከሰተው ሞተር ሳይክልና መኪና ተጋጭተው ሲሆን በተጨማሪም ሁለት ሴቶች መቁሰላቸው ተዘግቧል። እነሱም ለህክምና እርዳታ ወደ ሆስፒታል መወሰዳቸው ታውቋል። በአሜሪካ የእስራኤል አምባሳደር የነበሩት ዳንኤል ያሎን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎትና እቅድ የላቸው፣ ምናልባት የተቋረጠውን ጦርነት ለመቀጠል የሚገደዱት ኢራን ሆርሙዝ ሰርጥን ዘግታ ማንንም ማያልፍም የምትል ተሆነ ብቻ ነው ብለዋል። ምንም እንኳ ኢራን የተለያዩ ችግሮችን መፍጠሯን ብትቀጥልም ሆርሙዝ ሰርጥን ዘግታ መተንፈሻ የምታሳጣ ታልሆነ በህዳር ወር በኮንግረሱ የሚያደርጉትን ምርጫ እስከሚያጠናቅቁ ድረስ ፕሬዝዳንቱ ወደ ጦርነት የመመለስ ፍላጎት የላቸውም ታሉ። በኋላ የአሜሪካና የቱርክ መቀራረብ እስራኤል በመካከለኛው ምስራቅ ያላትን የበላይነትና ተቀባይነት ሊያሳጣት ይችላል የሚል ስጋት መኖራቸውን ገልጸዋል። በዮርዳንና ሰማርያ ቀበሌ አካባቢ እስራኤልን የሚጎበኝ በአሜሪካ ኮንግረስ አንድ የዲሞክራት ፓርቲ አባል መሳሪያ በታጠቁ ሚትናሃሊም በሚባሉ ይሁዲዎች በቁጥጥር ስር መሆኑን ተናግሯል። ባሳለፍነው ሐሙስ ሲጓዝበት የነበረው መኪና መሳሪያ በታጠቁ ሚትናሃሊም ይሁዲዎች መጠቃቱን ተናግሯል። ፖለቲከኛው ሮካና የሚባል ሲሆን መሳሪያ በታጠቁ ሰዎች በቁጥጥር ስር የሆነ የመጀመሪያው ፖለቲከኛ ነኝ ሲል ተናግሯል። ፖለቲከኛው ሚትናሃሊም የሚባሉ ይሁዲዎች በአፈረሱት የፍልስጤማውያን ሰፈር እየጎበኘ በነበረበት ሰዓት መሳሪያ በታጠቁ ሚትናሃሊም በቁጥጥር ስር ሆኖ ለመከላከያ ሰራዊቱ መተላለፉን ተናግሯል። ግለሰቡ በዲሞክራት ፓርቲ ተሚገኙ እስራኤልን ከሚተቹ ፖለቲከኞች መካከል አንዱ መሆኑ ተዘግቧል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ሰርጥ ጦርነቱን ሊቀጥሉ ይችላሉ ብላ እንደምትሰጋ የሳውዲ አረቢያው አሻር አላውሳት ጋዜጣ ይፋ አድርጓል። የእስራኤል ከፍተኛ ወታደራዊ አመራሮች ሐማስ እንቢታውን እያጠናከረ በሄደ ቁጥር እስራኤል ወደ ማታቋርጠው ጦርነት ልትገባ እንደምትችል የግብጽ አቻቸውን አስጠንቅቋል ተብሏል። አንድ የግብጽ ከፍተኛ ባለስልጣን የእስራኤልና የግብጽ ከፍተኛ ባለስልጣናት በተለየ ሁኔታ ከትናንት በስቲያ በግብጽ ዋና ከተማ ካይሮ ተገናኝተው መወያየታቸውን ለሻርክ አላውሳት ጋዜጣ ተናግሯል። የግንኙነታቸው አንዱ ክፍል በጋዛ በአሁኑ ሰዓት የሚታየው አንጻራዊ መረጋጋት እንዲቀጥል ለማድረግ ሲሆን በዚህ ጉዳይ ላይም አሜሪካውያን ከግብጽ ጋር ለመወያየት በቅርቡ ወደ ግብጽ ይመጣሉ መባሉንም ጠቁሟል። የግብጽ ባለስልጣናት ከእስራኤል መንግስት አንደበት የተነገረ ነው በማለት ለሚዲያ ይፋ እያደረጉት እንዳለው እስራኤልና አሜሪካ ሐማስ የተስማማበትን የ20 ነጥቦችን ሰነድ ስምምነት ሁለተኛውን ዙር ተግባራዊ በማድረግ መሳሪያ መፍታት እንዲጀምር እያሳወቁ መሆናቸውን ተናግረዋል። የኢራን አብዮታዊ ዘብ ጠቅላይ መሪ ሙጅተባ ኻሚናይ በቅርቡ የአባቱና የቤተሰቦቹን ገዳዮች እንደሚበቀላቸው በጻፈው ደብዳቤ ለማወቅ ተችሏል። በአባቱ መገደል ምክንያት ኢራንን እንዲመራ የተሾመው ሙጅተባ ኻሚናይ ከተሾመ ወዲህ አንድ ቀን ብቅ ብሎ በህዝብ ዘንድ ሳይታይ በቅርብ ጊዜ አባቱን ገዳይ እንደሚበቀል ዝቷል። ሙጅተባ የአባቱን ደም መመለስ የሱ ፍላጎት ብቻ ሳይሆን የኢራን ህዝብ ፍላጎት ጭምር መሆኑን ይፋ ባደረገው ደብዳቤ ለማየት ተችሏል። ኢራን አሜሪካን ለመበቀልና ለመጉዳት እየሰራችና እያማተረች ባለችበት ሰዓት አሜሪካ ኢራን የሆርሙዝ ሰርጥን አልዘጋም፣ ለተጠቃሚዎች ክፍት አደርጋለሁ ስትል በግልጽ መግለጫ እንድታወጣ ጠይቃለች። ኢራናውያን በበኩላቸው አሜሪካ ማሳየት የጀመረችውን አቋም ታልቀየረች ለድርድር እንደማይቀመጡ ከወዲሁ አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እሳቸውን ለመጉዳት ተሞከረች፣ 1000 ሚሳኤሎች እሷን ለማጥቃት ተዘጋጅተዋል፣ በተጨማሪም የአሜሪካ መከላከያ ሰራዊት ኢራንን ከምድረ ገጽ ለማጥፋት ዝግጁ መሆኑን ተናግረዋል። ከአሜሪካና ከኢራን ተያያዥ ጉዳዮች ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቶለታል ሲሉ ተናግረዋል። ፕሬዝዳንቱ ከኢራን ጋር የነበረው የተኩስ አቁም ስምምነት ቢያበቃለትም ግን ኢራኖች ድርድሩን መቀጠል እንደሚፈልጉ አሜሪካን በመጠየቃቸው የተነሳ ድርድሩን ዲቀጥል ተስማምተናል ብለዋል። አሜሪካና ኢራን ፍላጎታቸውን ለማስጠበቅ ጦርነቱን ለማስቀጠል እየሰሩ ባሉበት ሰዓት ነገሮችን ለማረጋጋትና የተጀመሩ ጉዳዮች በዲፕሎማሲው መንገድ ቀጥለው እንዲጠናቀቁ ለማድረግ የኳታር አሸማጋይ አካላት ወደ ኢራን አቅንተዋል። የኳታር የልዑካን ቡድን በኢራን የሚያደርገውን እያንዳንዱን እንቅስቃሴ ለአሜሪካን ያሳውቃል ተብሏል። አንድ የኢራን ባለስልጣን አሜሪካን ለመጉዳት በሚደረገው ዘመቻ እስራኤልም ተጠቂ እንደምትሆን ተናግሯል። ኢራን እስራኤልን ጭምር ለማጥቃት በግልጽ እየዛተች ባለችበት ሰዓት በእስራኤል የነበሩ የአሜሪካ የውጊያ አውሮፕላኖች እስራኤልን እየለቀቁ እንደሆነ እየተዘገበ ነው። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። አብራችሁን ስለሆናችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን አንጋፋው ጋዜጠኛ ራሃሚም አላዛር ጋር ነው። እሱም በስልክ መስመራችን ይገኛል። ራሃሚም እንደምን አመሸህ?
1: ሰላም ሰላም። እንዴት ነህ ገብርኤል? ሰላም ነህ?
0: ሁሉ ሰላም። እንዴት ነህ ራሃሚም?
1: እኔ ሰላም ነኝ። አንተ እንዴት ነህ?
0: መልካም እኛም ሰላም ነን። እንኳን ሰላም ሆናችሁ። እንግዲህ ወደ ስራ ላስገባን፣ ወደ ከባዱ ስራ ነው መስድህና አሜሪካና ኢራን ጦርነቱ በቃን ወደ ድርድር እንመለስ ብለው ድርድር ያደረጉ አንዳንድ ቀን ያው ቦክሳቸውን አላቋረጡም ነበር። ዛሬ ደግሞ ይባስ ብሎ ኢራኖች ዶናልድ ትራምፕን የመበቀል ዛቻ ያሰሙ ነው። ይሄ ዛቻ እንዴት ይታያል ራሃሚ?
1: ራባከ ገብርኤል እዚህም ብሎ ቃቃ ጨዋታ ነው አድርገውት ያለው። ስታየው ዝም ብሎ አቋሙ የማይታወቅ ሁኔታ ነው ተፈጥሮ ያለው። የአሜሪካና የኢራን ጉዳይ መካከል ላይ ደግሞ እስራኤል ያለችበት፣ ሌሎችም እንደዚሁ አብረው የሚያጨበጭቡና የሚያራግቡ አሉ። አሁን ሁኔታው ደግሞ የከረረ የማየድ ምልክት የምናይበት የአያቶላ አሊ የአያቶላ ኸሜኒ ቀብር ስነ ስርዓት አንድ ሳምንት ያህል በኢታዊ ሁኔታ ሲታሰብ ቆይቶ ትናንት ሐሙስ መጨረሻ ቀብራቸው ስነ ስርዓት ተከናውኗል። አሁን ሆኖ እያለ እንግዲህ የኸሜኒ ልጅ ሙጅተባ ያወጣው መግለጫ ነው የሚባለው። እንግዲህ እሱ ያወጣው መግለጫ ምንድን ነው የሚለው፣ እኛ ኢራኖቹ ደማችን ሳንበቀል ዝም ብለን አንቀመጥም እና የመጀመሪያ የምንበቀለው የአሜሪካውን ፕሬዚደንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው የሚል ነው የምንመለከተው። አሁን ሳይም ከዚህ እነዚህ ሁለቱም መሪዎች ልክ እስር ቤት ተወጅለው ፍርድ ቤት ተወጅለው እስር ቤት ቅጣት የተወየነባቸው ሰዎች እስር ቤት ሲገቡ የሚለብሱት ልዩ ልብስ አለ፣ የእስረኛ ልብስ የሚባለው። እሱንም ልብስ ለሁለቱም ለቤንያሚን ኔታንያሁ እና ለፕሬዚደንት ትራምፕ አልብሰው ግንባራቸው ላይ የመነጣጥር መስቀል የአይነት መነጣጥር አነጣጥር መስባታበት ግንባራቸው ላይ ለጥፈው ይኸው እንደዚህ አድርገን እንበቀላቸዋለን የሚል ምስል እናያለን። ከዚያ በመቀጠል የአሜሪካው የውጭ ጉዳይ ሚኒስትር እና የመከላከያ ሚኒስትር ፎቶግራፍ መዝ ላይ እንመለከታለን። የእስራኤሉ መከላከያ ሚኒስትርም እንደዚሁ የውጭ ጉዳይ ሚኒስትሩም እነዚህም በሙሉ አንድ ባንድ እንገላቸዋለን የሚል ዛቻ ነው ኢራኖቹ እያሰሙ የሚገኙት። ይህን ጉዳይ አስመለከተ ፕሬዚደንት ትራምፕ የሰጡት መግለጫ ነበር ቀደም ሲል እሳቸውት ምንድነው ኢራኖቹ የኔ መሰለ እርምጃ ይህን ዛቻቸውን የሚቀጥሉበት ከሆነ በእኛ በኩል ከአንድ ሺህ በላይ የሚሆኑ አውዳሚ የሆኑ ሚሳይሎች ተነጣጥረው ተቀምጠዋል፣ ይህንን እንዲያውቁ እንፈልጋለን የሚል ማስጠንቀቂያ ደግሞ እሳቸው ሰጥተዋል። እና ይህ ሁኔታ መጥፎ አቅጣጫ እያያዘ ነው መሪ ምልክት የምናይበት ያለ ነው አሁን። ምክንያቱ ይሄ በወታደርና ወታደር መከላከያ ሰራዊት መንግስትና መንግስት ባለው ፖሊሲ መሰረት ስለ ሰላምም ለጦርነት የሚያውጅና የሚያካሄድ እሱ ነው። ይሄ ግን መሪዎችን አንድን መግደል ጉዳይ ባስመለከተ ኢራኖች እንግዲህ እነሱ አባባል ምንድን ነው፣ እናንተ ናቸው የጀመራችሁት ይህንን፣ እኛ ጀመራችኋል፣ የእኛን ሰዎች ፈጅታችኋል፣ እናንተ የሀገራችን መሪ የመከላከያ ሰራዊቱን ከፍተኛ ጦር መኮንኖች እንዲሁም ከፍተኛ ማዕረግ ያላቸውን ሳይንቲስቶች በላችሁብናልና እኛ ዝም ብለን እስካሁን ቆይተናል፣ አሁን ግን ደም መበቀላችን የማይቀር ነው የሚል ዛቻ ነው እያሰሙ አሉት። አሁን እንግዲህ ይህ በእንዲህ እንዳለ ጦርነቱ ባስመለከተ ባለፉት ሁለት ሶስት ቀናት ኢራን በሆርሙዝ የባህር ወሽመጥ በወሰደችው እርምጃ ምክንያት አሜሪካ የሚያጠፋ እርምጃ ወስዳለች። በኢራን ላይ አንዳንድ ቦታዎችን እና ሌላም አንድ ድልድይም እንደዚሁ ደብድባለች አሜሪካ። እና ይህ ሁኔታ በእንዲህ እንዳለ እስራኤል ይህን አጋጣሚ በመጠቀም ባለፈው ጊዜ ያልተጠናቀቁ ሁኔታዎች አሉ፣ በአሁኑ እናንተ ተጀመራቸው እኛ ማብረር እንጨምርና እናጠናቀው የሚል ጥያቄ እስራኤል አቅርባ ነበር። ግን ትራምፕ ፈቃደኛ እንዳልሆኑ የሚነገር ያለው አሁን ያም ሆነ ኢራኖቹ ደግሞ ያውቃሉ በአንድ በኩል ከአሜሪካ ጋር ይህን የጦር ግንባር ፈጥራ መዋጋቷ አልፋ ደግሞ ወደ እስራኤል የምትተርኩስ ከሆነ እስራኤል ትጨምራለች። ያኔ ያኔ በጋራ የሚያደርሱብን ጉዳት እየከፋ ይሆናል በማለት እስካሁን ድረስ ወደ እስራኤል
0: አልዛቱም ነበር
1: አልዘረችም መዛቱ አለ ግን አልተኮሱም ወደዚህ እና እስራኤል በበኩሏ አንድ ቀን እነዚህ ኢራን ነብሮች አንድ ቀን ይተኩሳሉ እና ጉዳይ እንዳይደርስ በህዝባችን በሀገራችን በተቋማችን ለመቃቄ ደረግ ተብሎ የእስራኤል መከላከያ ሰራዊት በሁሉም ነገር ተጠንቅቆ ነው የሚገኘው። አሁን አንዳንድ ወሬ ምንጮች እንደሚሉት ከሆነ ኢራኖቹ ፕሬዚደንት ትራምፕን ለመጉዳት ቅድ አላቸው የሚለውን መረጃ የእስራኤል ደህንነት ጥበቃ የሞሳድ ሰዎች ናቸው ይህንን መረጃ ለአሜሪካ ያስተላለፉና ፕሬዚደንቱ ጥንቃቄ እንዲይዙ እንዲሁም ሌላ ሌላ ከፍተኛ ማድረግ ያላቸው ባሪዎችም እንደዚህ የሚጠነቀቁ ብላ እስራኤል ናት በሞሳድ መረጃ ሰዎች አማካኝነት መልዕክት ያደረሰች የሚባል ሁኔታም አለ። አሁን እንግዲህ እንደሚታወቀው ሁሉ እስራኤል በኢራን ውስጥ መረጃ የማሰባሰብ ሁኔታ ከጀመረች ቆይት አለች አመታት አስቆጥራለች እና በዚያ ምክንያት ነው አያቶላ ኻሚኔይ እንዳለ ሌሎችም ጦር መኮንኖች እና ሳይንቲስቶች እንዳሉ በመረጃዎችን በደንብ በሰከንድ አውቀው በዚያ ሁኔታ ነው ያ መጥቃት እርምጃ የተወሰደው እና ሙሳድ አሁንም ቢሆን ከኢራን ውስጥ ሰክስጎ ውስጥ ወልቶ እንዳለ ነው የሚጠረጠረው እና የዚያም ጥርጣሬ አንዱ ምልክቱ ይሄ ነው። ለፕሬዚደንት ትራምፕ የመሰለ መረጃ አቀበላል እስራኤል እየተባለ እየተወራ ያለው። ሌላው እንግዲህ ግዜ በተያያዘ ሁኔታ ገብርኤል ወደ ሊባኖስም ያው ነው እንግዲህ ሊባኖስና ኢራን ልክ በተውት የተያያዙ ሀገሮች ናቸው። የሀገር ህዝባላ ሀገር አይደለም ግን ቶቶል የሚጠባው ከኢራን ነው እና ህዝባላ ማሁን ጥቃት የደረሰበት የተዳከመ ሄደዋል። ኢራንም ቀደም ስትርዛተች እስራኤል በህዝባላ ላይ ተወስደውን እርምጃ ማቆም አለባት የሚል ማስጠንቀቂያ ኢራኖች አስተላለፉ። ለማንኛውም ያን አስመለከተ ስለ ጊዜው የጦር አቁም ስምምነት ይደረግ ተብሎ ታወጀ። እስራኤልም በያዘችው ይዞታ አካባቢ እንደተቀመጥ እና ከዚያ ደግሞ አንዳንድ ሙከራዎች እንዲደረጉ የማረጋጋት ሁኔታ እንዲፈጠር የሊባኖሱ መከላከያ ሰራዊት አንዳንድ ቦታዎችን በእስራኤል ጋርና ከአሜሪካ ጋር መመሪያና ስልጠና በመቀበል እንዲይዘው የተባለ ሁኔታ አለ። ከዚሁ በተጓዳኝ ደግሞ እስራኤልና ሊባኖስ በአሜሪካ አማካኝነት ለድርድር ሰላም ድርድር ጀምረውታል። አሁንም እንደሚቀጥል ነው የሚነገር ያለው። በሚቀጥለው ሳምንት በሮማ ጣሊያን ውስጥ ይቀጥሉበታል ተብሎ የሚጠበቅ ያለ። ይሄ ከሆነ እንግዲህ የኢራን ጉዳይ በሊባኖስ በኩል የተዳከመች መሄዷን ነው የሚያሳየው። እዚያ እንግዲህ ከሊባኖስ መንግስት የሄዝባላ ሰዎች ስግስግ ብለው ገብተዋል፣ ስልጣን አላቸው፣ እነሱ ናቸው እያስቸገራሉት ይባላል። በሊባኖስ መከላከያ ሰራዊት ውስጥም የሂዝባላ ደጋፊዎች በብዛት አሉ፣ እነሱ ናቸው አሁን ሂዝባላ ለመቆጣጠር እንዲቻል ችግር እየፈጠሩ ያሉት ይባል ነገር አለ። እንግዲህ እነሱን ዋንድ አምነውበት እንዲቀበሉ ከሆነ ደግሞ ከመከላከያ ሰራዊቱ እንዲርቁ መደረግ አለበት የሚል ምክክርን በእስራኤልም በአሜሪካን በኩል ለሊባኖሶቹ እየተላለፉ እንደሆነ ነው የሚል ነገር ያለው።
0: መልካም። ሌላው ከመቼም ለእስራኤል ለጠላት ሀገሮች አንዷ ደግሞ ቱርክ ናትና አሜሪካና ቱርክ መቀራረብ በተለይማ እስራኤል የማትፈልገው F-35 የሚባለው የውጊያ አውሮፕላን ለቱርክ ሊሰጥ ወይም ሊሸጥበት የሚሆን አዝማሚያ አለ ወይም ደግሞ ንግግር አለ። ይሄን ተከትሎ ለእስራኤል ደህንነት በጣም አስጊ ነው ይባላል። ከፖለቲካው አንጻር ከደህንነቱ አንጻር ምንድን ነው ሊፈጥር የሚችለው አንድምታ ወይም አሽላኾት የምንለው? ረሃሚም
1: እንግዲህ የሚያስከትለው መጥፎ ውጤት ይሄ ከሆነ ቱርክ በዚህ አካባቢ ጠንካራ መከላከያ ሰራዊት እና ዘመናዊ ጦር መሳሪያዎች ያሏት ሀገር ነች፣ ከባድ ሀገር ነች ቱርክ። እና በዚያ ነው እንግዲህ ሁኔታ ይህንን መሰለ ጦር አውሮፕላን ተቀበል በአካባቢ ሀገሮች በተለይ በእስራኤል በኩል እንዲሁም በቆጵሮስ እና በግሪክ በኩል እነሱ ከእስራኤል ጋር እንደት ሁለቷ የጠቀስኳቸው ሀገሮች ከእስራኤል ጋር ምስራዊ የሆነ ይፋዊ የሆነ የወታደራዊ ግንኙነት አላቸው። ይህን ቱርክ አትፈልግም፣ ትፈራለች። ከዚያም አልፎ ደግሞ በሶሪያ በኩልም እንደዚሁ እጇን እያስገባች ነው የምትገኘው እና ይሄን ባስመለከተ ይህን እቅዷን ለማሟላት ይረዳታል። የጦር መሳሪያ የኤርዶጋን የሚባል ፍርሃት አለ። እስራኤል በበኩሏ መሸጥ የለበትም አውሮፕላኑ ለቱርክ የሚባለው። አሁን እንግዲህ ይሄ አውሮፕላኑ መሰለ አውሮፕላኑ ይሄ እንደ አውሮፕላን ይሸጥ እንጂ ዋናው ፍሬ ነገሩ ከውስጡ ያለው መሳሪያ ነው። ከውስጡ ያለው ዘመናዊ ቴክኖሎጂ፣ የተሰራበት ቴክኖሎጂ ምን ያህል ውጤታማ ይሆናል የሚለው ጉዳይ ነው። እስራኤል ከአሜሪካ ሆነ ከሌላ ሀገር የምትገዛቸውን ጦር መሳሪያዎች እንደገና በሷ ሳይንቲስቶች አማካኝነት በሷ ባለሶች አማካኝነት አሻሽላና አርቅቃ ነው የምትሰራው እንደገና። እና ይህንን አሜሪካ ወደ ቱርክ የምትሸጠው አውሮፕላን ዝም ብሎ እንደዚሁ እንደተሰራው ሆኖ ከሆነ ያን ያህል ጉዳት ላይመጣ ይችላል የሚሉ አባባሎችም አሉ። ለማንኛውም ቱርክ ይህን አውሮፕላን ለመግዛት ፍላጎት እንዳላት ነው ለፕሬዚደንት ትራምፕ ተነግሯል የሚባለው ጠይቋል የሚባለው።
0: አሁን ቱርክ አሜሪካ ፈቃደኛ ከሆነች ቱርክ አዎ እርግጥ ነው ጠይቃለች፣ ይህን አውሮፕላን መግዛት ትፈልጋለች። ግን ለምንድን ነው አሁን በጣም በእስራኤል በኩል ስጋት ያሳደረው? አሜሪካ ታውቃለህ ቱርክን ከያዘች አንድ ቀን በሚፈጠር ትንሽም ሆነ ትልቅ ግጭት ሁለቱ ሀገሮች ምን ያክል ጦርነት ላይ ሊገቡ እንደሚችሉ ሁለቱም ተመሳሳይ መሳሪያ የያዙ ሀገሮች እና አሜሪካ ይሄ ነገር ችግር ይፈጥራል ብላ ታስብ አለች ወይስ ጥቅም ታመጣላት ዶላር ካመጣላት ትሸጣለች? እንዲሁም ምንድን ነው ሊሆን የሚችለው?
1: ለአሜሪካ አሁን ቱርክን እንደ ወዳጅ ሀገር ነው፣ በተለይ ትራምፕ ወዳጅ ሀገር ነው አርገዋት ያለው። አርዶዋን ጨካኝ የሆነ መሪ የእሱ ተቀናቃኝ የሆኑትን ፖለቲከኞች እያሰረ እስር ቤት የሚያማቀቅ የጋዜጠኞችን እያስገባ የሚያስር የሚደበድብ የተለያዩ ሽብርተኞችን የሚያስተናግድ መሪ ነው እና ይህ አይነት መሪ መሆኑን ያውቃሉ ፕሬዚደንት ትራምፕ። ቢሆንም እንግዲህ አሜሪካ ሰብአዊ ጉዳይ አስመለከተ እኛ እንከራከራለን፣ እኛ ጉዳት እንዲደርስ አልፈልግም ምናምን የምትል ሀገር ናት። ትራምፕ ግን ይህ አይነት ጣጣ የላቸውም፣ ግድ የላቸውም። እና ይህን ዝም ብሎ በመዘንጋት ነው አሁን ከአርዶዋን ጋር አብረው አይተናቸዋል። ያን ያህል ፍቅር ወዳጅነት ያለው እንትን የተመለከተ ነው። እና ይህን ባስመለከተ የትራምፕ አመለካከት እና የእስራኤል አመለካከት የተለያየ ነው ሆኖ ያለው። ይህ ጉዳይ አስመለከተ ጠቅላይ ሚኒስትር በደም ነታንያሁም ይህንን ሀሳብ ፍላጎት እንደማይቀበሉ በመደጋገም አሜሪካ መገናኛ ብዙሃን በተለይ በፎክስ ኒውስ እና የተለያዩ በሲኤንኤን የመሳሰሉ ቴሌቪዥን ጣቢያዎች ገለጻ የተቋሙ ገለጻቸው አሰምተዋል ሰጥተዋል። እና ይህ ሁኔታ እንዲሁ ዝም ብለው ትራምፕ እንዳሉት ቢሸጥ አይደለም፣ ከዚያ ኮንግሬሱ መጽደቅ አለበት፣ የኮንግሬሱ አባላት መጽደቅ አለባቸው። እና ይህም ገና አልሆነም። በእርግጥ ኮንግረሱ እንደቀደሙ እስራኤል የሚወድ የሚደግፍ ኮንግረስ አባላት የሉማ ብዙ። ግን አሁን እስራኤል በዚያ በኩል ግፊት ለማድረግ እንደምትሞክር ነው መገመት የምንችለው። እና ይህን የመሳሰለ ሁኔታ ነው ያለ።
0: መልካም፣ እንደው ወደ እንትን ልመልስና ወደ አሜሪካና ኢራን ልመልስና ረሃሜም ሲነገር የዋለ ነገር አለ። እሱ ምንድን ነው? አሜሪካና ኢራን ሲፈልጉ አሁን በምናየው ሁኔታ ይጋጫሉ፣ ሲፈልጉ ለድርድር ይላሉ። እንደው ግን ድርድሩ እንዲረጋጋና በዲፕሎማሲ መንገድ እንዲሄድ በጣም እንቅልፍ አልባ ከሚሰሩ ሀገሮች አንዷ ኳታር ነችና እውነት ለሰላም አስባ ነው? ግጭቱ ቢፏፏም የምታጣው ነገር ስለሚኖር ነው። ረሃሜም
1: ለሰላም ፈልጋ አይደለም። ካታርም እንትናም እንደዚሁ አብራረው ምትወጣ ምትገባ ያለች ፓኪስታንም እና እነሱ እነዚህ ሁለቱ ሀገሮች ናቸው እንግዲህ ተዋናይ የነበሩት የጊዜያዊ ሰላም ጊዜያዊ የጦር አቁም ስምምነት እንዲደረስ ለስልሳ ቀናት ተብሎ እና አሁን የነገር እየፈረሰ ሲሄድ የእነሱ ውድቀት ነው አድርገው የሚመለከቱት። ከዚያም በተጨማሪ ኢራን የእሷ ተንኮሉን መሰለ ጊዜውን እያጓተተች እያራዘመች ድርድሩም እንዳይቀጥልና የተለያዩ ምክንያት እየፈጠረች ውስጥ ውስጡ የራሱ የምትፈልገውን ስራ እየሰራች ነው። የረዥም ርቀት ተወንጫፊ ሚሳይሎችን እየሰራች እያመረተች ከዚያ በኒውክሌር ጦር መሳሪያ በማስመለከት እስካሁን ያዩን ኢራን የሚባለው የት ቦታ እንዳለ እስካሁን ድረስ በትክክል አይታወቅም። ምናልባት ካልባሌ ቦታ አስገብተው ደብቆት ሊሆን ይችላል እና እሱንም እንደዚሁ እያመቻቸው በምስጢር በስውር ሁኔታ በማይጠረጠር ቦታ አስቀምጠው ከሰሩ በኋላ እንግዲህ ይኸው ስርዳታም ታደርጉታላቸው ቢሉ ምንም ማድረግ አይቻልም። ያኔ እና የዚህ አይነት ፍላጎት ተንኮል እንዳላቸው ነው የሚገመት ያለው። ኢራኖቹ እዚሁን እንደዚህ ዝም ብሎ የሚያራዝሙትና አንዳንድም ተኩስ እየከፈቱ በዚህ ያለው ትኩረቱ የሰው ትኩረት ወደዚህ ወደ ተኩሱ እንዲሆንና በሌላ ደግሞ በጀርባ የሚፈገሉትን ነገር እንዲሰሩ የተጠነሰሰ ሴራ ነው የሚባል ግምት አለ።
0: ስለዚህ ማዘናጊያ ነው ይሄ አልፎ አልፎ የሚደረገው የተኩስ እንትን ማለት ነው ፍልሚያ?
1: አዎ እንደዚህ ያለ የሚመስለው ሁኔታው ስንመለከተው እንደዚህ ያለው እንጂ በእውነት ሰላም መረጋጋት የሚፈልግ መንግስትና ሀገር እንደዚህ ያለ እንደገና ዝም ብሎ አይደለም ጥያት አይነት ሊሆን አይችልም። ዛሬ ተነጋግረው ተስማምቶ ነገ እንደገና የሚፈረስ ከተከታዩ ደግሞ እንደገና እንደዚያ ነው ተይዞ
0: ሁልቀን እንዳዲስ በቃ ሁልቀን እንዳዲስ ሁልቀን እንዳዲስ
1: እንደዚያ ነው መስሎ የሚታየው እንጂ ሁኔታው ይህን ይመስላል።
0: መልካም እንደው እንደማጠቃለያ የምትለው ካለ ረሃሜ?
1: እንግዲህ ይኸውልህ ይህ ሰዎች በብዛት ጥርጣሬ አለ የጦርነት እንደገና ወደ እስራኤሉ የሚተኩስ የሆነ ከተኮሱስ እንደገና ደግሞ ሶስተኛ ዞር ነው ምናም ጦርነት ሊከፈት ነው ወይ ምንድን ነው ማድረግ? ይህ ትልቅ የመጨነቅ
0: የእስራኤል ዜጎች ስጋት ማለት ነው።
1: ስጋት አለ፣ ስጋቱም አለ። መነጋገሪያ ሆኗል፣ ሰዎቹ እንነጋገሩበታል ስለዚህ ጉዳይ እና ይህም ከኢራኖቹ አንዱ የሳይኮሎጂ ጦርነት መስሎ የሚታየው እና ይህን የማስመለከት እንግዲህ መከላከያ ሰራዊታችን መንግስታችን የሚለውንና የሚሰጠውን መመሪያ ተቀብለን ነው ተግባራዊ ማድረግ ይገባል።
0: መልካም ረሃሜም አንገፋው ጋዜጠኛ ባልደረባችን እጅግ አድርጌ አመሰግናለሁ። መልካም ሳምንት። ሻባቶ የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኪ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ?
2: ጤና ይስጥልኝ ገብርኤል፣ እንዴት ነህ? ሰላም ለአንተ አድማጮችን።
0: ሰላም ነው
2: ሰላም ነው። መልካም ሳምንት ማለት ይቻላል።
0: አዎ ተወሰኑ ደቂቃዎች በኋላ
2: ቆይት ብሎ
0: ጥላሁን፣ በእስራኤል መከላከያ ሰራዊት ከጦርነቱ በፊት በጦርነቱ በፊትም በመከላከያ ሰራዊቱ የወታደር የሰው ኃይል እጥረት እንዳለ እየተነገረ ነበር። ከእንቅርት ላይ ጀሮ ደግፍ እንዲሉ ይሄ ጦርነት ተጀመረ። የዛሬ 3 ዓመት አካባቢ በርካታ ወታደሮች ቆሰሉ፣ የሞቱትንም እናውቃለን። በርካታ ችግር ተፈጥሯል። አሁን በተዋጊ ወታደሮች ረገድ የሰው ኃይል እጥረት እንዳለ በመከላከያ ሰራዊቱ ውስጥ ያሉ የጦር መኮንኖች እየተናገሩ ነውና ይሄ ነገር ማን አቤት እንዲላቸው ነው የሚናገሩ? ይሄን ነገር ሰምቶስ ማን ነው የጎደለውን ሊሞላ የሚችለው? ጥላሁን፣
2: ረጅምና ከባድ ጥያቄ ነው ገብርኤል። ማለት ትልቁ የእስራኤል ችግር ይህ ነው። ማለት ባሳለፍነው የሶስት ዓመት ጦርነት በመከላከያችን የሰው እጥረት አለ የሚል በወታደሩ ክፍል የሰው ኃይሎች ክፍል ዋና አዛዥ ወደ ፓርላማ በመሄድ ድምፁን ከአንድ ሁለት ያሰምቷል፣ ብዛት ባለ ሁኔታ። ከዛም አልፎ የመከላከያ ኃይሉ የጦር ኃይሎች ኢታማጆር ሹም አልዛሚርም በተደጋጋሚ ለፖለቲከኞች፣ ለመንግስት በተለያዩ አጋጣሚዎች እባካችሁ ማለት የሀገራችን መከላከያ ኃይል እንዴት ነው በቃ እንደገና ወደ ማሰብና ወደ ውስጥ በቃ በከፍተኛውን ችግር ውስጥ ይገኛል ሲል በከፍተኛ ሁኔታ አምሮ ተነግረዋል። ይህንን ለጠየቀው ጥያቄ ማን ነው እንዴት ነው ማንስ ማን ነው መልስ የሚሰጠው ለምትለው መንግስት ነው። መንግስት ስልጣን ላይ ያለው መንግስት ወይም ፓርላማው ኦኬ፣ እንደዚህ አይነት ችግር ካለብን እንዴት ነው መቅረፍ ያለብን በሚል መንግስት ማለት ደግሞ እነዚህ የተወካዮች የህዝብን ድምፅ ህዝብ እናገለግላለን ብለው ስልጣን ተሰጧቸው የወጡትኝ የህዝቡን ችግር የሚቀረፉት እነሱ ናቸው። ብናምን ባናምን ዋናው የጀርባ አጥንታችን ገብርኤል የመከላከያ ኃይላችን ነው፣ ለእስራኤል ህልውና መጠበቅ። ስለዚህ ድክመት አለ፣ በይበልጥ ደግሞ ባሳለፍነው ጦርነት ከፍተኛ እጥረት አለብን ሲባል ምክንያቶችም እየተገለጹ ነው፣ ለምን፣ እንዴት፣ ምን ያህል የሚለው ሁኔታ እና መልስ መስጠት ያለበት መንግስት ነው። ግን በሚያሳዝን ሁኔታ ለዚህ መፍትሄ ሲፈለግ አይታይም። ይኸውልህ አሁን የሚወጡት መረጃዎች እንደሚጠቁሙት ከሆነ ከአንድ ሳምንት በፊት ይህን አንድ ሺህ ቀን ያስቆጠረ ጦርነትን አሳልፈናል ገብርኤል። ይህን ተያይዞ የመከላከያ ኃይሉ ያወጣው መረጃ አለ። መረጃው የሚለው ምንድን ነው? በዚህ ባሳለፍነው ሶስት ዓመት ጦርነት ብቻ ሶስት ዓመት ይጠጋ ባለው ወደ 26,000 የሚሆኑ ወታደሮቻችን ቆስለዋል። ከነዚህ ከቆሰሉት 26,000 ወታደሮች 65% ተመልከት፣ ከ165 እጅ የሚሆኑት የስነ ልቦና ችግር አለባቸው። ምን ማለት ነው? ከነዚህ ከ26,000 65% እጅ ማለት 17,000 ወታደሮች የስነ ልቦና ችግር እንዳለባቸውና ወደ መደበኛ ህይወታቸው መመለስ እንደማይችሉ። ከነዚህ ውስጥ በእስራኤል በዜና አወጃዎች ሲጠቀስ ገብርኤል በከባድ ቆሰለ፣ በጸና ቆሰለ ይባላል። ለማንኛውም እንደው ስሙ ቀለል ይበል እንጂ በከባድ ሲባል እግሩን ያጣ እጁን ያጣ ብዙ የአካል ጉዳት የደረሰባቸው ወታደሮቻችን አሉ። ምን ማለት ነው? በአጠቃላይ በመከላከያ ኃይሉ እስራኤል ከተቆረቆረች ከዛም እንግዲህ እስራኤል ከመቆረቆሯ በፊትም ለሀገራቸው ደህንነት የሚታገሉ ነበር ታውቃለህ። አጠቃላይ በመከላከያ ክፍሉ የአደጋ የአካል ጉዳት የደረሰባቸውና የመከላከያ ኃይሉ እውቅና ሰጧቸው ያሉት ቁጥር በሚቀጥለው እስከ 2028 ዓመተ ምህረት ወደ 100,000 እንደሚጣጋ ይነገራል። ተመልከት፣ ይህ ማለት አሁን ባለንበት ቁጥር ራሱ 90,000 ወታደሮቻችን በመከላከያ ኃይሉ አካል ጉዳተኛ እውቅና ተሰጧቸው ድጎማ ይደረግላቸው። እነዚህ መስራት የማይችሉ አላሉበት አገሪቱ ወጪ ታወጣለች፣ አገሪቱ ትንከባከባቸዋለች። አሁን ካለው ሁኔታ ጋር በሚቀጥለው 28 ከአንድ ዓመት በኋላ ማለት ነው 100,000 ይደርሳል።

0: በጣም እያዘኑ የሚጠይቁት እባካችሁ የሰው እጥረት የለብንም ማለት መመልመል ካስፈለገን ማለት ሌላ ቦታ ከቻይና ወይም ሌሎችን ሰራተኞች ከውጭ ሀገር እንደምናመጣ ሰራተን ለስራ ፍለጋ በእንደዚህ አይነት ሁኔታ በቀጣይ
1: ስራውን አካም ይባለው ይሄ ኮ አካዳሚ መከላከያ ሰራዊቱ የሰው ኃይል እንትን ማለት ነው። የሰው እጥረት አለብን ሲል ከየት አምጡ የሚል ከየት እንዳለ የሰው ኃይል መገኘት እንደሚችል እንደ መፍትሄ የሚያስቀምጠው ነገር አለ? ችግር አለብን የሚፈታው አካል ይመልከተው ነው?
0: ገብርኤል በጣም ጎጆ ጥያቄ ወደሱ እየመጣው ነበር። ሲጀምር የሚጠይቁት ሶስት ጥያቄዎች አሉ። የመከላከያ ኃይሉ የሚጠይቀው ጥያቄ ምንድን ነው? የመደበኛ ወታደሮች አሁን መደበኛ ወታደሮች አሉ። በእስራኤል ህግ እንግዲህ 3 አመት የነበረው ከዛ ተቀንሶ ወደ 2 አመት ተኩል አካባቢ የሚያገለግሉበት ሁኔታ አለ። አሁን እሱ ህጉ እንደገና እንዲቀየርና ያገልግሎት ዘመናቸው መደበኛ ወታደሮቹ ግዴታቸውን እንዲራዘም ድሮ ተቀንሶ የነበረው 6 ወር እንዲጨመር አንዱ ነው። ሌላው የመደበኛ ምህይ ተጠባባቂ ጦር እምንላቸዋለ እነሱን በተመለከተ ደግሞ ሌላ ህግና ደንብ ይውጣ። ለምሳሌ ካሁን በፊት በአመት የተወሰኑ ቀናትን ያገለግላሉ የሚባል ከሆነ አሁን ካለንበት ችግር በተነሳ ግን እንደገና ህግ እንዲጸድቅና እነዚህን በተመለከተ። ሌላ ዋናው የሚጠይቁት ጥያቄ ሶስተኛው ጥያቄ የሃይማኖት ጠባቂዎች ወይም ሀረድን እንላቸው አክራሪ ሃይማኖተኞችን እነሱን እንዲመለመል መንግስት እጁን መዘርጋት አለበት፣ መመልመል አለባችሁ። ምክንያቱም ይላሉ አሁን ባላቸው ዳታ ወይም ቁጥር ከ90,000 በላይ የሚሆኑ ሃይማኖት ተማሪዎች አሉ። ሁሉንም እንኳ በአንድ የመመልመል ባይቻል ግን ከፊሎቹ ወይም በየአመቱ ተመድቦ ማለት ነው የተወሰኑ እስከ 5,000-8,000 ማለት ነው በየአመት እንግዲህ ከተመለመለ ይህን የጎደለውን የወታደሮቻችን ቁጥር የመከላከያ ኃይሉ የሚለው ምንድን ነው? አሁን ቢያንስ ይላሉ ከአሁን በፊት 12,000 የወታደር ኃይል እጥረት አለብኝ ቢልም አሁን ግን ጥናቱ የሚጠቁመው እስከ 17,000 የወታደሮች እጥረት እንዳለ ይነገራል። ምክንያቱም እነዚህ መደበኛ የሚያገለግሉት አሁን ለመለቀቅ 1 ወር 2 ወር 3 ወር የቀራቸው አሉ። እነሱ ሲጨርሱ እነዚህ ቦታው ክፍተትን ፈጠረ ማለት ነው። ስለዚህ እጥረቱ ወደ 17,000 የደረሰበት ሁኔታ አለ። እና እነዚህን ሶስት ጥያቄዎች ይህንን የመከላከያ ኃይሉ የሰው ኃይል ክፍል ማለት ነው የሚጠይቀው ጥያቄ አለ። እንዳልኩት አሁንም የመደበኛ ወታደሮችን የአገልግሎት ዘመን መጨመር፣ የተጠባባቂ ጦሮችን እንደገና ህግ
1: በማስደሃይማኖተኞችን
0: የመመልመል ሁኔታ ሶስቱ ጥያቄ ነው። ልጨርስልና ገብርኤል፣ እነዚህን ጥያቄዎች ፓርላማ አይቀበለውም፣ አይሰማም። ልክ ጆሮ ዳባ ልበስ በማለት እንዲሁም እነዚህን ሃይማኖተኞችን ነፃ ለማድረግ የሚያደርገውን ህግ ስታይ
1: ይሄ ጥያቄ እንቅልፍ ሊነሳው የሚችለው መከላከያ ሰራዊቱ አዎ የሚያስተዳድረው ወይም በዛ ውስጥ እሱ የሚመራው አካል ኃይል ሲያንሰው ኃይል አጠረ ብሎ መናገር ምንም አማራጭ የሌለው ነገር ነው። ግን ኃይል እያጠረ ነው በመከላከያ ሰራዊቱ ብሎ እንቅልፍ ሊነሳው የሚችለው መንግስት ወይም ሀገሪቱን የሚመራው አካል አልነበረም? እንዴት ለ
0: እሱ እኮ ነው የሚያሳዝነው ገብርኤል። አሁን ይህ ጥያቄ ከመከላከያ ኃይሉ ሲመጣ ይህንን መቅረፍና ለዚህ መፍትሄ ማፈላለግ ያለበት ስልጣን ላይ ያለው መንግስት ነው አይደል?
1: አዎ፣ ለዛ ነው ጥያቄ።
0: አዎ፣ ቀኝም
1: ከሪዮት ዓለም ጋር አይገናኝም። መንግስት የግራውም ከመራ የግራው ይጨነቅ፣ የቀኙም ከመራ የቀኙም ለሀገሪቱ ደህንነት ይጨነቅ።
0: ትክክል። ግን ይኸውልህ በሀገር ደህንነት የመጣ ጉዳይ ስለሆነ አሁን ትልቁ ጥያቄ ምንድን ነው? መንግስት እግራ የተማታበት ወይም የተምታታበት ሁኔታ አለ። መንግስት የተዋቀረው እንግዲህ መንግስትነት ያደረገው ከውስጡ እነዚህ ሃይማኖተኛ አክራሪ የፖለቲካ ፓርቲዎች አሉ። እነሱ ደግሞ ወታደሮቻችን ሃይማኖትን መማር እንጂ ወደ ውትድርናው መገልገል የሚባለውን እርሱት አንፈልግም፣ እንዲያውም ብንሞት ይሻለናል፣ ከምንመለመለው መሞትን እንመርጣለን ሲሉ ይሄ እንትናቸው ነው፣ በቃ መፈክራቸው ነው ማለት ይቻላል። አሁን መንግስት እነዚህን ጥምር መንግስት ያዋቀሩ የፖለቲካ ፓርቲዎች በሉ መመልመል አለባችሁ ብሎ የወታደሩን ክፍል ቃል ከሰሙ ነገ መንግስት የለም ፈረሰ ማለት ነው። እንዳይፈርስ ግን መንግስት ስልጣኑን ለማራዘም ሲል በእርግጥ እንግዲህ እንኳን የቀረው የተወሰኑ 1 ሳምንት 2 ሳምንት የሚቀጥለው ሳምንት ባለሳሳት መንግስት ይፈርሳል አይደል እንዴ? የስልጣን ዘመኑን እያገባደደ ነው። ከዛ በኋላ ሌላ ነገር ግን በቀጣይም ስታየው አሁን ያለው አከራካሪ እንዲሁም እንደኔ እይታ ቀጣዩ የብሔራዊ ምርጫ ይህን በተመለከተ በዚህ ዙሪያ ከፍተኛ የሆነ የእስራኤል ህዝብ በዚህ ዙሪያ እንዴት ነው ለአንድ ለመጨረሻ ጊዜ ድምፅ ያሰማል ብዬ አስባለሁ። ምክንያቱም መንግስት ለስልጣን ማራዘሚያና መንግስት እንዳይፈርስ ሲል እነዚህን መንግስት ያዋቀሩት የፖለቲካ ፓርቲዎች ጥቅም ለማስጠበቅ ሲል እንዳይመለመሉ እንጂ እንዲመለመሉ አይደለም ህግ የሚያወጣው። እንዲሁም አልፎ አልፎ ሌሎችን ለማሳመን። እሺ ጥያቄ
1: ሳይሆን እኔ ደግሞ ትንሽ ማያሳምን ነገር

0: አለ ብዬ ነው። መሆን ያለበት የምርጫው የሀገሪቱ ደህንነት እንዲጠናከር፣ እነዚህ የሃርዲዮ ወጣቶች እንዲዘምቱ፣ መዝመት ያለበት ሁሉ እንዲዘምት የካምፔን ይደረጋል የሚል እንትን አለ አንተ ማለቴ ነው። እኔ ደግሞ በተቃራኒው ነው ማየው። ለምን መሰለ ጥቅምት ሰባት ያን ያክል ችግር ደርሶብን አሁን በሚደረገው የህዝብ ግምገማ እኮ እነዚያ ፓርቲዎች ናቸው አሁንም እየመሩ ያሉ። ስለዚህ ህዝቡ ያን ያክል እንትን ያለው አይመስልም። ሌላው ወደ ሊባኖስ ልውሰድህ ጥላሁን፣ ይህንን አሁን ብንነጋገርበትም ስለማንቋቸው
1: እውነት ከጊዜያችን አንጻር ግን አሁን ባልከው ሁኔታ የኔ አባባል በቀጣይ ህዝቡ ራሱ መጠየቅ ያለበት
0: ልክ ነው።
1: ከዛ አንጻር እንጂ ልክ ነው እንዳልከው በመንግስት በኩልማ ምንም እነዚህ ሃይማኖት የፖለቲካ ፓርቲዎች እኮ የራሳቸው መራጮች አላቸው፣ እነሱ አይጎዱም። መንግስቱም ቢሆን ራሱ ሌላ ምክንያት ፈጥሮ እኛ የምንፈልገው ብዙ ነገሮች አሉ። ግን እንዴት ነው ረጋ ብለህ ስታየው እና ሁኔታውን ስትመለከት እንዴ በአንድ በኩል ዋጋ የሚከፍሉ ልጆቻችን ወንድሞቻችን አሉ፣ እንዲሁም ሀገሪቱ መደጎም ስትል ማደጉማቸው፣ በሌላ በኩል ጦር ሜዳ ውስጥ እየሄዱ ደማቸውን ያፈሳሉ፣ ሌሎች ደግሞ ቁጭ ብለው ገንዘብ የተሰጣቸው የሚያገለግለዋሉ። ይህን እንግዲህ ልቦና ውስጥ አስገብቶ መምረጥ ያንተ ምንም ሌላው የራሱ የቤት ጥያቄ ነው።
0: እንደው ባጭሩ ሌላም ጥያቄዎች ስላሉ አሁን ለምጠይቅ ጥያቄ እንደው ባጭሩ በሊባኖስ የሚገኙ የእስራኤል መከላከያ ሰራዊት ቁልፍ የሆኑ ቦታዎችን እያጠናና እየመረጠ ይመታል። እነዚህ ቦታዎችን ከመምታት እንዲቆጠብ አሜሪካ በጠየቀችው መሰረት የሆኑ የታገደ ነገር እንዳለ ይነገራል። እችን በለንና ግብጽ ምርጫው ከመደረጉ የእስራኤል ምርጫ ከመደረጉ በፊት ጠቅላይ ሚኒስትር ቢንያሚን ነታንያሁ በጋዛ ሰርጥ ጦርነት ሊከፍቱ እንደሚችሉ ስጋት እንዳላት ይነገራል። ይህም ሁለቱን እስኪ ዘህልን ይርጥለዋል።
1: ቅድሚያ በሊባኖስ ያለው ተጨባጭ ሁኔታ ገብርኤል በተደጋጋሚ ጠቁም ነው ሁኔታ ነው። ይኸውልህ አሁን ባለው ተጨባጭ ሁኔታ አሜሪካ የምትፈልገው በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት በዛ ዙሪያ ያው ወደ የተረጋጋ ሁኔታ ቀጠነው ያን ነው የምትፈልገው። እስራኤል በተደጋጋሚ ድምጿን እያሰማች ያለችው እኛ ሁሉንም የያዝናቸውን ቦታዎች ለማስታወስ ያህል ከአስር ኪሎ ሜትር በላይ እንግዲህ እስራኤል ድንበሩ አልፋ ማለት ነው ደቡብ ሊባኖስ የገባችበት ሁኔታ አለ። በጣም ስትራቴጂካዊ ቦታና እንዲሁ የተለያዩ ዋሻዎችና እንዲሁም የህዝቡላን ከፍተኛ ጥቅም ማለት ዋሻ ውስጥ ለብዙ ዓመታት የተሰሩ እንደውም ከውስጥም ታጣቂዎች አሉበትና እንዴት ነው ባጭሩ እስራኤል መልቀቅ የማትፈልጋቸው ቦታዎች አሉ። ያን መልቀቅ አንፈልግም የምትልበት ሁኔታ አለ። አልፎ አልፎ እስካሁን ባለው ሁኔታ ግን ወደ ሁለት የሚሆኑ ቦታዎችን ወደ ኋላ ያፈገፈገችበት ሁኔታ አለ። ጠቅሎ መውጣት ይባለው ግን በእኛ በኩል ተቀባይ የለንበትም ስትል እንግዲህ እስራኤል እያስታወቀች ነው። አሜሪካ የምትፈልገው ደግሞ ያው የተረጋጋ እንዲሆን ነው። ምክንያቱም ላይ ሆና ኢራን የምታስፈራረው የሊባኖስ ተጨባጭ ሁኔታ በስምምነቱ ከአሜሪካ ጋር በተረሰው ኢራን አሜሪካ ተግባር ላይ ካልዋለ እኛ ከዛም አልፎ እንዲሁም በእስራኤልም ይዝቱ ነበር ሰምተናል። ይዛሉ ካላቆማችሁ እኛ እርምጃ እንወስዳ። አሁን ያለው ተጨባጭ ሁኔታ ግን ገብርኤል እስራኤልም ሙሉ በሙሉ ከያዘቻቸው ቦታዎች ደግሞ ሊባኖስ ለቃ መውጣት ፍላጎቱ እንደሆነ በግልጽ አስረድታለች። የአሜሪካ መንግስትም የተቀበለው መስሎ ይታያል። ስትፈልግ አልፎ አልፎ ደግሞ ወሳኝና መወሰድ ያለው እርምጃ ሲሆን ትወስዳለች። የሚጠይቃት የለም። የህዝቡላ ድርጅት ያው እኛም አጸፋዊ እርምጃ እንወስዳለን የሚል ሁኔታ ይናገራል። ይበልጥ ግን ኢራን እያስፈራራች ትገኛለች። ለማንኛውም ይህ ተጨባጭ ሁኔታ ምናልባት በቀጣይ መፍትሄ እስራኤል እንዴት ነው የአሜሪካን ሙሉ በሙሉ ሀሳብ ከዚህ ያልተቀበለችበት ደግሞ አማራጭ የለም። በህዝቡ ዘንድ ከፍተኛ መንግስት ላይ ትችት አለ። ማለት የአሜሪካ መንግስት የሚለን ሁሉ እሽ ብለን መቀበል የለብንም ከሚለው አንጻር፣ ሌላው በሀገራችን የስምክር ያሉ ዜጎች ቦታውን ለቀው እስካሁን ያልተመለሱበት ሁኔታ ለእነሱ ደህንነት መጠበቅ ሲባል እስራኤል ቦታውን መልቀቅ ፍላጎቱ የላትም። የአሜሪካ መንግስት የሚረዳ ይመስለኛል። ከዚህ አንጻር ሁኔታው ያው እንዳለ ነው። ምናልባት ወደፊት በሊባኖስ መንግስትና በእስራኤል መካከል ወደ ሌላ ደረጃ ይደረስ ሲሆን የሁላችንም ተስፋ ነው። ወደፊት የምናየው ነው። ግብፅን ተጨባጭ ሁኔታ ለደርም የጠየቅን ጥያቄ ግብፅ የተናገረችው የሚመስላት እንግዲህ ግብፅ መረጃ ድርጅት ማለት ነው ግብቻ አይደለም፣ የእስራኤል የጦር መኮንኖች ወደ ግብፅ በመሄድ ከአቻዎቹ ጋራ ተገናኝተው የተወያዩበት ሁኔታ አለ። እንዲሁም በአንድ በኩል ግብፅ የጦር ኃይሏን እያጠናከረች ነው፣ በግብፅ በኩል ምናልባት ቆይታ ለእስራኤል ይህን ያለውን ስምምነት ወደ ጦርነቱ ሲገባ የሚነገሩ ነገሮች አሉ። ለማንኛውም በግብፅ በኩል ያለው ሁኔታ ምንድን ነው? ጠቅላይ ሚኒስትር ቢንያሚን ነታንያሁ በቀጣይ ምርጫ ለፖለቲካ ጥቅማቸው ሲሉ ሁኔታውን አይተው እንደማይመረጡ የሚረዱ ከሆነ ምናልባት ጦርነት ሊከፍቱ ይችሉ ይሆናል የሚል ግምት አይደለም በግብፅ በኩል በእስራኤል ተቃዋሚ ፖለቲከኞች በኩል የሚነገርበት ሁኔታ አለ። በእርግጥ በታሪክ ገብርኤል አንድ ስልጣን ላይ ያለ መንግስት የስልጣን ሁኔታ ወንበሩ የሚንቀሳቀስና ትንሽ ማይረጋጋ ከሆነ ብዙ መፍትሄዎችን ይፈልጋል። ከነዚህ መፍትሄዎች አንዱ ወደ ጦርነት ውስጥ መግባት ነው። ይሄ በታሪክ አለ። ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁኔታውን አይተው ጋዛ ብቻ አይደለም
0: ምንድን ነው የሚፈይደው? አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው ሊጀመር ዋዜማ ላይ ጦርነት ቢከፍቱ ብጥብጥ ይሆናል በሀገሪቱ፣ ሀገሪቱ ወደ ጦርነት ትቀየራለች እንጂ እሳቸው ሊያገኙት የሚችለው ትርፍ ምንድን ነው ከዚህ?
1: ትርፍ አለው። ምክንያቱም ምርጫ ከመሆኑ በፊት ቀን ተመድቦ በዚህን ቀን ወደ ምርጫ እንሄዳለን ሲባል ከተወሰኑ ቀናት በፊት ወደ ጦርነት ከሄዱ የምርጫ ጊዜው ይበተናል፣ ይሰረዛል። ምን ማለት ነው? እንደሚሸነፉ ካወቁት እኮ ነው። ስለዚህ የመጀመሪያ የሚሆነው አገሪቱ ጦርነት ላይ ነች፣ ብሔራዊ ምርጫ የለም የሚል ትዕዛዝ ይመጣል። ምን ማለት ነው? ምርጫው ወደ ሌላ ጊዜ እንዲተላለፍ
0: የሽግግር መንግስት አድርጎ ወደ ጊዜን የሚያብላት ጥያቄ
1: ራሳቸው ስልጣን ላይ እንዳሉ ሆኖ በአገሪቱ ህግና ደንብ ይፈቅዳል። ራሳቸው ስልጣን ላይ እንዳሉ ያሉ መንግስት ስልጣን ላይ ሆኖ እሳቸው ነገሩ ጦርነት ላይ፣ አገሪቱ ጦርነት ላይ ነች፣ አሁን ብሔራዊ ምርጫ እናካሄድም ሲሉ የስልጣን ዘመናቸውን ያስረዝማሉ። ለምን ያህል ጊዜ? ሰላም እስኪመጣ ወይም ደግሞ ሌላ የመረጋጋት።
0: እንደዚህ ከሆነ ጥላሁን፣ እንደዚህ ከሆነ ማለት ነው እኛ እንደ ዜጋ ወይም እዚህ ሀገር ያሉ ተቃዋሚ ፓርቲዎች እንደ ዜጋ ያስጨንቃቸው ፖለቲካ ወንበራቸውን ላለማጣት ወደ ጦርነት ሊገቡ ይችላሉ። ግብጽ ምኑ ያስጨንቃታል እስራኤል እንደዚህ ብታደርግ ነው?
1: ነው በእሷ የግብጽ ፍላጎት ምንድን ነው? ግብጽ አሁን ከአዛ ጋር ባለው ተጨባጭ ሁኔታ የግብጽ ፍላጎት እንዲሁም በአሸማጋይነትም ትገኛለች። አዛን የአዛን ተጨባጭ ሁኔታ ማለት እስራኤል ጦርነቱን አቁማ የአዛን መገንባትና የዶናልድ ትራምፕ የሰላም እቅድ ተግባር ላይ እንዲውል ፍላጎቱ አላት። ግብጽ የአዛን ህዝብን ወይም ሐማስን ወድ አይደለም ገብርኤል እንዳነሳሳት፣ ተስፋ ከሌለው ጋዛ ውስጥ የሚገኘው 2.2 ሚሊዮን የሚሆነው ዜጋ ተስፋ ከሌለውና ቤት መጠለያ ከሌለው ነገ የሚሰደደው ወደ ግብጽ ነው፣ ወደ ሌላ ቦታ ነው። ይህንን እንደ ጎርፍ ዜጎችን መጥለቅለቅና ስደተኞች ወደ ውስጧ እንዲገቡ አይፈልጉም። ስለዚህ የግብጽ ፍላጎት ምንድነው? ቦታው የተረጋጋ እንዲሆን ነው። እንዲረጋጋ የሚፈልገው ደግሞ ጦርነት ሲቆም እና የአዛን መገንባት ወደ ሰላሙ ቀጠና የመዞር ይህ ፍላጎቷ ነው። ስለዚህ ግብጽ አሁን የምትለው ምንድነው? ያው እንዲያውም የኛ ሀገር የተቃዋሚ ፖለቲካ ፓርቲዎች የሚናገሩት ነው ግብጽ እየተናገረችው ያለው እና ከራሷ ጥቅም ጋርም የተያዘ ነው። ግብጽ የምትፈልገው መረጋጋቱን እንጂ ጦርነቱን አትፈልግም። እስራኤል ግን ይሆናል አይሆንም ሌላ ነገር ነው። በግብጽ በኩል ያለው መረጃ ግን እንግዲህ የሚሉት በመንግስት በኩል እያሰቡን ጠቅላይ ሚኒስትሩ እንደማይሳካላችሁ ካወቁ ጦርነት ይፈልጋሉ። እዚህ ላይ መጠቆም ፈልገው ገብርኤል ከግብጽ ከማነው ከአዛ የሚገኘው ከሐማስ ድርጅት ጋር አይደለም። አንዳንዶቹ ምሉት ደግሞ በኢራን ላይም ጦርነት ልጀምር ትችላለች በራሷ ጊዜ የሚል ስጋት፣ እንደዚህ አባባሎች ይሰማሉ። ማለት ከፖለቲካው ጋር ይሆናል አይሆንም ለብቻ ግን ለጠየቀው ጥያቄ ግብጾች የሚፈልጉት ይህ ነው። ምክንያቱም ጦርነት አይፈልጉም።
0: መልካም። ሌላው አንድ ሀበር ኮንግረሳ ዲሞክራቲ የአሜሪካ የፓርላማ አባል ሴናቶር በእስራኤል ሀገር ፖ በይሁዳና ሰማሪያ ቀበሌ ጉብኝት ሲያደርጉ በመሳሪያ በታጠቁ አሚትን ሀሊም ብለን በምንጠራቸው ይሁዲዎች በቁጥጥር ስር ሁኛለሁ፣ የመጀመሪያው ፖለቲከኛ በቁጥጥር ስር የሆነ ምናምን የሚል ትችት አሰምተዋልና መጀመሪያ እኒህ ግለሰብ እውነት ነው የተናገሩት? ከዛ ሲቀጥል ደግሞ ተላቪቭ፣ ኢየሩሳሌም እንትን ያልነበሩ የፓርላማ አባል እዛ ውስጥ ምን ወሰዳቸው? ችግር ግጭት ባለበት አካባቢ መሄዳቸው መብታቸው ሊሆን ይችላል፣ ግን ግጭት እንዳለ ከገባቸው የግጭቱ መንስኤ በይሁዳና ሰማርያ አካባቢ እየናረ በሚመጣው አካባቢ ሂዶ እንደዚህ ማለት እስራኤልን ማሳጣት ነው ምንድን ነው? እስኪ አጥራለን። እስኪ ጥላ
1: ሲጀምር ከአሁን በፊትም በአሜሪካ የኮንግረስ አባላት ማለት ነው ከመመረጣቸው በፊት ለሌላ ከፍተኛ ስልጣን ወደ አካባቢያችን በመምጣት ሁኔታውን ይከተላሉ፣ ይመለከታሉ ሁኔታውን። እንዲያውም በቀጣይ ጥሩ ተስፋ ያላቸው ተወዳዳሪዎች ናቸው። እንደ ምሳሌ ባራክ ኦባማ የቀድሞው የአሜሪካው ፕሬዚዳንት ከመመረጣቸው በፊት እኮ ወደ እስራኤል መጥተው እንደዚህ አይነት ይፋ ጉብኝት አድርገው ቦታው ሄደዋል። ይሄ ያለ ነው፣ የተለመደ ነው። አሁን ግን ለጠየቀው ጥያቄ ሮካኖ ይባላሉ። ሮካኖ የዲሞክራትን ፓርቲ የሚወክሉና የኮንግረስ አባል ናቸው። ካሊፎርኒያን በመወከል ነው እንግዲህ ወደ ኮንግረስ የገቡትን። እኒህ ከፍተኛ ባለስልጣን በቀጣይ ዲሞክራት ፓርቲን በመወከል ለፕሬዚዳንትነትም እንደሚመረጡ እንደሚወዳደሩ አስታውቀዋል። በጣም ታዋቂነትና በጣም ብዙ ደጋፊዎች አላቸው ማለት ነው። ተመልከት፣
0: በቀጣይ ስንል አሁን በቅርብ በሚደረገው ፕራይመሪስ ነው።
1: 2028 ለሚደረገው የብሔራዊ ምርጫ በአሜሪካ የፕሬዚዳንት ምርጫ ራሳቸውን እጩ አድርገው በኮንግረስ ፓርቲ ዲሞክራትን ወክለው ማለት ነው ይቀርባሉ። አሁን እሳቸው ፖለቲካ እንደመሆናቸው የተነሳ ወደ አንዳንድ ቦታዎች በመሄድ ሁኔታውን ይከታተላሉ። ምክንያቱም ነገ ከተመረጡ አሁን ተጨባጭ ነው እዚህ ቦታ ነበርኩ ይሄንም ማቀዋል ለማለት ሁኔታ የፖለቲካ ልምድን ማካበት ይባላል ከዛ አንጻር። ስለዚህ ወደ አካባቢያችን መጥተው ወደ ይሁዳና ሰማርያ አካባቢ ፍልስጤማውያን የሚኖሩበትን ቦታ ያን ቦታ በተመለከቱበት ጊዜ ሲጀምር የሄዱት ወደ ቦታው የፈረሱ ቤቶችን የኛ ይሁዳውያን ማለት ነው ሚትናሃሊም ወይም ደግሞ አንዳንድ ቦታ የሚሰፍሩ ሰፋሪዎች አሉ እነሱ በፍልስጤማውያን በኩል መኖሪያ ቤቶችን ያፈረሱትን የመኖሪያ ቤት ለመመልከት ነው ወደ ቦታው የሄዱት። እና አጠቃላይ ያለውን ተጨባጭ ሁኔታ ባይናቸው ለመመልከት ነው የሚሉት ምንድነው እኒህ የኮንግረስ አባል ቦታው ሄጄ ስመለከት የፈረሱትን ቤቶች እየተመለከትን ያለ የተወሰኑ መሳሪያ ወደ አራት የሚሆኑ መሳሪያ የታጠቁ ወታደሮች ይጠጉናል ከዛ መንገድ ይዘጉና አታልፉም በማለት ጭራሽ ያቆሙናል ማለት የቁም ስረኛ ማለት ነው እንግዲህ ቢያንስ ለአንድ ሰዓት የሚሆን በሩን በመዝጋት ምንም ነገር መሳሪያ ደቅነውብን ማለት ነው። ተመልከት ያዙት መሳሪያ ደግሞ ኤም6 ወይም ኤም16 ምን ነው ከአሜሪካ ምን ተቀበለው የጦር መሳሪያ ለወታደሮቻችን የሚይዙት አይደል? አሁን ረጅም አለ አጭር አለ አጭሩን እሚመስል ኤም4 ወይም ኤም4 የተሰኘው የጦር መሳሪያ የአሜሪካን የጦር መሳሪያ ተመልከት እንዴ አሜሪካዊ ናቸው የኔ ሀገር ያመረተችውን የጦር መሳሪያ ይዘው እነዚህ ወታደሮች የቁም ስረኛ ማለት ነው ለአንድ ሰዓት ያህል በር በመዝጋት አትወጣም አትሄድም በማለት አስፈሩን የቁም ስረኛ አደረጉን ሲሉ የተደረሰባቸውን በደል ማለት ነው እንግዲህ ከዛም ወደ ሚያሳዝነው ይላሉ ደግሞ ይህ ሁኔታ ሲፈጠር የእስራኤል መከላከያ ኃይል እነዚህ የሰፈሩ ነዋሪ ታጣቂዎች ናቸው እዚህ ይሁዳውያን ሌላው የመከላከያ ኃይል ወታደሮች ግን ወደ ቦታው በመምጣት ሁኔታውን መፍትሄ መፈለግ ሲችሉ እንዲያውም ከነዚህ ከአራት ታጣቂዎች ጎን በመሆን ፍጹም ያደረጉት ነገር የለም ሲሉ የታዘቡትን ተናግረዋል። ከዛም እዚህ ኢየሩሳሌም የገኘው የአሜሪካ ኤምባሲ በመደወል በአምባሳደሩ በኩል መፍትሄ እንዲፈለግ በነዛም ሌላ ልዩ ኃይል መጥቶ ከተያዙበት የቁም እስረኛ ማለት ነው ያው እንዳትወጡ ቁም የተባሉበትን ያው ተለቀው ወደ ቦታ የተመለሱበት ሁኔታ አለ። አሁን ትልቁ ጥያቄ ገብርኤል የደረሰባቸውን ይህንን የሳቸውን በአይኔት ያየሁት የተመለከትኩትን ከቅርብ ያየው የሚወራው ነካም እውነት ነው ሲሉ የተረዱትን ነው። ከዚህ ጀርባ ያለው ግን እኔ ከፍተኛ የአሜሪካ ባለስልጣን ወደ ሀገራቸው ከተመለሱ በኋላ ነገ ከነገ በኋላ ይታወቅም የዲሞክራት ፓርቲን በመወክል የአሜሪካ ፕሬዚዳንትን ሊሆኑ ይችላል። ያማ ይሁን ብዙ ደጋፊዎች በአሜሪካ አሉ። ሄደው የሚናገሩትን የመከላከያ ኃይላችን እና አገራችን በተመለከተ የሚያወሩት ወሬ ምንድን? እሱን የኛ የፖለቲካ ድክመትና የዲፕሎማሲ ውድቀት ማለት። ምክንያቱም በጥሩ አይን አይደለም።
0: እነዚህ እኔ የፓርላማ አባል ግን በቁጥጥር ስር ለማድረግ ወይም እዚህ ካሉበት ቦታ እንዳይንቀሳቀሱ የማድረጉ ጥቅም ምንድን ነበር ለነዚህ ሰዎች?
1: ጥቅም የለውማ። ይሄን
0: እኮ ለምንድን እንደዛረጋቸው ምን ይፈይዳል? እሳቸው ነው እንዳይንቀሳቀሱ
1: ነው። አይፍኤል እዛ አካባቢ የሚኖሩትን ሰፋሪዎች አሉ ብያለሁ። ያን ቦታ ሲዘጉ እዛ አካባቢ የሚሰሩትን ስራ ማንም እንዳይፈልጉም እነዛ ይሄ ከፍተኛ ባለስልጣን ወደ ቦታ ሄዱት እኮ የፈረሱ የፍልስጤማውያን ቤቶችን የሚያፈርሱት ለማየት ባይናቸው ለማየትና ሁኔታው ኑሯቸው እንዴት ነው የሚለውን ነው። ይሄን ደግሞ ሌላው አካል መጥቶ በይበልጥ ደግሞ ከውጭ ከፍተኛ ባለስልጣናት መጥተው እስራኤል ምሰራውን እስራኤልስን እንደው በእስራኤልስም ሳይሆን አሁን እነዚህ የተወሰኑት የአካባቢ ነዋሪዎች ያደረጉትን ነው እኛ ያወራን ያለ ነው። እና ይሄን ነገር በከፍተኛ ባለስልጣናት እንዲታይ አይፈልጉም። ስለዚህ መግባት የለባችሁ ማለፍ የለባችሁ ወደ ውስጥ መሄድ የለባችሁ ማቆም አለባችሁ ተመለሱ አይነት ሁኔታ ነው። እና የነሱ ጥቅም ምንድነው? እንዲታይባችሁ እንዲታይ አይፈልጉም። እኔ ግን ከመጨረሻ ላይ ወደ መጨረሻው ገብርኤል ይሄ የዲፕሎማሲ ውድቀታችን ያሳያል። መንግስት እዚህ ላይ ባንክሮ ሁኔታውን ማውገዝ አለበት። የመከላከያ ኃይሉም እስከ ኤምባሲው ድረስ ተደውሎ መፍትሄ እስኪፈለግና ልዩ ኃይል መጥቶ እስኪለቀቁ ድረስ መጠበቅ የለበትም። ምክንያቱም እኒህ ከፍተኛ ባለስልጣን
0: ነገ ከነገ በኋላ
1: የዲፕሎማሲ ጉዳትና ኪሳራ እንደውም እየታማን በማናደርገው ነገር እየተወቀስን በጣም የአሜሪካ ህዝብ ከነበረው ድጋፍ ዲሞክራት ብቻ አይደለም ሪፐብሊካን የሚደግፈን የነበረው ራሱ እየራቀን ይታያል። እነዚህ ሲደማመሩ ለፖለቲካ ጥቅማችን በከፍተኛ ኪሳራ ነው ማለት ይችላል። ከዛ አንፃር ይሄ ብቻ አይደለም የሲኤንኤን ቴሌቪዥን ጣቢያ በእርግጥ አመለካከቱ እስራኤልን በተመለከተ በጥሩ አይን ላያይ ይችላል፣ ግን ጋዜጠኞች ደግሞ ጋዜጠኛ እንደመሆናቸው መጠን ስራቸውን መስራት ይገባቸዋል። ዲሞክራሲን በመትላገር ወደ በየቦታው በሄዱበት ወቅት የሚያሽከረክሯቸው መኪናዎች ጎማቸው የተነፈሱበትና ያፈነዱበትና በጣም እነሱ ብሶታቸውን የተናገሩበት ሁኔታ አለ። በአጠቃላይ ቦታው ያሉት የተወሰኑት ማለት ነው በአንዳንድ ባለስልጣኖችም ሆነ እዚህም ራሱ ከእስራኤል ያሉት የተቋሚ ፖለቲካ ፓርቲዎች ወደ ቦታው በሚሄዱበት ወቅት እየተደበደቡ መልሱበት ሁኔታ አለ። ጥሩ ነው እንደኔ ይታ ጥሩ አይደለም ምክንያቱም በውጭ ዓለም እስራኤልን በመጥፎ ጎን የሚያሳይ
0: ሌላው ባሉን ትንሽ ደቂቃ በቀሩን ትንሽ ደቂቃዎች ጥላሁን ወደ ጋዛ ሰርጥ ልወሰድህና 21 ነጥቦች ዶናልድ ትራምፕ አምጥተው ከሐማስ ጋር ተስማምተው የተጠለፉ በህይወት ያሉ ተለቀው በህይወት የሌሉ አስከሬኖችም ወደ እስራኤል መጣው በመስተመጨረሻው በሁለተኛው ዙር ሐማስ ትጥቁን ይፈታል የሚል ሐሳብ ነበር ስምምነትም አለ። አሁን ሐማስ ትጥቁን ለመፍታት ወደ ሁለተኛው ዙር እያሰበ እየተዘጋጀ ነው እዚህ አካባቢ ያለው የደህንነቱን የታስ ወደዚህ ነው ሊወስድን የሚችል
1: አመሰጥ መንስ በጣም ያሳዝነው ገብርኤል ምክንያቱም እንደው ብዙ ሳናበዛው ያው ሐማስ አይደለም ትጥቁን መፍታት እንደውም ትጥቁን ያጠነከረ ቀበቶውን በጣም ያጠነከረው ነው የሚገኘው የወደመበትን የጦር መሳሪያ እንደገና እየገነባ ነው ወደ አካባቢያችን ለመላክ በይበልጥ በአግራቸው ዶክስን ሚሳኤሎችንና የተለያዩ ሮኬቶችን ለመላክ በዝግጅት ላይ ይገኛል። የወደሙበት የተደመሰሱት ወታደሮችን ቁጥር በድጋሜ እንደው እጥፍ ድርብ መልምሏል ይባላል። ብዙዎችን ወጣቶችን ወደ ድርጅቱ አስገብቷል እየተጠናከረ ያ ብቻ አይደለም ሐማስ ኃይሉ አዛውስ ብቻ አይደለም የሐማስ ትልቁ ኃይል ከውጭ ሀገር ያሉት ደጋፊዎቹና የድርጅቱ ባለስልጣናት ናቸው። አሁን ባለው ተጨባጭ ሁኔታ ካሁን በፊት በኳታር የነበሩት የሐማስ ከፍተኛ ባለስልጣናት ቦታቸውን በመልቀቅ ወደ ቱርክ እየገቡ ነው። ቱርክ ውስጥ እንደገና መስሪያ ቤታቸውን እየመሰረቱ ነው። ቱርክ እውቅና ሰጣቸው ወደ ውስጥ አቅፋቸዋለች ማለት ይቻላል። ነገ ከነገ በኋላ በእነዚህ ባለስልጣናት ለእስራኤል እርምጃ ልውሰድ ካለች ከቱርክ ጋር ጦርነት መግጠም ማለት ነው። ስለዚህ እንደማይደፈሩ ስለሚያውቁትኝ ኳታርን በመልቀቅ ወደ ቱርክ የገቡበት ሁኔታ አለ። ስራቸውን ጀምሯል። ምን ማለት ነው? ባጭሩ እየተደራጁ እየጠነከሩ እየጎለበቱ ነው። እኛ የአሜሪካ ማነቆ ወይም ተጽዕኖ ሆኖ ብር ማለት ነው እርምጃ መውሰድ ስንችል እንዳንወስድ የተያዝንበት ሁኔታ አለ። ምንም እንኳ 60% ወጅ የሚሆነውን አካባቢውን የጋዛን ምድር ብንቆጣጠርም እስካሁን ያለው ሁኔታ ግን ሐማስ የጠነከረ ይባስ ብሎ የጋዛን ምድር ተቆጣጥሮ ዜጎችን እያስተዳደረ ያለው የሐማስ ድርጅት ነው። ስለዚህ ትጥቁን መፍታት የሚለውን ተው የአሜሪካ እቅድ ወረቀት ላይ የሰፈረበት ሁኔታ እንጂ በተግባር እየታየም አይደለም። ወደፊት ምናልባት ዶናልድ ትራምፕ ካለው ሁኔታ በይበልጥ በኢራን በኩል ያለው መፍትሄ ካገኘ፣ በሊባኖስ ያለው መፍትሄ ከተገኘ፣ በጋዛ ያለውን እቅዳቸውን ያራምዱት ይሆን እንግዲህ ወደፊት ምናየው ነው። ከወዲሁ ግን የሐማስ ድርጅት እየጠነከረ ምናየበት ሁኔታ እንጂ ኃይሉን እያጠናከረ የጦር መሳሪያውን እየገነባ አሁንም አለው ለጦሩ ዝግጁ ነው እያለ ከውስጥም ከውጭም ኃይሉን እያጠናከረ ይገኛል። ያለንበት ሁኔታ ትንሽ እንዴት ነው አሁንም ጦርነቱ 3ኛ ዓመት አስቆጥሯል ገብሬ ግን አሁንም
0: ሰው ምንም እንኳ በአሜሪካ ትንሽ ብትያዝም በጋዛ ሰርጥ ጦርነት እንዳታደርግ ወይም ከያዘችው ቦታ አልፋ ሌላ ጥቃት እንዳታደርስ እስራኤል ለዚህ አካባቢ ያለውን ችግር አሜሪካ ነው የራሷ ሀገር አላት የውጭ ፖሊሲዋ ይታወቃል። እስራኤል እንትና አሜሪካ ዝም ብትል ለዚህ አካባቢ ያለውን ችግር እስራኤል የመፍታቱ በተለይ በጋዛ ሰርጥ ያለው ሁኔታ የመፍታቱ ሁኔታ እንዴት ነው? እንዴው ባንዲት አረፍተ ነገር ግዜ ስለደለል ነው ጥላው
1: ያውል አይደለም እዚህ ካጠገባችን የተወሰነ ወደ አዛኩ ጦር አውሮፕላናችን እኮ የተወሰኑ ደቂቃዎች ናቸው ከዚህ ተነስተው እዛ ሄደው ድብደባ አድርገው የመምጣቱ ሁኔታ አይደለም እዚህ የተወሰኑ ደቂቃዎችን 4 ሰዓት በረው ጥቃት ፈጽሞ የሚመለሱ የጦር ኃይል እኮ አለን። መካከለኛውም ስራት አንድ ቁጥበቅ ያስመሰገን ምን ማለት ነው? እስራኤል አጇ ተያዘ እንጂ በያዝና አረንጓዴ መብራት በአሜሪካ በኩል ቢሰጥ እኮ የህዝቡላ ድርጅትንም እስከ መጨረሻው እናየው ነበር። ያው እስከ መጨረሻው የማዳከም ሁኔታ የአዛን ሐማስንም እንዲሁ እንደገና ሩቅም ራሱ በኢራን በኩልም አሁን የእስራኤል መከላከያ የሚለው ምንድን ነው? እባካችሁ መንግስቱ እየተማጸነ ያለው አሜሪካ እባካችሁ አረንጓዴ መብራት ስጡ፣ የጀመርነውን ስራ እንፈጽመው። ስለዚህ አራጊ ፈጣሪ ምን ይባላል በዕብራይስጡ ባላሚያ ባላዴ ይባላል ያለው በሀገራችን ስትረጉሞ ሀብታም ከሆነ ይሰማል ይደመጣል።
0: ባንኩም ታንኩም የነሱ ነው። ስለሆን እግዚአችን ስለተገባደደ ነው አመሰግናለሁ። እግዚአብሔር ይስጥልኝ ጥላሁን። እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ከዚህ ላይ ተጠናቀቀ። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን ሚካኤል ኦልሽባንግ ምስጋና ይድረሰው። ለአንጋፋው ጋዜጠኛ ረሃሚ ማላዛር አሁን ከኔ ጋር ደግሞ ንግግሩን ለቋጨው ለባልደረባችን ጥላሁን መልኬ ምስጋና ይድረሳቸው። አብሬያቸው ቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ለሊት ይሆንላችሁ። ደህና አደሩ።